0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አደራችኋል። እነሆ የለተማክሰኞ ጧት ስርጭታችን ይዘን ቀርበናል። ከዛ በፊት ግን ዛሬ ለቱ እንደብራውን ሰምና አቆጣጥር ዮሚዮም ሽልሽ ቴትፋብ በታሙዝ ታፍሽን ፔቫ ለአውሮፓ ዘመን አቆጣጥር 30 በዩሊ 2026 ለኢትዮጵያ ዘመን አቆጣጥር ሰኔ 23 2018 ነው። የጧት ስርጭታችን እንደተለመደው እስከ ጧቱ 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ውስጥ ዜና ይነበባል። ጋዜጦች ለአንባቢያን ይዘው ቀረቡ የሚሉትና ወቅቱን በተመለከተ ፖለቲካ ዜና ትንታኔ እንዲሁም የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁንያል። እንግዲህ ዛሬ ተረኞች ስቱዲዮ ውስጥ ሻየው ደጉና እኔ አይቸው ባይነን መልካም ይሁንልኛል። ዜናውን
3: አመሰግናለሁ። ሰኔ 30 ቀን አልከውና ስታስተዋውቅ እንግዲህ ሰኔ አበቃ ወደ ሐምሌ ይሸጋግራል ነገር ማለት ነው አይደል? መልካም ቀን ይሁንልን። አመሰግናለሁ አይቸው ባይ። አርስተ ዜና፣ ትናንት ምሽት በክነሴት የእስራኤል ፓርላማ ጠቅላላ ጉባኤ የገዢው ጥምር መንግስት ያቀረበው የህግ ረቂቅ ውድቅ ሆነ። ምክር ቤቱ ክነሴት በህፃናት ታዳጊ ልጆች ላይ በሚፈጸሙ የጾታ ጥቃት ወንጀሎች ፋይል ጊዜ ለማራዘም የቀረበ ህግ በቋሚነት አጸደቀ። ወደ መከላከያ ሰራዊት መዝመትም የሚቃወሙ በአስርት የሚቆጠሩ የሐረዲ ይሁዳን አጥባቂዎች ተቃዋሚዎቹ ትናንት ምሽት በግባት ሽሙኤል መገናኛ አቅራቢያ የሚገኘውን መንገድ ቁጥር 4 ዘጉ። አሜሪካ ሐማስ ትጥቅ ለመፍታት ፍቃደኛ ባይሆንም እስራኤል የአዛን የትራምፕን የሰላም እቅድ ተግባራዊ እንድታደርግ ግፊቷን እያበረታታች ነው። በእስራኤል የደህንነት ስርዓት ግምት መሰረት ከትናንት በስቲያ በሶሪያ ድንበር አቅራቢያ የተገደሉት ሁለት የታጠቁ የሽብር ቡድን አባላት በኢራን የተላኩ ሳይሆኑ አልቀሩም ተባለ። አፍሪቃ በምትገኝ ኮንጎ ዲሞክራቲክ ሪፐብሊክ በኤቦላ ቫይረስ በሽታ የተያዙ ሰዎች ቁጥር ከ1300 በላይ መሆኑን አስታወቀች። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። ትናንት ምሽት በክነሴት እስራኤል ፓርላማ ጠቅላላ ጉባኤ የገዢው ጥምር መንግስት ያቀረበው የህግ ረቂቅ ውድቅ ሆነ። ህጉ የቀይ መስቀል ድርጅት ተወካዮች በእስራኤል የታሰሩ የሽብርተኝነት ተጠርጣሪዎችን እንዳይጎበኙ የሚከለክል ነበረም። የሃይማኖት ሐሬዲ ፓርቲዎችም ድምፅ ባለመስጠት ምክንያት ጥምር መንግስቱን አብላጭ ድምፅ ማግኘት አልቻለም። ቀረቀቢያችን ሻሃር ግሊክ እንደዘገበው ከሆነም በጉባኤው ላይ በጥምሩ መንግስት ሊቀመንበር ኦፊር ካጽና የአረብ ህብረተሰብ የሚወክለው በፓርላማ አባል አይማን ኦዴህ መካከል አካላዊ ግጭት ተፈጥሮ ነበረ። እርስ በርሳቸው የስድብ ቃላት የተለዋወጡ ሲሆን የፓርላማ የደህንነት ሰራተኞች ሳድራኒም በመካከላቸው ጣልቃ ገብተው እንዲለያዩ አድርገዋል። ምክር ቤቱም ማለት ክነሴቱም በህፃናት ታዳጊ ልጆች ላይ በሚፈጸሙ የጾታ ጥቃት ወንጀሎች ፋይል ጊዜውን ለማራዘም የቀረበ ህግ በቋሚነት አጸደቀም። ከነዚህ መካከል በቤተሰብ አባላት ወይም በህፃኑ ላይ በታዳጊ ልጅ ላይ ኃላፊነት ባላቸው ሰዎች የሚፈጸሙ የጾታ ጥቃቶችን በተመለከተ የወንጀል ጥፋተኝነት ፋይል ጊዜው የሚጠናቀቀው ተጎጂው ወንድ ወይም ሴት እድሜው 49 ዓመት ሲሞላው እንደሆነ ተደንግጓል። ቃል አቀባያችን ቬሬድ ፔልማን እንደዘገበችው ይህንን የህግ ረቂቅ ያቀረቡት የምክር ቤት አባላት ኤልያሁ ረቢቮ፣ ኤፍራት ራይተን ማሮም፣ ሻሮን ኔር እና ሌሎች የምክር ቤት አባላት ቡድን ናቸው። ወደ መከላከያ ሥራዊት መመልመልን የሚቃወሙ በአስርት የሚቆጠሩ የሃረዲ ይሁዳን ሃይማኖት አጥባቂዎች ትናንት ብሸት በግባት ሽሙኤል መገናኛ አቅራቢያ የሚገኘውን መንገድ ቁጥር 40 ዘጉ። በብኒ ብራክ ከተማ በተካሄደ የሃረዲም ተቃዋሚ ወቅት ሁከት ፈጣሪዎቹ የካን ሀዳሾት ዘጋቢ ዳንኤል ግሪንቤንስ እና የዜናም 13 ዘጋቢ ዮኤል ብሪምን በኃይል አጥቅቷቸዋል። ጥቂት ሰዎችም በነሱ ላይ ቁሳቁሶችን ይወረወሩባቸው ሲሆን ውሃም ደፍቶባቸዋል። ሁለቱ ዘጋቢ ጋዜጠኞች በማያን ሸዋ ሆስፒታል ውስጥ ተሸሽገው የነበረ ሲሆን ከዚያ ለመውጣት ደግሞ የነፍስ አድን እርዳታ አስፈልጓቸዋል። በቴላቪቭ ከተማ ሳልማ ጎዳና ላይ አንድ የፖሊስ ባልደረባ ምርመራ ለማድረግ ፍቃደኛ ሳይሆን ቀርቶ ወደ እሱ አቅጣጫ ፍጥነቱን ጨምሮ በነዳ መኪና ላይ ተኩስ ከፈተ። ሶስት ተሳፋሪዎችን የያዘው መኪና ከአካባቢው አምልጠዋል። ከጥቂት ደቂቃዎች በኋላም በአቅራቢያው በሚገኝ ቦታ ላይ በጥይት ተመቶ መካከለኛ ሁኔታ የቆሰለም አንድ ጉዳት የደረሰበት አንድ ፍልስጤማዊ ይሁዳና ሰማሪያ ነዋሪ መገኘቱ ተገልጿል። ሌሎቹ ግን ከአካባቢው አምልጠዋል። ፖሊስ እነሱን ለመያዝ እየፈለጋቸው ነው። አሜሪካ ሐማስ ትጥቅ ለመፍታት ፈቃደኛ ባይሆንም እስራኤል የአዛን የትራምፕን የሰላም እቅድ ተግባራዊ እንድታደርግ ግፊቷን እያበረታታች ነው። ቃል አቀባያችን ኤሊዮር ሎዊና ሮይ ካይስ ዘገባ እንደሚጠቁመው ዋሽንግተን ለእስራኤል የጽሑፍ ጥያቄ ሰነድ አስተላልፋለችም። ይህ ሰነድ የሚከተሉት ጥያቄዎችን ያካትታል። በአዛ ቀበሌ ውስጥ ሰፊ የመሠረተ ልማት ሥራዎችን እንዲፈቀድ፣ ሕዝቡን ወደ ተወሰኑ ልዩ ቀጠናዎችን ማዘዋወር፣ ለፍልስጤም የቴክኖክራት የባለሙያ መንግሥት ማዕከላዊ ዋና መሥሪያ ቤትና ለዓለም አቀፍ ኃይል የሚሆኑ ወታደራዊ ካምፕ እንዲቋቋሙ መፍቀድ፣ ቀደም ሲል የሐማስ መተላለፊያ ዋሻ ተገኝቶበት የነበረው በአዛ የሚገኘው የአውሮፓ ሆስፒታል ሙሉ በሙሉ መልሶ መገንባት መፍቀድ ይላል። የፍልስጤም አስተዳደር የግብር ገንዘቦችን ወደ ሰላም ምክር ቤት ማዘዋወር። የዚህ ሰነድ እንደሚታይም የአሜሪካ ወታደራዊ ዘመቻ በአዛ ድጋሜ መጀመር እንደማይቻል እንደማይታሰብ ለእስራኤል የምታስተላልፈው መልእክት ሲሆን የሽብር ቡድን ጥቃት ለመፍታት ስምምነት ላይ ባይደረስም እንኳ እስራኤል ከሐማስ አገዛዝ ውጭ ያለውን የአማራጭ መቀበል እንዳለባት ይጠይቃል። የአሜሪካ አስተዳደር በእስራኤል ደህንነት ስርዓት ግምት መሰረት ከትናንት በስቲያ በሶሪያ ድንበር አቅራቢያ የተገደሉት ሁለት ታጠቁ ሽብር ቡድን አባላት በኢራቅ የተላኩ ናቸው ተባለ። ቃል አቀባያችን ኢታይ ብሉምንታል እንደዘገበው ከሆነ በካዳር መንደር አቅራቢያ የተተኮሱባቸው እነዚህ ሁለት ግለሰቦች ጨለማውን ተገን በማድረግ በደህንነት ቀጠና በቦፈር ዞር ውስጥ ወደሚገኝ የእስራኤል ወታደራዊ ኬላ ወይም በጎላን ኮረብታዎች ወደሚገኝ አንደኛም ሰፈር ለመግባት ሞክረው ነበረ። አሸባሪዎቹ ማንነት እስካሁን በግልጽ ባይታወቅም የመጡት ግን በኢራቅ ስር በሚንቀሳቀሱ የሺአ ሚሊሻዎች የታጠቁ የሚንቀሳቀሱ እንደሆነ ተገልጿል። አፍሪካ የኮንጎ ዲሞክራቲክ ሪፐብሊክ በኤቦላ ቫይረስ በሽታ የተያዙ ሰዎች ቁጥር ከ1300 በላይ መድረሱን አስታወቀችም። ከእያንዳንዱ 10 ታጣቂዎቹ መካከል 3 ለሞት ተዳርገዋል። የኤቦላ ቫይረስ ስርጭቱም በሀገሪቱ በሚገኙ 3 ግዛቶች ውስጥ ተመዝግቧል። እነሱም ኢቱሪ፣ ሰሜን ኪቡ እናም ደቡብ ኪቡ ናቸው ተብሏል። ስፖርት ያዝነው 2026 የዓለም ዋንጫ ሞንዲያል በሜክሲኮ መንቴሬ በሞሮኮ እና በኒውዚላንድ ሆላንድ መካከል ንጋቱ ላይ ተጫወቱ። አሁን ጨረሱ። የ90 ደቂቃ የጨዋታ ጊዜ አጠናቀቁ። አቻ ባቻ አንድ ባንድ ተለያይተው አሁን ተጨማሪ የጨዋታ ጊዜ የተሰጥቷቸዋል። እየተጫወቱ ናቸው። ከዛ በፊት ግን በኖክአውት የማጣሪያ ደረጃ ፓራጓይ ጀርመንን በ11 ሜትር በሪጎሪ እምት አውጥታ ትልቅ አስገራሚ ውጤትን አስመዝግባለች። ፓራጓይ አሸነፈች። በቦስተን ትልቅ አስገራሚ ክስተት ተፈጥሯል። ጀርመን ተሸንፋ ወደ ቤቷ ተሸኝታለች። ቃል አቀባያችን ይዋ ብሮብስ እንደዘገበው ከሆነ ከ120 ደቂቃዎች ጨዋታዎች በኋላ ውጤቱ 1-1 ነበረ። በሰዛም እንደገና ያው የተለያዩት ያው የሪጎሪ ቅምት ተሰጥቶ ነው እንግዲህ ፓራጓይ አሸነፈች። ይህ ጨዋታ የዓለም ዋንጫ ጭውውት በካን 11 ቴሌቪዥን ጣቢያ፣ በካን ቦክስ፣ በካን ኒውስ፣ በካን ዜና፣ በረሸት ቤት ሬዲዮ እንዲሁም በእስራኤል ብሮድካስቲንግ ኮርፖሬሽን በዲጂታል ገጾች በቀጥታ እየተላለፉ ናቸው። በአሁኑ ሰዓትም የአየር ጸባይ ሁኔታ ዛሬ በተለይም በተራራማ አካባቢዎችና በሀገሪቱ ውስጥ ክፍል ከወቅቱ የተለመደ ሙቀቱ መጠነኛ ከፍ ብሏል፣ ጨምሯል ሙቀቱ መጠን። ይሁንና ነገሮ በመጠኑ ሙቀቱ ይቀንሳል ተብሎ ይጠበቃል። ሳቱ ዜና የስከዚ ነው አይቸው
4: ይሸያው። እናመሰግናለን ስለ ዜናው።

የተከበራችሁ አድማጮቻችን አሁን ካስጦች ላምባቢያር ምይዞ ቀርሞ ይሉትን እንመለከታለን። ከሞላ ጎደን እንግዲህ ሳሬም ሙሉ በማለት ይቻላል አራቱም ጋዜጣ ፊት ለፊታችን ላይ አሉ። ይዲህ ማሪብ የዲዮተራኖት እስራኤል ሃዮምና ሃአሬት ናቸው። ማሪብና የዲዮተራኖት በመጀመሪያ ሽፋናቸው ላይ ከነ ምስል ፎቶግራፍ ያስቀመጡት እስራኤል ምናልባት ለሶስተኛ ዙር በኢራን ላይ ጥቃት ታደርስ ትችላለች የሚል ጽሑፍ ከነ ተዋጊ ሚግ ተዋጊ አውሮፕላኖቻችን ጋር ይዞ ቀርቧል። እስራኤል አይሆም ላይ ደግሞ በእረፍት 1,713,812,000 ተማሪዎች ዛሬ ሆፌሻ ከዶል እያልምንጠረው ወይም የበጋውን እረፍት ወጥተዋል። በጦርነቱ ምክንያት ይኑር 10 ቀን ተጨምሮላቸው ነበር በማለት ያስቀመጠው ነው። በሃአሬት በመጀመሪያ ሽፋኑ ላይ የሚያስቀመጠው ጠቅላይ ሚኒስትር ቤንያሚን ናታንያሁ የተጠረጠሩበት መዝገብ ቁጥር 4000 ይዘጋ በማለት ዳኞች አሁንም ከበፊት በነበራቸው አቋማቸውን እንደጸኑ ነው በሚል ይጻፈዋል። እንግዲህ ተራ በተራ ሰዓትም እንደበቃን አጥር መጠን እናርገልና ቀርብላችሁ ይኸው ተዘጋጅተናል። እንግዲህ በማዕሪብ ስንጀምር ከኢራን ጋር ከሆላባን ወይም ሰማያዊና ነጭ እስራኤል ብቻዋን ለማለት ነው ያህል ነው ኢራን ጋር ጦርነት ለመክፈት ተዘጋጅታለች። በተለይ የእስራኤል መከላከያ ሚኒስትር እስራኤል ካጽ ግልጽ በሆነ ቋንቋ የተናገሩት እኛ ምንጊዜም ቢሆን ዝግጁ ነን፣ ኢራን ወደ እኛ ጥቃት አደርሳለሁ ብላ ካሰበችና ከሞከረች እኛ ብቻችን ለሶስተኛ ዙር አይቀጡ ቅጣት እንቀጣታለን ሲሉ ጽፏል። ተነግሮ ወደኋላ የምንመለከተው ነው። አሜሪካና ኢራን በዛሬው ዕለት በካታር ዶሃ ውስጥ ተገናኝተው የተኩስ አቁም ስምምነቱን የደረሱበት ስምምነት ለመወያየት ቀጠሮ ይዘዋል። 4000 የተሰኘው በጠቅላይ ሚኒስትር ቤንያሚን ናታንያሁ ተጠርጥረው የተከሰሱበት መዝገብ እንዲዘጋ የሚል ጽሑፍም እዚህም አለ። በማከታተልም በአረብ እስራኤላውያን መካከል ያለው አምባጓሮ እጅግ በጣም ከመጠን በላይ አስቸጋሪ የሆነ እየመጣ እንደሆነ ተዘግበዋል። ወደ ውስጥ ገባ ብለን በምናይበት ሰዓት በተለይ በትናንትና ሁለት በደቡብ ሊባኖስ እስራኤል መከላከያ ሰራዊት የአቀጣጠለው ወይም የደረመሰው አንድ ምሽግ አለ። ይህን ቀደም ሲል ትናንትና በዜና መልክ አቅርበ ነው ነበር። በጣም በሚገርም ሁኔታ ግን በዚህ ምሽግ ውስጥ ቢያንስ 200 ሜትር ጥልቀት ወደ ታች ያለውና የ25 ሜትር እርዝመት ያለው በዚህ ዋሻ ውስጥ የተለያዩ ተምዘግዛጊ ሮኬት ሚሳኤሎችና ቀላል መሳሪያዎችም ሌሎች ብዙ ብዛት ነገሮች በተለይ ሽብርተኛው የሂዝቡላ ይጠቀምበት የነበሩና ሊጠቀምበት አዘጋጅቶ የነበረ ብዙ መሳሪያዎች እዛ ቦታ እንደተገኙ ነው። ይህም ቦታ ቀደም ሲል መከላከያ ሰራዊት አግኝቶት እንደነበርና ይህን ያህል የጦር መሳሪያ እዛ ውስጥ ተደብቆ ይኖራል ብሎ አላሰበም ነበር። መጨረሻ ላይ ግን ከደረሱና መከላከያ ሰራዊት ቦታውን ደርሰው በቁጥጥር ስር ካዋሉ በኋላ ያገኙት ግን እጅግ በጣም ብዛት ያላቸው ሚሳኤሎችን እንዳገኙና በተለይ ደግሞ ይሄ ቀላል ድሮን ያልምንጠራቸውን እነሱን ጭምር እንዳገኙ በተደረገው ፍንዳታም በሁለተኛ ዙር አንድ ተመቶ ከፈነዳ በኋላ ከውስጥ የነበሩት ሚሳኤሎችም ሲፈነዱ በጣም ትልቅ የእሳት ነበልባል ፈጥረው እንደነበር በዚህ ጽሑፍ በሰፊው ተገኝቶ ይታያል። እስራኤል በምንም ተአምር እስራኤል አሉ መከላከያ ሚኒስትር እስራኤል ካት ሲናገሩ ኢራን እስራኤል ላይ ጥቃት ካደረሰች እስራኤል ዝም አትልም በማለት ያስጠነቀቁት ሁኔታ አለ። ጥቅምት 7 2023 እስራኤላውያኖችን ጠልፎ ወስዶ የነበረ የጂሃድ ኢስላሚ ሽብርተኛ በትናንትናው ዕለት መገደሉን መከላከያ አስታውቋል። የአሜሪካና የኢራን መልእክተኞች በዛሬው ዕለት ዶሃ ተገናኝተው በአደረሱበት የተኩስ አቁም ስምምነት ዙሪያ ይወያያሉ ተብሏል። ነገር ግን እዚህ ጋዜጣ ላይ እንደተጻፈው በሌሎችም እንደተጻፈው የኢራኖች ይህን ነገር አይደለም ሐሰት ነው እያሉ ይገኛሉ። ነገር ግን ወደ ዶሃ ካታር ውስጥ ቢሄዱም ከአሜሪካኖች ጋር ግን ተገናኝተው እንደማይወያዩ አስቀድሞ እያሳወቁ ይገኛል
ማንን ነው ማመን የሚቻለው? ኢራኖች በሁለት ምላስ እየተናገሩ ነው ይላል። የቀድሞው የአሜሪካ ውጭ ጉዳይ ሚኒስትር ጆን ኬሪ በተለይ በአሁኑ ሰዓት ይህ ከኢራን ጋር የተካሄደው የተደረሰው ጦርነት እጅግ በጣም አክሳሪና ውድቀት የሞላበት ነው በማለት የተለይ ፕሬዚዳንት ዶናልድ ትራምፕ እና ጠቅላይ ሚኒስትር ቤንያሚን ኔታንያሁን ክፉኛ የወቀሷቸው ይገኛሉ። ይህን የሚያደርጉትም ቢቢሲ ከተሰኘው ቴሌቪዥን ጣቢያ ጋር በነበራቸው የቃለ ምልልስ ቆይታ ነው። የቱርክ ፕሬዚዳንት ኤርዶዋን ከእስራኤል ጋር ያለውን ግንኙነት የበለጠ እያከረረውና የበለጠ ጸረ እስራኤል እንቅስቃሴውን እያካሄደ ነው በማለት እዚህ ጋዜጣ ላይም ተጽፏል። እንደሚታወሰው ሁሉ እስራኤል በትናንትናው ዕለት የአርመን ቱርክ አርሜኒያን ህዝብ ጨፍጭፋለች ማለት ከዛሬ 100 አመት በፊት የነበረን ክስተት ዕውቅና መስጠቷ የበለጠ በሁለቱ ሀገራት መካከል የነበረውን መሻከር አባብሶታል። ምንድነው የሚባል እንኳንስ ዘንቦብሽ እንዲያውም ጤዛነሽ ነው ምንድነው የሚባል አባባላልና እንኳንስ ይሄ ነገር ዕውቅና ተሰጥቶታል። እንዲያውም ኤርዶዋን ባገኘው አጋጣሚ በሙሉ እስራኤልን እያጠቃና እየተቸ ይገኛል። እስራኤል የቴሮሪስት ሀገር ነች፣ እስራኤል ያዛን የፍልስጤሞችን ድምፅ ጠጣለች ያለ የማይናገረው ነገር የለም፣ ብዙ ያለ ይገኛል። የያሽር የተሰኘውን ፓርቲ የሚመሩት አይዘንኮርት የቀድሞ መከላከያ ሚኒስትር ኢታማጆር ሹም የነበሩት ሲናገሩ በትናንትናው ዕለትም ባሰሙት ንግግር አንድነት ያስፈልገናል፣ አንድነት ደግሞ በስራ እንጂ በወሬ አይደለም። እንደ ጠቅላይ ሚኒስትሩ እኔ በምርጫ አቸንፌ ሁሉንም አንድ የሚያደርግ መንግስት አዋቅራለሁ ሲሉ በትናንትናው ዕለት በነበረ አንድ ውይይት መድረክ ላይ ተናግረዋል። ከፍተኛው ፍርድ ቤት የመንግስት ህግ መርማሪን በተለይ ጥቅምት 7/2023 ሐማስ ባደረሰው ጥቃት ዙሪያ የሚያደርጉትን ምርመራ እንዲያቋርጡ ምክንያቱም ከስልጣናቸው ባለፈ ረጅም ጉዞ ሄደዋል ማድረግ የደረባቸው አድርጓል በማለት ይህን ቅስቀሳቸው እንዲያስቆሙ ጠይቋቸዋል። በአረብ እስራኤላውያን መካከል ያለው አምባጓሮ አሁንም እንደቀጠለና አስቸጋሪ እንደሆነ በተለይ ደግሞ በስምንት ሰዓታት ውስጥ ስድስት አረብ እስራኤላውያን መገደላቸውን ከ142 በላይ መገደላቸውን ይህ ዓመት ከተጓጓም በዚሁ በሰፊው ተዘግቦ ይገኛል። የመኪና አደጋ አሁንም ቢሆን ህይወት መቅጠፉ እንደቀጠለ ነው። በትናንትናው ዕለትም የ9 ዓመት ልጅ በኮርኪነት በምንለው እየተሽከረከረች ያለች እንዲሁም አንዱ በኤሌክትሪክ የሚሰራ ሳይክል ላይ እየጋለቡ ያሉ በአደጋ ህይወታቸውን እንዳጡ ተጽፎ ይገኛል። በእስራኤላውያኖች የግል ደህንነታቸውን በእስራኤል በማስመልከት ከ130 እጅ የሚሆኑ እስራኤላውያኖች ምናልባት መንገድ ላይ ሲሄዱ በድሩ ከተማ ድሩዮች ሊጠቁ ወይም ጥቃት ሊደርስባቸው እንደሚችል ስጋት እንዳላቸው አስታወቁ። ወደ ቢያንስ ግን ይህን ያህል ወደ 32 እጅ የሚሆኑት ደግሞ ምናልባት መንገድ ላይ ይሄድን በአንዳንድ በተለያዩ የሽብር ፈጠራ ስራዎች በአምባጓሮ በተለይ በአቫሪያን ወይም ድሪዎች የከተማ ወንበዴዎች በእነሱ ምክንያት አደጋ ሊደርስብን ይችላል የማለት ትልቅ ስጋት እንዳላቸው እየተናገረ ይገኛል ተናግሯል። ከዛም በማከታተል ኑክባ የተሰኘው ሁላችንም ኑክባ የተሰኘው እናስታውሳለን። ጥቅምት 7 በነበረው የሙዚቃ ፌስቲቫል ላይ ከሞት የተረፉትኝ እጅግ አስቸጋሪ በሆነ ሁኔታ ላይ እንዳሉና በተለይ የረጅም እንቅልፍ የመረበሽ የፍራት እንዳለባቸውና የልብ ትርታቸውም የበለጠ ጫና እየፈጠረባቸው የመጡና ከዛን ጊዜ ጀምሮ ህይወታቸው ምስቅልቅል እንዳለ በዚህ ጋዜጣ ላይ በሰፊው ተጽፎ ይታያል። የደጀን እዝ ወታደሮች በተለይ ንጹሌ ሸዋ ያለምጠራቸውን በሁለተኛው ዓለም ጦርነት ከተረፉት ጭፍጨፋ ያተረፉት ለአዛውንቶች ለነሱ ተለያዩ
ስጦታዎችን ለማከፋፈል በበጎ አድራጎት ሂደው እየሰሩ ይገኛሉ ብሏል። ወደ የዲዮት አሮኖት በምንመጣበት ሰዓት ይህም በጠቅላይ ሚኒስትር ብላሚን ናታንያው ዙሪያ ያጠነጠነ በትልቁ በሰፊው ይህን ጽሑፍ ይዞ ይቀርባል። ጠቅላይ ሚኒስትር ብላሚን ናታንያው ቲክ 4000 ወይም አራት መዝገብ ቁጥር 4000 የተሰኘው መዘጋት አለበት። ጠቅላይ ሚኒስትር ብላሚን ናታንያው የእምነት ክደት ቃላቸውን ከሰጡ በኋላ ከዛ በፊትም ይህን መዝገብ እንዲዘጋ የሚል አቋም ደንብራቸውና እንደገና የእምነት ክደታቸውን ከሰጡ በኋላም አሁንም ዳኞች ከአቋማቸው ዘነፍ እንዳላሉ ይነገራል። ቀደም ሲል እንዳየሁትም ቴህራን መከላከያ ሰራዊታችን ልዩ ዝግጅት እያደረገ ነው፣ ዝግጅቱንም አድርጓል። ምናልባት ኢራን ጥቃት ካደረሰች ምላሽ እንደሚሰጡ ወደ ሞንዲያል ስንመጣ ዚህም በሰፊው በመጀመሪያ ሽፋኑ ላይ የብራዚል ቡድን ከጃፓን ጋር ባደረገችው ጨዋታ በ95ኛው ደቂቃ ላይ 2-1 በሆነ ውጤት ብራዚል አሸንፋ ወደ ቀጣይ ወደ 16 ምርጥ የዓለም ቡድኖች ተቀላቅላለች። ከዛ በማከታተልም ጀርመን ከፓራጓይ ጋር በነበረው ጨዋታ መጨረሻ ላይ እነሱም 130 ደቂቃ ከተጫወቱ በኋላ በፍጹም ወይም በቅጣት ምት ፓራጓይ በማቸነፍ ጀርመን አሁንም ወደ ቤቷ እንድትመለስ ተደርጓል። ወደ ውስጥ ገባ ብለን በምናይበት ሰዓት በተለይ ቱርክ በእስራኤል ላይ የምታሳየውን የምታካሄደውን ጸረ እስራኤል እንቅስቃሴን በመቃወም ቱርክ በእውነት ከቱርክ ሕዝብ ጋር ምንም አይነት ቅሬታ ወይም ጥላቻ የለንም፣ ነገር ግን ኤርዶዋን የሚያሳዩት ሁኔታ የእስላሚስት እስላሞችን ኢስላሚስቲዩት እየተባለ የሚጠሩትን አክራሪ እስልምና ሃይማኖት ተከታዮችን ተከትለው በተለይ ደግሞ በኦትማኒዎት ዘመን የነበረውን ሂደት ይዘው እየሄዱ እንደሆነና በዚህ ምክንያትም ጸረ እስራኤል እንቅስቃሴ እያደረጉ እንደሆን በዚህም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ድጋፍ እየሰጧቸው ነው። በሳቸው በሚያገኙት ድጋፍ የልብ ልብ እየሰጣቸው ይገኛል በማለት የተናገሩት ሁኔታ አለ። ከዛም በጣለል ስሞትሪች ትናንትና የተናገሩት ንግግር በሰፊው መነጋገሪያ የሆነ እየመጣ ነው። በዚህ ጋዜጣ ላይም በተለይ የተጠልፈው በሐማስ እጅ ተጠልፈው የነበሩት እስራኤላውያኖችን በኔ ኃይል በኔ ጥረት ነው የተመለሱ ብሎ መናገራቸው እጅግ ቁጣን ያስከተለ ይገኛል። ኢራን አሁንም በኢራን በኩል ያለውን ሁኔታ በዚህ ጋዜጣ ላይ ማም ተጽፎ እናገኛለን። ኢራን በቱርክ በተለይ በሊባኖስ ውስጥ ገብታ የምታደርገውን ሂደት በማስመልከት በተለይ ደግሞ ትናንት እንዲፈነዳ የተደረገው ዋሻ የኢራን እጅ ያለበትና ሆን ተብሎ ከእስራኤል ድንበር አጠገብ ተሰርቶ ተዘጋጅቶ የነበር እንደሆን በሰፊው ተጽፎ ይገኛል። ለዚህም ለራፋኒም ሁላችንም እንደምናስታውሰው እንግዲህ ራፋኒም ያል በኢብራይስ ምንጠራው ወይም ቀላል ድሮን ያል ምንጠራው እጅግ በጣም አስቸጋሪ በሆነ ሁኔታ ዝቅ ብሎ በመብረር በፍጥነት በመብረርም ከራደር ውጭ በመሆን ትልቅ አስቸጋሪ የነበረውን በተለይ ደግሞ እስራኤል በዚህ በ21 ሚሊዮን ሸቀል ወጪ በማስድረግ አንድ ትልቅ ካምፓኒ ረሆቦት ውስጥ የሚገኝ ለዚህ መልስ ወይም ይህን ሊከላከል የሚችል አዘጋጅቶ እንዳቀረበና ከዚህ ውስጥም በተለይ በስምንት ቦታዎች 8 ጸረካት ባም ወይም ነኝህ ቀላል ድሮኖችን መምታት ወይም ማየትና መምታት የሚችል እንቅስቃሴ የሚችል መሳሪያ ሰርቶ እንዳበረከተና ቀጣይም ወደፊት የበለጠ ብዛት ያላቸውን የዚህ መሳሪያዎች እንደሚያመርት በሰፊው ተጽፏል። ያው ለዚህ እንግዲህ መፍትሄ ተገኘለት ማለት ነው። ከዛም በማከታተል መከላከያ ሰራዊት እንደሚለው ምንድን ነው የሚል በተለይ ሃይማኖተኛ ተማሪዎችን ወደ ወታደር ቤት ይገባሉ ተብሎ አንገባም ያሉትን ምን ያህል እንደሆኑ ማወቅ አንችልም፣ ልናውቅ የምንችልበት መንገድ የለም በማለት ያስጻፈው ሁኔታ አለ። ወደ እስራኤል ሀዮን በምንሄድበት ሰዓት 1,713,812 ተማሪዎች
لرفت ويم خوفشا قادو اللي وطالو انجي ديخ بنبرو طورنات مكنيات اسكا زيخ ورمج عرش عدرس تمرتات شون انديك اتلو تدرقو نبر ساري ودا رفت تاكلاك لوال مالتنو بزيونيتا اندال لغن ودا اسكاون درس لرفت عسك الدمو يوتو تنم جمرو ننجم زاري بلو بملو يسرايلا غر تمتبيتو جاو لرفت جزي موداتون يتاوك اندوان تنقرالي بكاليبانون سغار يمي تدرغو سممنت وليت اكت اج ايه دنو بتلي يليبانوس وطاد دروج يهزبولان مساريا مسفتات يچلا اللوي كالچالوس من دنو مي درغو ميل بسفيو يتتعافة توفالك يتغمسي لندمي تاوكو مزيغاست علي من دتتعافة من البات يابيركا وطاد دروجم لهين لما درغ برداتا لمسطت يموكل يونال تبلو يتتعافة بات خونيتا عالم إيران بولت دمت تناغر اللج أو دوهان مت عالن نغر جن كا أمريكان لو كان بودنغار تغنين تنان نغاقر نام اللي عدر قلو يمتو تودزا نتام تلقت ياكين و بزيه تردر زولي عالون عند با أمريكا يمينور غازيت انيا ساود عربيا زيغنت يالو بكن بتلي لقول الگوراشون بكفتن يونيتا يميتج بادر رغلوت كاسرائيل هايوم غار بادر رغوت كالم الليس سيناغر ساود عربيا يمتوستو اكهاد ترو اندالونا بتلي رغمو ساود عربيا يه أبراهام سممنت كار كاسرائيل غار مقلاقل نبربات بمالت بكفتن يونيتا يميت የተናገረበት ሁኔታ በሰፊው ተገልጾ ይታያል። በተለይ ደግሞ እዚህ በማከታልተ ደግሞ ማሽፐርጊዩስ ወይም ደግሞ ምንኛ ኃይማኖተኛ ተማሪዎችን ወደ ወታደር ቤት እንዳይገቡ የሚደረገው ጥረት ከቀሪው ህዝብ ጋር ከቀሪው ማህበረሰብ ጋር ያለን ግንኙነት የሻከረ የመጣ ነው በማለት በሰፊው የተጻፈ ሁኔታ አለ። እዚ ላይ ወደ ሀሪት በመምጣበት ሰዓት ከመላ ጎደል በተመሳሳይ መልኩ የተጻፈ ሁኔታ ነው። የኤርዶዋን ጉዳይ አለ። ቲክ 4000 ወይም አርቆ መዝገብ ቁጥር 4000 የተሰኘውን ከፍተኛው ፍርድ ቤት ዳኞች ይሄን እንዲዘጋ የሚሉትን በሙሉ ያቀረቡበት ነው። ቀደም ሲል ተመልክተናል። ኩራትና ኩራን አድማጮቻችን ጋዜጦች ከመላ ጎደል አንባቢያን ምን ይዘው ቀረቡ የሚሉት የስካሉ ነበር።

0: ወደ ወቅታዊ ዘገባ ስናልፍ አይቸው ባየ እንግዲህ ጋዜጦችን አምተን ተንከው ያሉትን ርዕሰ ጉዳዮችን አሁን ባለው እንግዲህ ያለው አዛ ቀበሌ ጦር ትጥቅ አልፈታም ያለው ሐማስን በተመለከተ የአሜሪካ ፕሬዝዳንት ትራምፕ አሁን በእስራኤል ላይ ጫና እየጣሉ ነው ያሉ ነው። ምን ይፈልጋሉ? እንዴት ነው ይህ ሁኔታ?
1: እንደምን አደርክሻየው?
0: እንደ በድጋሚ ደህና እግዚአብሔር ይመስገን። መልካም ቀን ይሁንልን።
1: አመሰግናለሁ ይሻየው። በእርግጥ አሁን እዚህ ላይ አሁንም ቢሆን የዶናልድ ትራምፕ አካሄድ በተለይ አዛን በተመለከተ ትንሽ የተረሳ መስሎ ነበር። ያ ማለት እንግዲህ ከኢራን ጋር በተደረገው ጦርነት የአዛው ጉዳይ የተረሳ ነገር መስሎ ነበር። ሆኖም ግን ይህን እንደ ኮሚቴ ነገር በማቋቋም ይህን ጉዳይ እንዲከታተሉ ሰላም አሰፋኝ ወታደር እንደሚመጣ ምክር ቤትም ብዙ ተብሎ ነበር። ምንም የተራመዱት ነገር የለም። እንዲያውም ሐማስ የልብ ልብ ተቀብሎ መሰራሉ አልፈታም። ካሁን በፊት እኮ እሺ ፈታለው አልፈታም እንደዚህ እሺ አስረክባለው ነገር ግን እንዲህ ሲል ነበር። አሁን ግን ከነጭራስ
0: መልሶ ያቋቋመ ነው ወታደር
1: ማን ነው? አንድ ኢትዮጵያ ውስጥ አንድ የሆነ ፖለቲካ ነበር መሰራ ፈቱ ሲባል ማን ነው የሚያስፈታው የሚፈታስ ማን ነው ብሎ የተናገሩት ኔታ አለ። እዚህ ጋር ደግሞ አሁን ሐማስ ያለው ደግሞ ማን ነው መሰራ

0: متعال ايه النقر اندت تادرق ايه النقر ورسم من نتو اندت متع اندت دل عدل ميدرقو النقر اندت تادرق اندي مي وريت ريجي يترامد نيالنو
1: ما بتعم تلك تيجي كانوا عايشوا بيونات كنوا عون زرم بتكتامنا بس زواري من قد بأمريكانا بإيران مكاكر يتكاد يلو سلام ت تكساقم جرد راشو كفلسطين مشتي يجي بس كماس شبر فتاري درج يا زالاندي بريلام الكوب بسمين بحزب الله شبر فتاري درج كار يتأبرو يكتتالي لجارو شكريو يفتر علينا ين بتملك كتم برجت بريبار بعزة قبلي بتكادو تورنت ودهولة تامت يزلك كتورنت مي تكاد بعزة قمبار عون بزيت تورنت لاي بفلسطين فلست إيمان بقبلي نوارو شو ببزوشي
0: يعني كوه
1: من وراء بيتاشو تفناك لو
0: نسو من دي من الأسوال انديت نو إيهين مجمّر يا من دي نومي بال ول سمي من نتاتر رقوال عدلم سمي من نتال اني عاند سارق نسو ما عند يدرقنو اني عدرقنو من قد عدل نسو مهيد عدل باچو عون يتدرس بدرجة لي مسار عون تدك مفتات عدل باچو تبلوال لمنين عدرقوم مسار راون كمفتات يلك او اندغنا يتدرجنو تار بزي درجه لاي متو اسرائيل لاي چانا مادرغون مسلو ايتاينيم ساعتاچن انتن لمقطب ياهل اسكي ود خريديموچن متا اندز هيمانوتنيا اكرار هيمانوتنيوچ ود وتادر بيت الناسو اندايغو بتلي وتادر بيت مغبات ينبرباچو اني دمبلو يقروتين بوليس يوتادر بوليس يدو بكوتترسل اندايولاچو يمياغد لسوستور هغلي صرقنو ليوطالاچو نو عندي تايوالي
1: او يتقلع مسترو وانا صافيم راكيك هك አዘጋጅ ተዋል እንዳልከው እንግዲህ እነሱን ቢተኞችን በፖሊስ ተይዘው ወደ እስር ቤት የሚወሰደው እርምጃ መቆም አለበት በዚህ ደግሞ ህግ ማውጣት አለበት ብል ምክር ቤቱ ህግ መደገጊያ ክነሴት በጉዳዩ እየተዋየበት ነው ያለ ምክንያት አይደለም በዚህ ሁሉም ለሀገር ዳር ድንበር ውትድርና አገልግሎት እንዳለበት ሁሉም አብዛኛው ህዝብ በእስራኤል ያምን በታል
0: ማገልገል አለባቸው
1: ችግሩ የፖለቲካ ፍጥጫ ደግሞ የክነሴት ምርጫ እንደ ቀኑ እየተቃረበ ስለሆነ አሁን ለማላላት
0: ህክሻየው ያንተ ልጆች ወታደር ቤት አንሄድም ብሎ ቢቀሩ ምን ያደርጓቸዋል
1: እስር ቤት ነው
0: ቶ አባባ ስለዚህ አሁን እዚህ ላይ ለነሱ ግን የተለየ ለነሱ የተለየ ነገር የሚደረግለት
1: ፍትሃዊ ኢፍትሃዊ የሆነ እርምጃ ነው እየወሰደ ያለ መንግስት ተከክለ አይደለም ወትድርና በግዳጅ ማገልገል ግዴታ ስለሆነ አሁን በዝካ ሃይማኖት ኦሪት ቅዱስ ኦሪት መጽሐፍ ተማሪዎቹ ግን መነካት የለባቸው መታሰር የለባቸው ለነሱም ነጻ ወትድርና መማስክ እንዳገለግሉ ነጻ
0: ያን በማሻገርም አሁን የሚያደርጉት ሰላማዊ ሰልፍ የሚደረገው ሰላማዊ ሰልፍ መንገዱ ቀደም ሲል እንዳየሁ በግጽ እንዳየሁን ከሌላው ማህበረሰብ ጋር የተገነጠሉ የተለዩ እኛ የተለየነ በቃ የነሱ የሚማሩት የኦሪት ትምህርት ልዩ ነው ማለት ነው ኪፓስሩ ጋር ያለ ምንጠራቸው እንደዚህ ነጭ ኪፓ የሚያደርጉት ግን የነሱ ያየን አይደለም እንዴ ስንቶች የሽባ ተማሪዎች እየሄዱ በስንት ስንት ለሀገራቸው ደማቸውን ህይወታቸውን ንጹህ ህይወታቸውን የሰዋሉ አይደል እንዴ ልዩነቱ አንድ ኦሪት አይደል ያለን
1: ነው
0: ስለዚህ ታዲያ ለምንድን ነው እኔ ብቻ ብዙ አጥያያቂ ነው ይሄ ጉዳይ የሚያጥያይቅ ሁኔታ ነው ታለብን
1: አሁን ይሄ በተያከራክራለሁ
0: የአሜሪካና የኢራን ድርድስ እንደው አልሰለችህም
1: ሰልችት ተብሎ ምን ልበልህ ቀላል ነገር አይደለም መቼ ደሞ ጦርነት ወይስ ዘላቂ ሰላም የሚለው ተጓተተ ሆነ
0: በጣም
1: እዚህ ጋር በተያዘ ደግሞ ባለፉት ቅርብ ቀናት ደግሞ የተኩስ ልውውጥ እንዲህ በሆርሙዝ ባህሮች መጣካባቢ ወታደራዊ እርምጃ አጻፋውን ምላሽ በመስጠት ተኩስ ነበረ በአሜሪካና በኢራን መካከል አሁን ያንተ ወታደርገው ደግሞ ዛሬ ኳታር ዋና ከተማ ዶሃ ዲፕሎማቶች ተገናኝተው ይጠራጠራሉ ድርድሩን ተብሏል። በእንግዲህ ይህን ሁኔታ በተመለከተ የተለያየ መረጃ እየደረሰን ነው። ትናንት ከቀትር በኋላ ፕሬዚዳንት ትራምፕ አዎ ድርድር ይካሄዳል ብለዋል በዶሃ። ኢራኖች ደግሞ

0: የማስተባበያ አይ ውይይቱን በእርግጥ እንገ ስብሰባ እናደርጋለን ብለው የጠየቀች ኢራን ለስብሰባ ጥሪ ያደረገች እባካችሁ እንገናኝ በክብ ጠረጴዛ ዙሪያ ተቀምጠን እንደራደር ብላ የጠየቀች ኢራን ተብሏል። ግን አይ ቁልፍ በሆኑ ርዕሰ ጉዳዮች ላይ አይነጋገሩም ተብሏል። የዛሬው ምን
1: ነው? ለምንድን ነው ታዲያ የሚሄዱት? ካልተነጋገሩ የሚሄዱበት ምክንያት ምንድን ነው?
0: እንግዲህ ምን አይነት ድርድር ዛሬ ድርድራቸውን ያድሳሉ ተብሏል። እንግዲህ በቀኑ ምን እንደሚሆን ደግሞ በየጊዜው ብዙ ነገሮች ይቀያየራሉ።
1: እንመለከታለን እንግዲህ ሁሉንም ቆይተን ያለን። አሁን ደግሞ ከትንሽ ደቂቃ በኋላ አድማጭ ጋር የስልክ ይትኖረናል። ከአንድ አፍታ ቆይታ በኋላ እንመለሳለን።
0: በጣም ጥሩ
1: ይቻላል።

0: ከዚህ በመቀጠል ከአቶ ተበጀ መሃሪ ጋር ቃለ ምልልስ እናካሄዳለን። እንግዲህ ከድሜ ባለጸጎች እንደኛ አመለካከት ምርግት ወንድም ሆነ ሴት መቸም እድሜው እንዲህ ወደ 80 አመት ሲደርስ መቸም የድሜ ባለጸጋ አረ እንዲያው ወደ 60 አመት በላይ ያስቆጠረ የድሜ ባለጸጋ ይባላልና ይሄን በተመለከተ እንዲያው እንዴት ይላሉ የሀገራችን ማህበረሰብ ህይወታችን እንዴት ይታያል? አቶ ተበጀ መሃሪ ጤና ይስጥልን እንደምን አደርክ?
1: አብሮ ይስጥልን እግዚአብሔር ይመስገን። እንዴት አደራችሁ? እንዴ ሻያው ደጉ ወንድማችን አቶ አይቸው ሰላም እንዴት አደራችሁልኝ ያልኩ በቅድሚያ ለአምላካችን ክብር ምስጋና ለጌታ ይግባ።
2: አሜን።
1: ያለማውን ወስዶ ለዚች ለብርሃኒቱ ላበቃና አምላክ አሁን ደግሞ ዛሬ ሌሊቱ ከአስራ ሁለት ሰዓት በኋላ ደግሞ እንዲኸው ሰባተኛው ወራ እንዲላል መልካሙን ወርና መባቻ ይለግትልን። የፍቅር የሰላም የሃይማኖት የኢየሩሳሌም እንዳርስተንም በሯን ይጠብቅልን እያልን ጸሎትና ልመና እስራኤል በጸሎት በልመና እንጂ በትቢት በጠብ በጉልበት አይሆንም እየተመካ በኃይሉ እንዳለ ጸሎት ማዘዘልንና እግዚአብሔር ጸሎታችን የጻድቆች ጸሎት የካህናቶች የራባኖች ጸሎት ይድረስልን። ለአገሪቱ ሰላም ትሁን። ለወታደሮቻችን ሰላምና ፍቅር ይለግስልን እያልን ነው የምንጸልይ።
2: አሜን።
0: ቡራኪዮ በጣም እናመሰግናለን። አቶ ተበጀ መሃሪ እንግዲህ ከሶ ጋር ያለውን የማህበረሰባችን ህይወት ኑሮ በተመለከተ ይቅርታ አሶ ቀርቶ አንተ ፈቅደሃል ማለት ነው። እና እንግዲህ አሁን እንዴት ያዩታል? እንግዲህ በሀገረ እስራኤል ማህበረሰባችን እንዴት ያዩታል?
1: በመጀመሪያ አመሰግናለሁ ለጥየቃው። ከዚያም ስወታውን ፈቅጄ ስወታውን ተውና አንተ ብንባባል የበለጠ ነው በማለት ብዙ ጊዜ ነው የለመንኩኝ። አሁን ደግሞ ስለ ሀገሪቱ ብዙ ነገሮች አሉ። መምህሮቻችን እንዳስተማሩን ቅድም እንደጠቀስኩት በጸሎት በልመና አንድነት እግዚአብሔርን ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር እንዳለ ጥበብ ከፊት የአምላክን ፍርሃት ነው። ዛሬ እንደምናየው ህብረተሰቡ ተወናብዶብናል። ወሬቱን ወደኋላ ጣል አድርገን ያለነው ነገር ሌሎች ስራዎች ናቸው። እግዚአብሔር ህዝብ ሁሉ ያድነን። ቀድሞ ጀምሮም በእውነት እኔ አቶ ሻያው እንዲሁም ወንድሜ አይቸው ምነግራችሁ እንደ ታሪክ ልንገራችሁ። ዛሬ መጥቶብን ያለው መጽሐፈ መሳፍንት ከምዕራፍ ስድስት ጀምረን ስንተማራቸው ቀድሞም ደህና የነበሩት ትርምስ አብዝተው ወደ ሌላ አምልኮት መንገድ ሂደው ያ ስደት የመጣብንና እስራኤል የተበተነው እስራኤል አሁንም ኢየሩሳሌም ነቅሎ በባዕድ አገር አሁንም በዓለም የተበተነበትና ትእዛዙ አንዲት ላይ ብትጥሉኝ ከሰባት ላይ በሰባት መንገድ እመጣባችኋለሁ፣ በሰባት መንገድ ጠላት ይመጣባችኋል እንዳለው ይኸው ያላነሰ ጊዜ ለእስራኤል የሚደግፋት ማንም የለም። ዛሬም አሁንም እናንተን ሳዳምጥ እንደነበር ተመልከቱት። የውጭ ሀገሩ ቀርቶና የእኛ በኛው አንድ ብንሆን እኔ ዳቴኔ እኔ ካህኔ ከማለት ለሀገሪቱ ምክር ሰናይት ለኩሉ ዘይገብር ምክር እኮ ይጠቅማል፣ ምክር እኮ አይዟችሁ ማለት አንድነት እግዚአብሔርም ይወደዋል። እናንተ በእናንተ ብትፈቃቀሩ እኔ ከመካከላችሁ አለው ጠላቶቻችሁን እጎዳለሁኝ እኔ እዋጋላችኋለሁ ያለውን ጥለን ዛሬ እሱ በሱ ትርምስ እኔ ዳቴኔ አልሄድም። አሁን እግዚአብሔር እንዲያው በእውነት አምላክ አይቆጣም። ሲመጣ የተነሱቱ ወሬትን ሊያጠፉ ወሬትን ሊያቃጥሉ በናቡከደነጾር ጊዜ ወሬቱን እንዳቃጠሉት አሁንም እስራኤል የሚባል ህመደምድ ሊያጠፋ ነው እንጂ ራባኔ ካህኔ ብሎ ማምለጣለን የለም። እና እንደገና ህብረተሰቡም ደግሞ ውንብዱ በስቷል። የወሬ ትእዛዝ ተላልፏል። ቁጣ እግዚአብሔር ቁጣ እየመጣብን ስለሆነ አሁንም አስተማሪ ካህናቶች የራባኖች አሁን ሃይማኖት ጠበቅን አሉ። ለምን ነው ህብረተሰቡ ግምኛ መንገድ ሲሄድ ተመለስ ወዮላቸው የማይሉ ይሄ ነው ትምህርት ተምረው ህብረተሰቡን የሚያድኑት እነሱም የሚድኑት መስሎ የማይታይ ግራ ነገር ነው። ግራ መላክ ነው ገብቶ ያለ በአገሪቱ ላይ እግዚአብሔር ቀሪበለን።
2: እዚህ ላይ እንደው እንደዚህ አይነቱ ነገር እንደዚህ አይነቱ ክስተት በፊት ድሮም ጀምሮ በሀገር ኢትዮጵያ በነበርንበት ሰዓትም ያው እንደምንሰማው አባቶቻችን ሃይማኖታችን አንቀይርም እያሉ ራሳቸውን የማጥፋት በገደል የመሄድና ብዙ መስዋዕት የከፈሉበት ሁኔታ አለ። ያም ሆኖ ያው እስከዛሬ ድረስም ለኛ ተርፏል፣ እነሱ ተሰውተው ለኛ ተርፏል እዚህ መጣዋል። አሁን ያለው ትውልድስ ምንድነው የሚያደርገው አስተዋጽኦ? ሃይማኖቱን በተመለከተ የሚጠብቅበት መንገድስ እንዴት ነው? አካሄዳችን እንዴት ነው? ከመሪዎች ጀምሮ ከሀገር ሽማግሌዎች ጀምሮ ለተተኪ ትውልድ ምንድነው የሚያስተምሩት ያስተማሩት ያለው ሁኔታ?
1: አይቸው አመሰግናለሁ። በጣም ጥሩ ነው። ከጃማዶ አሁንም ተቆርቆረው አናንያ ዛሬ ሚሳኤል ዳንኤል ከሳተ እቶን እንደወደቁት በኢትዮጵያ ምድርም ያን እያነበቡ አንዱ አምላክ እንግዲህ እሱን እንመን አልሆነም በክፋታችን ነው የሀገር ኢየሩሳሌምን የተባረን ሀገሪቱን የነቀልናት ወሬታችን የተቃጠለ ወሬታችን የተማረከው በማለት ጠላት ሲመጣባቸው አሁንም አይናቸው እያዩ ገደል የሄዱበት ይህን ነው ሁሉ። አሁንም አናንያ አዛርያ ሚሳኤል ሌላ እምነት አናምንም ወደ ጣዖት መንገድ ማንሄድም ቢሉ ከሳተ እቶን እንደወደቁት ያን እያለቀሱ እያነበቡ በኢትዮጵያ ምድርም አሁንም ዝምለን ገደል እንሄዳለን ሲሉ እንዲያውም 50-60 ሰው በስሜን ገደል ከሄዱት አንዲቱ ነፍሰ ጡሪቱን ከዚያ መሀል ለታሪክ እንዳወጣትና የዚያ ዘር ሁሉ ዛሬ እስራኤል አገር ገብቶ ያለው ይኸው ነው። ሁኖ ቀርቶ ደግሞ እግዚአብሔር እሱ አምላካችን ይህን ለልጆቻችን ብንናገር ሰሚ የለም። ገና ልጆች ፊት ግን ትልቆች ካህናቶች አሁንም እንደምንለው ሃይማኖት እንጠብቃለን የሚሉት እየወጡ የሚያወግዙ ቢሆኑ እየተከታተሉ እስራኤልን የሚጠብቁ ቢሆኑ በኢትዮጵያ ምድርም ካህናቶች እየዞሩ እንዲያውም አንዳንድ እንደዚህ ሀገር ቴሌፎን የለ በኢትዮጵያ ምድር አንድ ሰው ወይም አንድ ሰው በእንዲህ ሀገር ሃይማኖት እንዲህ ብሎ ፈረሰ እንዲህ ብሎ አንድ ሰው እንዲህ ሲያረጋየው ከተባለ እዚያ መልእክተኛ ልከው ተሎ መርምሩ ወዮላቸው እግዚአብሔር ቁጣ እንዳይመጣ ለእስራኤል አንድ ሰው ተሳሳተ የተባለ እንደሆን ያ ሰው ተፈልጎ ንስሐ እንዲሰጥ ጾምና ስግደት እንዲሰጥ ያንን ወዮልህ ይባል ነበረ እና ለኢያሱ ወልደ ነው እንዳዘዘው የተሳሳቱ ሰዎች አሉ መርምርና ንስሐ ስጣቸው ብሎ እግዚአብሔር እንዳዘዘ ለኢያሱ በኢትዮጵያ ምድርም ደግሞ አሁንም ያን እያነበቡ እየተረጎሙ አምላክ ይቆጣቸዋል። አሁንም ጾምና ስግደቱ ሰዱ ተሳስተሃል ብሎ በአንድ ስህተት ሲያስተምሩ የነበሩት ሊቃውንቶች ነበር። ከዚህ ግን ሊቃውንት እጁን ኮረኮመ ራባን እጁን ኮረኮመ ግን ተምረናል የአሮን ልጆች ነን ይሄ ነው ያለው እንጂ ሲያስተምሩና ሲያወግዙ ንስሐ ሲሰጡ ምንም አላየሁም። በእውነቱ በጣም አሳዛቢ ላይ ነው ያለ ነው።
0: በጣም ግሩም። እንግዲህ አንድነት ክብር ፍቅር አስፈላጊ እንደሆነ አሁን ህዝብ እስራኤል በታሪኩ መቼም ወደ በስደት ባለም ላይ እንደተበተነ ነው የሚነገረው። ይሄን መቼም ይሄን በተመለከተስ እንዳው ይሄን ምን ይላሉ? በኢትዮጵያም የቀሩ አሉ። አሁን በቅርብ የተገኙ ደግሞ በልዩ ጥናትና ምርምር ተደርጎ በህንድ ሀገር የምናሼ ነገድ የመጡ እንደሆነ ይነገራልና ምን ይላሉ ይሄን ሁኔታ?
1: ይኸውልህ ይሄ በጣም ጥሩ። አሁን እዚህ እስራኤል ሀገር ብዙ የተወናበዱ ሆነው አስከፊ ነገር ስለመጣ ለእነዚያ አጥር ሆነው ብነ ወገኖቻችን የቀሩትን ወጥተን ወርደን አሁንም ንጹሆች ህብረተሰቦቻችን እንዳይመጡ እዚህ እንቅፋት የሆነብን ነገሮች አሉ። አሁን ግን ባንዳንድ በኩል ያገረን ሰላም ተግናል አልፈን በሌላው ከተማ ይቀርና በዚህ በእኛ በቤት አጥቅባ እየተመረመረ ህዝባችን ህብረተሰባችን ከሴቱ ከወንዱ ዘመኛ የተወናበዱትን እያወጣ እየተጋለጠ እየሄደ ነው። ከዚያም ሰላም ሰግነው ማላልፈው አሸሪ ባርከን የሚባልም ብዙዎች የሚያጋልጣቸውና ወደኛ መልእክት የሰደደውንም ህብረተሰቡ በታጥቅባ ሰላም ሰግነው ማላልፈው ነው ይሄን እያወጣ ነው። እንግዲህ እነዚህ ከተጋለጡ ወገኖቻችን ባንድ ሆነን የቀድሞ መጣ አሁን መጣ የሚለው ከዚህ ነበር የሚባለው ቀርቶ የተበተኑትን በተማገር ያሉት የተበተኑትን ወገኖቻችን ለናመጣ ሰልፍ ተነስተናል። መጀመሪያ የሚያወናብዱ ተናጋልጠን ወደ ማስጠንቀቂያ ሰተን ይሄ ነው እርግጥ አንድ ሰው እምነቱ ነው እምነቱ ማለት አንድ ሰው ባሰበው መንገድ መሄድ አለ ሁለት መንገድ ሶስት መንገድ ይዞ ግን ምሳሌውን በይሁዲ ይጠራል ስራው ግን ሌላ ውስጥ ለውስጥ ሲሄድ እግዚአብሔር አይሚያለ ለህብረተሰቡ ቁጣ መቅስፈት ለወታደሮቻችን ቁጣ የመጣው ለኢየሩሳሌም ጠላት የበዛው ከዚህ ውስጥ ብዙ ችግሮች ስለደረሰብን ነው። አሁን ግን መጋለጥ ጀመረ። ቀደም እንዳልኩት ኢትዮጵያ አንድ ሰውና ሁለት ሰው ነው እየጠቆሙ አገሪቱን በኋላ እስራኤል እንድትከበር ምን አደረጉ ተብሎ ክብር የተሰጠው አሁንም በእውነት ሃይማኖት እየተከላከሉ ይዘው እንጂ በመጀመሪያው ተሰደው እንደሄዱት ግን ጠላት ተከታትሎ ሊያጠፋቸው ባለ ጊዜ ከወልቃይት ከስሜን ከቋራ ከተለያየ አገር ሁሉ አሁን መትግሬ አያዝማች አቆበ ተባለ 50 ጤስ በአንድ ጊዜው በሰዓት የተጣጠለው ስንት ቤተሰብ እንደነበረ ዋልቀ ኪዳነ ምረት ከተባለው
2: ሰዓታችን
1: ያንደቀው ዝም ቀላል አይደለም በታሪክ ማልወጣም ተጽፎ ማልተያዘ እኛም እንግዲህ እየተዳከምነ ነው የጠየቀነ የለ።
2: እሺ አቶ ተበጀ ማሪ በእውነት ይሄ ነገር በጣም በሰፊው ሊያነጋግረን የሚገባ ጉዳይ ብዙ ስተቶች የሚሰሩ አሉ ብዙ ድርጊቶች አሉ የሚደረጉ እኛም እንደ ማህበረሰብም ይሄን ተቀብለን እንዴትም ያስተናገደን እንዳለን ያው ብዙ መነጋገር ያስፈልጋል ሁሉም በየቦታው መነጋገር ያስፈልጋል። ዞሮ ዞሮ የምንኖርባት አንዲት ሀገር ነው ያለችን በዚቻ በምንኖርባት ሀገር ውስጥ ደግሞ ራሳችን ምን ያህል አስከብረን ተከባብረን የምንሄድበት ምንቀጥልበትን መንገድ ሁላችን ተባብረን ማግኘት አለብን። ተተኪቱ ለድ ማስተላለፍ ምን ይችላልበት አለ ሁልጊዜ እንናገራለን ሁልጊዜ እንነገራል የቅርሞ አባቶቻችን እንዲያርገው ታገለው እንዲሰርተው ይባላል። እነሱ ዛሬ ያን ሁሉ ለፍተው ጥረውም ህይወታቸውን አሳልፈው ሰጥተው አስረክበውናል። ቀጣይ ምንድነው ምን እንደለ የሚለው ነው ማየት መመልከት ያለብን። አመሰግናለሁ አቶ ተበጀማ።
0: አመሰግናለሁ አቶ ተበጀማ ሪ መልካም ቀን። እንግዲህ ፕሮግራማችን አቾባዬ እንግዲህ
2: እየተከባደደ ነው ሻየው ቅርሳችን እስከምንገናኝ
0: ለቴክኒክ ባለሙያችን
2: ሮኒ
0: ናወር ምስጋና
2: ይድረሰውና
0: ያስተናገድናችሁ ሻየው ደቁና አቾባዬን ለቀን ላይ ለካ አንድ ሰዓት ላይ በሰላም ያገናኘን ስኬታማ ጥሩ ቀን ለሁላችንም ደናዋሉ።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ለተማክሰኞ የከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜን እንመኛለን። ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ቴትቫብ ታሙዝ ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁን 30 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ሰኔ 23 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ኢላይ ቤንሻባት ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሸቴ ሻየው ደጉና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ዛም ወቅታዊ ዘገባ ሳምንታዊ የጤና ፕሮግራም እና ቀለም ልስና ቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ተዘጋጅቶ ይቀርባል።
1: ሰጠኝ ዘመና መሰግናለሁ። አርስተ ዜና ትናንት ምሽት በክነሴት የእስራኤል ፓርላማ ጠቅላላ ጉባኤ የገዢው ጥምር መንግስት ያቀረበው የህግ ረቂቅ ወደቀ። ምክር ቤት ክነሴት በህፃናት ላይ የሚፈጸም የጾታ ጥቃት ወንጀሎች ፋይል ጊዜ ለማራዘም የቀረበ ህግ በቋሚነት አጸደቀ። ወደ መከራከያ ስራይት መመልመል የሚቃወም በአስር የሚቆጠሩ የአረዲ ዩዳያን አጥባቂ ሃይማኖት አጥባቂዎች ትናንት ምሽት በጊባያት ሽሙኤል መገናኛ አቅራቢያ የሚገኘውን መንገድ ቁጥር 4 ዘጉ። አሜሪካ ሐማስ ትጥቅ ለመፍታት ፍቃደኛ ባይሆንም እንኳን እስራኤል የአዛን የትራምፕ ሰላም እቅድን ተግባራዊ እንድታደርግ ግፊት እያበረታቱ ነው። የኮንጎ ዲሞክራቲክ ሪፐብሊክ በኢቦላ ቫይረስ በሽታ የተያዙ ሰዎች ቁጥር ከ1300 በላይ መድረሱን አስታወቀ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ትናንት ምሽት በክነሴት የእስራኤል ፓርላማ ጠቅላይ ስብሰባ ላይ የገዢው ጥምር መንግስት ያቀረበው የህግ ረቂቅ ውድቅ ሆነ። ህጉም የቀይ መስቀል ማህበር ተወካዮች በእስራኤል የታሰሩ የሽብርተኝነት ተጠርጣሪዎችን እንዳይጎበኙም የሚከለክል ነበረ። ሃይማኖት ሀረዲ ፓርቲዎች ድምፅ ባለመስጠት ምክንያት ጥምር መንግስት አብላጭ ድምፅ ማግኘት አልቻለም። ቀረቀቢያችን ሻር ግሊክ እንደዘገበው ከሆነ በጉባኤ ላይ በጥምር መንግስት ሊቀመንበር ኦፊር ቃጽ እና በፓርላማው አባል አይማን የአረብ ህብረተሰብን የሚወክለው የክነሴት አባል አይማን ኦዴ መካከል አካላዊ ከባድ ግጭት ተፈጥሮ ነበረ። እርስ በርሳቸው የስድብ ቃላት የተለዋወጡ ሲሆን የፓርላማም የደህንነት ጥበቃ ሰራተኞችም በመካከላቸው ጣልቃ ገብተው አለያይቷቸዋል። ምክር ቤቱም ክነሴት በህፃናት ላይ በሚፈጸም የጾታ ጥቃት ወንጀሎች ፋይል ጊዜ ለማራዘም የቀረበ ህግ በቋሚነት አጸደቀም። ከነዚህ መካከል በቤተሰብ አባላት ወይም በህፃኑ ላይ ኃላፊነት ባላቸው ሰዎች የሚፈጸም የጾታ ጥቃቶችን በተመለከተም የወንጀል ጥፋተኝነት ፋይል ጊዜ የሚጠናቀቀው ተጎጂው ወንድ ወይም ሴት እድሜ 49 ዓመት ሲሞላው ነው ተብሏል። በህጉ መሰረት ቀላቀቢያችን ቬሬድ ፔልማን እንደዘገበችው ይህንን ህግ ረቂቅ ያቀረቡት የምክር ቤት አባላት ኤልያሁ ራቢቦ፣ ኤፍራት ራይተን ማሮም፣ ሻሮን ኔር እና ሌሎች የምክር ቤት አባላት ቡድን ናቸው። የጦር ኃይሎችን ኢታማጆር ሹም አዛዥ ዋና አዛዥም እያል ዛሚር የተረገመ ነው እና ወደ እስር ቤት መግባት አለበት ሲሉ ትናንት ምሽት የሰነዘሩት ጠንከር ያለ ንግግር ተከትሎ በፖለቲካው ዓለም በርካታ ውግዘቶች እየተሰነዘረባቸው ነው። የሻስ ፓርቲ ከፍተኛ ሃይማኖት መሪ የሆኑት ራብ ያዚድ የተናገሩት ይህንን ንግግር በተመለከተ የክነሴት ምክትል አፈ ጉባኤ የሊኩድ ፓርቲው ኤልያሁ ራቢቦ በጽኑ ተቃውሟል። ራቢቦ እንደገለጹት ከሆነ ስለ ራብ ያዚድ ንግግር አስቀድሞ የሚያውቀው ነገር እንዳልነበረና ንግግራቸው ሙሉ በሙሉ የተጸየፈ መጥፎ ነው በማለት ተችቷቸዋል። በተጨማሪም በዝግጅቱ ላይ ተገኝተው የነበሩትን ድርጊቱን ሳያወግዙ ያለፉትን የሻስ ፓርቲ ፓርላማ አባላትን ክፉኛ ነቅፈዋል። ይህንን የተናገረው ሰው ራብ ሃይማኖት መንፈሳዊ መሪ ከሆነ ከኔ እይታ እሱ ራብ አይደለም። በእርግጥም የኔ ሃይማኖት አባት ራብ ሊሆን አይችልም። ይህንን በጣም ግልጽና ቁርጠኛ በሆነ መንገድ ነው የምናገረው ይላል። ንግግሩን በመቀጠል አስቀድሞ አላውቅም፣ ነገር ግን በቦታ የነበሩትን አላወቅኳቸውም። በዚህ ተገኝቶ ምንም ሳይል እንዲህ አይነት መጥፎ ንግግር ማሰማት ከአንድ ሃይማኖት መሪ የሚጠበቅ አይደለም ብለዋል። በእንዲህ እንዳለ የሻስ ሊቃነ ምክር ቤት አመራሮች የምክር ቤቱ መሪ ከሆኑት ሙሼ ማያ ራቢ ያዚድ በጦር ኃይሎች ጠቅላይ አዛዥ ላይ የሰነዘሩት ንግግር የሚወገዝ የሚኮነን መግለጫ አውጥተዋል። በዚሁ ንግግሩን በጥብቅ ነቅፈዋል። እንደሚሉት ከሆነ የኦሪት የቶራ ተማሪዎችን ማዋረድ ለመቃወም በተዘጋጀ ታላቅ ስብሰባ ላይ በጦር ኃይሎች ጠቅላይ አዛዥ ላይ የተሰነዘሩትን ቃላት በመስማቴ በእጅጉ አዝናለሁ። እንዲህ ባለመልኩ መናገር የኦሪት ቅዱስ ኦሪት መንገድ አይደለም። እኛ ዘውትር ለሕዝብ እስራኤል ሰላም ሲሉ ሕይወታችንን አሳልፈው ለሚሰጡት ወታደሮችን ስኬት መጸለይ ነው የምናዘወትር ብለዋል። ትናንት ሰኞ ደግሞ ወደ ሌላ ዜና ስናልፍ ወደ መከላከያ ሰራዊት ምልመላም የሚቃወም በአስርት የሚቆጠሩ የአርዲ ይሁዳውያን ህብረተሰብ ተቃዋሚዎችን ትናንት ምሽት በግባት ሽሙኤል መገናኛ አቅራቢያ በሚገኘው መንገድ ቁጥር 4 ዘግተው ነበረ። በብኔ ብራክ ከተማ በተካሄደ የአርዲዎች ተቃዋሚዎች ወቅት ሁከት ፈጣሪዎች የካን ሀዳሾት የዜና አውታር ዘጋቢ ዳንኤል ጎሮባይስ እና የዜና 13 ዘጋቢ ላይ ጥቃት ፈጽሞባቸዋል። ህይወታቸውን ለማዳን በአካባቢው በሚገኝ ሆስፒታል ተደብቀው ከቆዩ በኋላ ነው የነፍስ አድን ጥሪ ካደረጉ በኋላ በሰላም ሊወጡ የቻሉት። ጋዜጠኞቹ አሜሪካም ሐማስ ትጥቅን ለመፍታት ፍቃደኛ ባይሆንም እንኳ እስራኤል የአዛን የትራምፕን የሰላም እቅድ ተግባራዊ እንድታደርግ ግፊት እያበረታታች ነው። ቃል አቀባያችን ኤሊዮር ሌዊ እና ሮይ ካይስ ዘገባ እንደሚጠቁመው ከሆነ ዋሽንግተን ለእስራኤል የጽሑፍ ጥያቄ ሰነድ አስተላልፋለች። ይህ ሰነድ የሚከተሉ ጥያቄዎችም በአዛ ቀበሌ ውስጥ ሰፊ የመሰረተ ልማት ስራዎችን እንዲፈቀዱ፣ ህዝቡን ወደ ተወሰኑ ልዩ ቀጠናዎች ማዛወር፣ ለፍልስጤም የቴክኒክ ባለሙያዎች የቴክኖክራትን ባለሙያ መንግስት ማዕከላዊ ዋና መስሪያ ቤትና ለዓለም አቀፍ ኃይል የሚሆኑ ወታደራዊ ካምፕ እንዲቋቋሙ መፍቀድ የሚሉትና ሌሎችም ነው። በእስራኤል የአሜሪካ አምባሳደር ማይክ ሃካቢ በዋሽንግተንና በእስራኤል መካከል ያለው ግንኙነት የሚቋረጥበት ምንም አይነት አጋጣሚ አይኖርም አሉ። የአሜሪካ የ250ኛ ዓመቷ የነጻነት በዓል ለማክበር በእስራኤል በተዘጋጀ ዝግጅት ላይ ሃካቢ እንደተናገሩት የሁለቱ ሀገራት ግንኙነት ልክ እንደ ጋብቻ ጥምርት መሆን ዘላቂ ወዳጅነት ቃል ኪዳን ነው ብለዋል። የኮንጎ ዲሞክራቲክ ሪፐብሊክ በኤቦላ ቫይረስ በሽታ የተያዙ ሰዎች ቁጥር ከ1300 በላይ መድረሱን አስታወቀች። ከእያንዳንዱ 10 ታጣቂዎቹ መካከል 3 ለሞት ተዳርገዋል። የኤቦላ ስርጭቱ በሀገሪቱ በሚገኙ 3 ግዛቶች ላይ ተከስቷል ተብሏል። በመጨረሻ የትንግርት ዜና የያዝነው 2026 ዓመተ ምህረት የዓለም ዋንጫ ተጧጥፎ እንደቀጠለ ነው። ኡሩጓይ ጀርመንን አሸነፈች፣ ሞሮኮ ደግሞ ሆላንድን አሸነፈች። ተጎራባቾች በአውሮፓ የሚገኙ ተጎራባች ሁለት ሀገሮች ጀርመንና ሆላንድ አልቀናቸውም፣ ወደ የቤታቸው ተሸኝተዋል። የአየር ጸባይ ሁኔታ በተለይም በተራራማ ከፍተኛ ቦታዎችና በመሀል ሀገር ባልተለመደ ሁኔታ የሙቀቱ መጠን ከፍተኛ ይሆናል ተብሏል። ነገሮ ደግሞ የሙቀቱ መጠን በመጠኑ ይቀንሳል ተብሎ ይጠበቃል። የሰዓቱ ዜና እስከዚሁ ነው። ሰጠኝ
2: ኢሻያው እንዳመሰግናለን ለዚህ ነው።

0: የተከበራችሁ አድማጮቻችን ከዚህ በመቀጠል ስቱዲዮ ከሰባ ባልደረቦች ጋር ከሰጠ ዘመነ ወርቅነሸቴ ጋር ወቅታዊ ዘገባዎችን ይዘን ቀርበናል። ርዕሰ ጉዳዮች ደግሞ እንግዲህ ሀገራችን የፖለቲካ የእስራኤል የፖለቲካ እንቅስቃሴ እንዲሁ ከምርጫ ዋዜማ ምን መስሎ ይታያል በአሁኑ ሰዓት ወርቅነሸቴ?
1: አመሰግናለሁ ሻያው። እንግዲህ የምርጫ ዋዜማ ላይ ነን። እውነትህን ነው። በፖለቲከኞች መካከል እንግዲህ ያው የበለጠ አብለዛ አብዛኛ ድምጽ ለማግኘት ለመመረጥ ሩጫው አለ። እንደው በይፋ አሁን ለሩጫ ሩጫው እንዲሁ በመገናኛ አውታሮች ቅስቀሳው ብዙ ጎልቶ የሚታይ ባይሆንም ግን ክነሴት ውስጥ በተለይ ምናየው ምን ሰማው ነገር ፓርቲዎች እንግዲህ በጥምር ሆኖ መንግስት ለማቋቋም አንዱ ፓርቲ ሌላውን እንዲደግፍ የተለያዩ የቀረቡ ህጎች አሉ። ህግ ሆኖ እንዲጸድቁ የቀረቡ ጽንሰ ሐሳቦች አሉ። እነሱን ለማጽደቅ ጥረት እየተደረገ እንደሆነ ያው መረጃዎች ያመለክታሉ። ለምሳሌ የአሁን ገዢው ፓርቲ የጥምር መንግስቱ ያረዲ ማህበረሰብን የሚወክሉ ፓርቲዎች ያቀረቡት የቶራ ወይም የኦሪት ትምህርት መሰረታዊ ህግ ሆኖ ይጽደቅ። የኦሪት ትምህርት የሚማሩ ተማሪዎች ወደ መከላከያ ሰራዊቱ አልዘመታችሁም ተብሎ ፖሊስ እንዳያሳድዳቸው ያው በዚህ መንገድ ህግ ሆኖ ከጸደቀ ህግ ነው አይዛቸውም። ያው ይሄን ለማስቀረት ነው እንግዲህ በዋነኛነት በነሱ በኩል የቀረበው ምክንያት ይሄ ሐሳብ የኦሪት ትምህርት ህግ ሆኖ እንዲጸድቅ ያሉት። በሌላ በኩል ግን ሲታይ ደግሞ ኦሪት የተማረ የሽባ ተማሪ ልክ በመከላከያ ሰራዊቱ እንዳገለገለ ወታደር እኩል ነው ኃላፊነቱን ለሀገሪቱ ተወጥቷል፣ ግዴታውን ተወጥቷል ማለት ይቻላል። እና እኩል የሚታይበት ሁኔታ እንግዲህ ውትድርና ያገለገለ አንድ ዜጋ እስራኤላዊ ዜጋ እና አንድ በሽባ ትምህርት ቤት ደግሞ ኦሪትን የተማረ የሽባ ተማሪ እንግዲህ ለሀገሪቱ እኩል አገልግሎት እንደሰጡ አይነት ይታያል የሚል ከፍተኛ ስጋት አለ። ለማንኛውም ይሄ ህግ ይጸድቃል ተብሎ ይጠበቃል። በጠቅላይ ሚኒስትሩ አማካኝነት በጥምር መንግስቱ አባላት በአብዛኛው ህጉ ሊጸድቅ ይችላል፣ ድጋፍ ያገኛል ተብሎ ይጠበቃል። ዛሬም እንደውም ወደ ስቱዲዮ ከመግባታችን በፊት የክነሴቱ የህግ አርቃቂ ኮሚቴ በዚህ ህግ ጽንሰ ሀሳብ ዙሪያ እየተወያየ እንደሆነ ነው የተገለጸው። አንዳንድ የሌላ ፓርቲ የጥምር መንግስቱ አባል ያልሆኑ ፓርቲ አባላት ለምሳሌ እንደ እስራኤል ቤቴኑና ሌሎች ፓርቲ አባላት እየተቃወሙ ናቸው። ይቃወማሉ ይህን ህግ። በእርግጥም ግን ደግሞ በጠቅላይ ሚኒስትሩ በተለይ ድጋፍ ያገኛል፣ ህጉ ነው ይጸድቃል የሚል ተብሎ ይጠበቃል። ምንድን ነው እንግዲህ አረዲ ማህበረሰብ አባላት እንደሚታወቀው በምርጫ ጊዜ ብዙ ተወካዮች አሏቸው። በምርጫ ያው የተባብሮ የመምረጥ ባህላቸው የነሱ በጣም የተለመደ ጥሩና እንደው ከልምድ አንጻር ሲታይ ጥሩ የሚባል ነው። ያው በክነሴቱ የተወሰኑ መቀመጫዎችን ያገኛሉ። ወደ ጥምር መንግስቱ እነሱን ላለማጣት ነው የጥምር መንግስቱ አባል ይሆናሉ ከምርጫ በኋላና ይህ ህግ ቢጸድቅ ደግሞ የበለጠ አሁን የጥምር መንግስቱን ያቋቋመው ገዢው ፓርቲ ላይ ያው ያምኑበታል፣ ለወደፊቱም የሱ አባል ለመሆን ይችላሉ ነው ያስችላቸዋል ይሄ ህግ ጸደቀላቸው። እነሱም እንግዲህ በምርጫው ዋዜማ እንዲህ አይነት ህጎችን ማቅረባቸው ያው የሚጠበቅም ነው፣ ብልጠትም ይመስላል። እንዲህ አይነት ነገሮች አሉ። ለማንኛውም በክነሴቱ በፓርቲ አባላት ዙሪያ ስናይ ይህን ይመስላል። ይሻየው
0: በዚህ ዙሪያ ሰጠ ዘመነ እንዴት በፖለቲካ ፍጥጫ እንዳለ በእውነትም እየሰማን ያለ ነው። በክነሴት የቅድመ መደገጊያ ምክር ቤት ውስጥ በስብሰባ ቅድም ወርቅነሽ እንደገለጸችው አንዳንድ ህጎችን ለማጽደቅ ይቀርባሉ። ግን በዚህ ላይ ስድብ፣ ረብሻ፣ ክርክር ምንድን ነው? እንዴት
2: እንግዲህ ይቅርታ፣ በክኔሴት ውስጥ መከራከር አንዳንዱ መናገር የለመድነው ነው። በፖለቲካ ውስጥ እንዲያውም ሌላው ሀገርስ ወንበር ሁሉ ይወራወራሉ እና ይሄ እንዳለ ሆኖ ግን አሁን ምንድነው የጥምሩ መንግስት ህጎችን ለምንድን ነው ለማሳለፍ በሩጫ የሚፈልጉት? የመገናኛ አውታርም ህግ፣ የተለያዩ የመንግስት አቃቤ ህጓን የአቃቤ ህግና የመንግስት ህግ አማካሪዋን ህጉን በአንድ ላይ የነበረውን ለመለያየት ሌሎችንም ለምንድን ነው ለማሳለፍ የሚፈልጉት ለሚለው አንዳንድ አካላት እንደሚሉት እስካሁን ተጣምረው ነው የቆዩ ተጋብተው ነው የቆዩ እና ያንን ለመጠበቅ ነው። በሚቀጥለው ምርጫ ደግሞ ከተመረጥነ አብረን እንሄዳለን ከሚል ውጪ አሁን ክነሴቱ ሊበተን ወራት እየቀረ አንድ ሁለት ሶስት ወራት እየቀረ ህጉን ብታጸድቀው ምን ያክል ተግባራዊ ሊሆን ይችላል? ምክንያቱም በሚቀጥለው ሌላ መንግስት ቢመሰረትኩ ያሁኑን ህግ ውድቅ ሊያደርገው ይችላል። ስለዚህ አሁን ምንድነው የሚመጣውን ምርጫ ታሳቢ በማድረግ የሚደረጉ ናቸውና ፖለቲከኞች ደግሞ ያው እንግዲህ ከምርጫው አዜማ ነገ ወንበር ያሰጠናል የተሻለ ደረጃ ያስገኝልናል የሚሉትን ንግግር የሚሏቸውን ሰዎች ወደነሱ በማምጣት አዳዲስ ፓርቲዎችም ነባሮችም ጥምረት በመፍጠር የተለያዩ እንቅስቃሴዎችን እያደረጉ ነው። እንግዲህ ዝግጅቱ ለምርጫ ነው የሚመስለኝ እኔ ለምርጫው ለማዘጋጀት ጥምሩን ደግሞ እንደገና ለማቆየት ምናልባት በሚመጣው ምርጫ ከተመረጡ አብረው ለመሄድ የሚያስችላቸውን እንቅስቃሴ ለማድረግ ጥረት የሚያደርጉ ይመስላል።
0: እኔ በበኩሌ በእውነትም ፖለቲከኛ አይደለሁም ደጋዜጠኛ ነኝ፣ ግን የእስራኤል ህብረተሰብ የፖለቲካ ሁኔታ ስመለከተው ከፖለቲካ ውጭም በማህበራዊ ህይወት በህይወቱ ወደፊት የሚራመድ ሰው አላስፈላጊ የሆነ ስድብ፣ ተሳዳቢ፣ ሰውን የሚያቋሽሽ፣ ሰውን የሚያዋርድ ችሎታ ያላቸው ሰዎች ናቸው። እንግዲህ ወደፊት እንትን እያሉ ያሉት ነው።
2: ፖለቲከኛ ከሆንክ
0: ሊሆን ይችላል፣ ግን
2: ፖለቲከኛ ከሆንክ ለስድብ ለትችት ምንድነው ቆዳ ወፍራም መሆን አለበት፣ አለያ ወደ ፖለቲካ አትግባም።
0: ትክክል ነህ። በሌላም መስክም እንደዚህ አይነት ሰዎች ናቸው እድገት የሚሰጣቸው በህይወታቸው የዚያ ችሎታ ያላቸው ሰዎች ናቸው። አለ ምክንያት አይደለም መቼም።
1: የመሳደብ ማለት ነው።
0: አሉ በስድብ ብቻ ያደጉ ሰዎች እናውቃቸዋል። ለማንኛውም እንግዲህ ወደ ቀጣዩ ዘገባ ስናልፍ ደግሞ የሐማስ ድርጅት ዳግም ጦርነቱን ለመክፈት እየተዘጋጀ ነው ይባላል እና በሌላ በኩል ደግሞ የአሜሪካን ፕሬዚዳንት በእስራኤል ላይ ጫና እያደረጉ ናቸው ይባላል እና ይህ ሁኔታስ እንዴት ነው ሰጠኝ?
2: አዎ እንግዲህ የእስራኤል ራሱ በደቡብ እዝ በደህንነት ክፍል የሚሰሩ ሰዎች በተለይ መረጃ የሚሰበስቡ አካላት ናቸው ከፍተኛ ባለስልጣናት አስጠነቅቁ የተባለው የሐማስ ድርጅት እየተዘጋጀ ነው፣ አሸባሪዎችን እየመለመለ ነው፣ እንደዚህም ደግሞ ኖክባ የተባለው ጥቅምት ሰባት የፈጸሙትን አይነት ድርጊት እንዲፈጽሙ ለማሰልጠን ብዙ ተዘጋጅቷል ብለው መረጃ ድርጅቶች ይፋ አድርገዋል። አሁን ይህን ተከትሎ እስራኤል እርምጃ መውሰድ አለባት በሐማስ ላይ ሲባል አሜሪካ ጫና እያደረገች ነው። ምክንያቱም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀዱት የሰላም እቅድ በአዛ ሰርጥ ተግባራዊ ይሆናል በሚል እሳቤ ነው። ግን እስካሁን እንዳየነው የኢራን ጦርነት፣ የአካባቢው ጦርነት ትራምፕን እንደው ትንፋሽም አልሰጣቸውና የአዛ ጉዳይ ተረስቶ ነው ያለ። ያንንን እድል በመጠቀም ሐማስ ራሱን እያጠነከረ ነው። ሁሌም ብለናል ሐማስ ማመን አይቻልም፣ ሐማስ ትጥቁን አይፈታም እንደተባለው ሐማስ ትጥቁን ሳይፈታ ራሱን አጠንክሮ ሌላ ጥቃት ለመፈጸም እየተዘጋጀ ነው። በሌላ በኩል ደግሞ አሜሪካ ያንን የሰላም እድል ለመጠቀም በአካባቢው መሰረተ ልማቶች እንዲስፋፉ እንዲሁም ደግሞ ፍልስጤማውያን በተለይ ተፈናቅለው የነበሩት ምቹ ወደሆነ ቦታ እንዲዘዋወሩ ይሄ የቴክኒክ ባለሙያዎች የሽግግር መንግስቱ ለሱ ደግሞ እድል እንዲሰጥ ካለው ዓለም አቀፍ የሰላም አስከባሪ ኃይል ጋር ይሰማራል ከተባለው ያ እንዲመቻች እንዲሁም አሜሪካ ጫና እያደረገች ነው ተብሏል። ዞሮ ዞሮ ግን ይሄ ጉዳቱ ለእስራኤል ነው። አሁንም የሐማስን ጉዳይ በጣም በጣም በትኩረት መያዝ ያለባት ነው። የእስራኤል መከላከያ ሰራዊት እንግዲህ ከጋዛ ሰርጥ 60 ከመቶ በላይ እንደሚቆጣጠር ነው የተነገረ። ይህ የሆነ ከአፍንጫችን ላይ ሐማስ እንደገና የሚዘጋጅ ከሆነ አሁንም ሐማስ የሚገባው አፈሙዝ እንጂ የሰላም ጥሪ ወይም ደግሞ በሰላም ስምምነት ሰነድ አይደለም የሚገባው ማለት ነው።
0: ወርቅ ነሸቴ በዚህ ወርጽ በቅርብ ርቀት የሚገኝ ባዛ ቀበሌ አስተዳድራለሁ ባዮ አርሜኒ የአሸባሪ ሐማስ ድርጅት ደግሞ ሰጠኝም እንዳለው መልሶ ለመቋቋም ወታደራዊ ኃይሉን መልሶ ለመገንባት ከፍተኛ የደጠቀን ጥረት እያደረገ ስለሆነ ከዚህ ጎን ለጎን ደግሞ የአሜሪካ ፕሬዝዳንት በእስራኤል ላይ ጫና እያደረጉ ናቸው። ይህን በተመለከተስ እንዲያው የጦር ትጥቁን አልፈታም፣ ያው ፍጻሜ ላይ አልደረሰም በዚህ ዙሪያ እንዴት ታየዋለሽ?
1: የሐማስ ጉዳይ አስቸጋሪ ነው። ለማንኛውም ከሐማስም ጋር ሆነ አሁንም ከኢራን ጋር እንደው አሜሪካ የምትሰጠው የጊዜ መራዘም የተኩስ አቁም ስምምነት ለሰላም ድርድር እየተባለ ሐማስም ይሄን ጊዜ ብዙ የተጠቀመበት ይመስላል። የነበረውን የተኩስ አቁም ስምምነት ተከልሎ ካባጻሆፍ ተብሎ እስራኤል መከላከያ ሰራዊት እስከዚህ እናንተ እስከዚህ ይሄን አጋጣሚ እንደገና ራሱን ለማቋቋም ለመጠቀም ጥሩ አጋጣሚ ነው ይመስለኝ ያንንም ያደረገ ይመስላል። ሐማስ አሁን በድርድሩ እንደገና እንደውም የትኛው የጦር መሳሪያ ያው የሐማስ ድርጅት የጦር መሳሪያ ትጥቁን እንዲፈታና አጋዛለቆ እንዲወጣ ነው እንግዲህ ከስምምነቱ መካከለ አንዱ ይሄ ሞይጽ ተሻሎም የሰላም ምክር ቤት ለው ትራምፕ ከተለያዩ ሀገራት የተወጣጡ አባላት ያሉበት ያቋቋሙት ምክር ቤት የሐማስን ድርጅት ትጥቅ ለማስፈታት ነው። በዋነኛነት ግን እስካሁን ሆኖ ሆኖ አላየነውም። እንደገና ሐማስ ምንድነው ጠየቀ የሚባለው የትኛው ነው የጦር መሳሪያ ነው ምንፈታው? የትኛው ነው ቀላል የጦር መሳሪያ? የትኛው ነው ከባድ የጦር መሳሪያ? እንግዲህ ባሁን ባለንበት ሁኔታ እንደ ድሮ ምናልባት ሮኬት ሚሳኤል ከባድ የጦር መሳሪያ የለንም ለማለት ይሆናል። ግን ምናልባት ውስጥ ለውስጥ ግን አይታወቅም። እንግዲህ የተደራጁ ነው ለጦርነት ነው የሚባለውና ምን አይነት የጦር መሳሪያ እንዳላቸው አይታወቅም። ለማንኛውም አሁን የበለጠ ያሳሰበ ያለው እስራኤልንም ያሳሰባት ነው እየተባለ እንግዲህ ትናንት ጀምሮ ዛሬ የሚወጡ መረጃዎች አሜሪካ በቀጥታ ከሐማስ ጋር ቀጥታ ግንኙነት አደረገች ነው የሚባለው። የአሜሪካ የልዑክ ቡድን አባላት ዊትኮፍ እና ሌላው ደግሞ የዚህ የሰላም ምክር ቤቱ አማካሪ ናቸው በአሜሪካ በኩል አሬ ላይትስቶን ይባላሉ። እነዚህ ሁለቱ ከሐማስ ተወካይ በኳታር ከሚገኙት ሐሊል አልኻያ ጋር ተገናኝተው ተወያይተዋል። እስራኤል ደግሞ ያው ታውቃለች ተገናኝተው መወያየታቸውን በቀጥታ እንግዲህ አሜሪካ በቀጥታ ከሐማስ ድርጅት ጋር ነው ተገናኝታ የተወያየችው። እንዲህ አይነት ሙከራ ነበር ባለፈው እናስታውሳለን የጦርነቱ ጊዜ ብዙም የተሳካል ነበርም እንጂ እንግዲህ አሜሪካ በቀላሉ ከሐማስ ጋር ድርድር ለማካሄድ ሞክራ ነበር። መልክተኛዋንም ልካ በኳታር ተገናኙ እናስታውሳለን እንዲህ የሚሉ መረጃዎች ነበሩ። ከዛ በኋላ ግን በተለያዩ ሀገራት ተወካዮች አማካይነት ነው ከሐማስ ጋር ድርድሩ ቀጥሎ የነበረው ስምምነትም ሲደረስ እንደምናስታውሰው። አሁን በቀጥታ እንግዲህ ከሐማስ ተወካይ ሐሊል አልኻያ ጋር ተገናኝቶ ተወያይተዋል። የአሜሪካ የልዑክ ቡድን ነው የሚባል በእስራኤል በኩል ያውቃሉ ሁኔታውን። ያው ትራምፕ ጫና እያደረጉ ነው። በሳቸው ባቀረቡት እቅድ መሰረት የሰላም ስምምነቱ ጋዛ ውስጥም እውን እንዲሆን ጋዛን መልሶ ማቋቋም ምን የሚለው ነገር ግን ዞሮ ዞሮ ለእስራኤል አሁንም ጉዳት የሚያደርሱ የተለያዩ ነገሮች ይኖራሉ። ከፍተኛ ስጋትን እየፈጠረ እንደሆነ ሰፊው እየተነገረ ነው። በሂደት እናየዋለን። ትራምፕ እንግዲህ ሐሳባቸውን ተለመዱ ናቸው። አንዳንዴ ይሁን ካሉ ይሁን ነው። ድንገት ደግሞ ሲቆም ያቋሙታል።
0: ወርቅነሽ ባንቺ ቆይታ ላይ በጥምሩ መንግስት በገዢው ፓርቲ አባል የሆነው ሃይማኖት አጥባቂ የሻስ ፓርቲ ከፍተኛ አመራር የሆኑት የራብ ያዚድ የሃይማኖት አባት የጦር ኃይሎች ኢታማዦር ሹምን በተመለከተ ያሰሙት ንግግር እንዲያው ብዙ ነቀፌታ እያጋጠማቸው ነው። ይህን ሁኔታ እንዴት ይሆን?
1: አዎ ዛሬና ትናንት ጀምሮ እንግዲህ አወዛጋቢ ሆኗል ይህ ጉዳይ። እንግዲህ ሁኔታው የተፈጠረው በብኔ ብራክ ከተማ የሽባ ተማሪዎች ወደ መከላከያ ሰራዊቱ ይዝመቱ የሚለውን ሀሳብ የሚቃወሙ የሃይማኖት ተማሪዎች በአጠቃላይ የሐረዲ ማህበረሰብ አባላት ባካሄዱት ስብሰባ ላይ ነው። በዚህ ስብሰባ ላይ እንደውም የሐረዲ ፓርቲዎችን የሚወክሉ ፓርቲ አባላት አራት የፓርቲ አባላት እንደተሳተፉ ነው የሚነገረው። እነሱ ባሉበት ኒህ ራባሬ ያዚድ የተባሉ የሃይማኖት መሪ ምንድን ነው ያሉት ሲናገሩ ኢታማዦር ሹም ያልዛሚር ስማቸውም መታሰቢያነታቸውም ይጥፋ እንጂ አንድ ተማሪ ማሻያሁን ፔቴክ ያስደረገ ተማሪ እንትን ወታደር ይቅርታ ወታደር አንድ ወር እንዲታሰር አድርገዋል ለምን አሰሩት እና ብለው ያው የእርግማን ቃል እርግማን ነው የምንለው ይህን ስድብ አይደለም እንግዲህ ስሙ ይጥፋ ምኑ ይጥፋ ማለት ረግመዋል። በዛ ስብሰባ ላይ የተሳተፉ አራት የክነሴት አባላት በተቃውሞ አላሰሙም በዛ ጊዜ ዝም አሉ ነው የተባለው። ይሄ በራሱ አሁን ትልቅ መነጋገሪያ ሆኗል። እንግዲህ አንዲት ሀገር መከላከያ ሰራዊት የጦር መሪ የጦር አዛዥ እንዲህ ብለው ዝም ብለው ተነስተው ሲራገሙ የጥምር መንግስቱ አባላት ዝም ማለታቸው በራሱ ሌላ ችግር ነው እየተባለ ነው። ግን ከዛ በኋላ በመንግስት ተቃዋሚ አካላትም ጠቅላይ ሚኒስትሩም ዛሬ እንግዲህ ዘግይተው ነው የተቃወሙ ተብሎ እየተባለ እሳቸውም እየተተቹ ነው። የተለያዩ የሐረዲ ማህበረሰብ የሚወክሉ ፓርቲ አባላትም እየተቃወሙ ነው እያወገዙ ነው ትክክል እንዳልሆነ ይህ አባባል። በአጠቃላይ እንግዲህ አረዲ ማህበረሰብ አባላት የሚያደርጉት የተቃውሞ ሰልፍ መስመሩን እየለቀቀ እንደሆነም እየተነገረ ነው። ትናንት በብኒ ብራክ የነበረው የተቃውሞ ሰልፍ ዘካባቢ አብረው የተቃውሞ ሰልፉ ሊዘግቡ የተገኙ የካን 11ኛው ቴሌቪዥን እስራ ባልደረቦችም በሰልፈኞች ጥቃት እንደደረሰባቸው ይታወቃል። ያለው ሁኔታ አስቸጋሪ ነው። ከአካባቢው በርዳታ እንዳመነው የወጡት ያመለጡት ለማንኛውም ራብ አሬ ያዚድ ተናገሩት ንግግር በጣም ከፍተኛ ተቃውሞን አስነስቷል። ሊባል ማይገባ ደግሞ የመንግስት ወካይ የሆነ የክነሴት አባላት ወደው መቃወም ሲችሉ አይታችሁ ከሆነ ሲናገሩ ይሄን ነገር በጭብጨባ ነው ያጀባቸው ታዳሚው ሁዲያው ድጋፍ ነበረው ይሄ አባባል እና ይሄ ሊሆን አይገባውም በጣም ኪሶኒ ምንድነው ያፈነገጠ ነው አክራሪነት ነው እየተባለ ነው ይሄን ያለው ሁኔታ ይሻየው
0: ሰጠኝ ዘመነ ይሄ ሁኔታ የርስ በርስ ወንድማማችነት ግጭት ጦርነት ያስከትል ይሆን የሚል ስጋት እንዳለ በአንዳንድ ምንጮች ይጠቁማሉ እና በዚህ ርዕሰ ጉዳይ እስኪየው
2: መጀመሪያ አሁን ራብ ያዝዲ የተናገሩት ነገር በጣም ትክክል አይደለም። ረገሙም ተሳደቡም ትክክል አይደለም። አንድን መከላከያ ሰራዊት የሚመሩ እስራኤል በሰባት ግንባር እንኳን እየተዋጋች ረፍት የሌላቸውን አካል ዝም ብለው ተነስተው የሃይማኖት መሪ ማለት ተሳዳቢ መሆን ረጋሚ መሆን ነው ወይ የሚለው ነገር መነሳት አለበት። የሃይማኖት መሪ የሚያስተምር ከስተት የሚመለስ እንጂ እኔን ካልመሰላችሁ ብሎ የሚራገም ነው ብዬ አላስብም። ስለዚህ ትክክል አይደለም። ሁሉም ማውገዝ አለበት። ሁሉም የሻስ ፓርቲ አባላትም ሊያወግዙት የሚገባው ነው። ሌላው አሁን አንተ ያልከው የእርስ በርስ ችግር ያመጣል። አሁን አረብ ዕለት ራሱ በብኔ ብራክ ከተማ ሰልፍ የነበረበትን ሁኔታ ሰምተናል። አኺሎኒም አኾፍሽም የተሰኙ አካላት ደግሞ እየተንቀሳቀሱ ነው። እናንተ ኻሬዲሞች እኛን መንገድ እየዘጋችሁ ችግር ከፈጠራችሁ እኛ ደግሞ ሂሎኒ የምንባለው ማህበረሰብ ክፍልም እናንተን ችግርን ፈጥርባችኋለን ያሉበት ሁኔታ አለ። ስለዚህ በህብረተሰቡ መካከል አለመግባባት ችግር ሌላ ውጥረት ውስጥ የሚያመጣ ስለሆነ የሚመለከታቸው ክፍሎች መቀረፍ ያለበት ትልቅ ጉዳይ ነው።
0: ወደ ማጠቃለያ ስንመጣ ደግሞ መቼም ቢያዝነው 2029 ዓመተ ምህረት እየተካሄደ ያለው የዓለም ዋንጫ 2026 ዓመተ ምህረት የተካሄደ ያለው ዓለም አቀፍ ዋንጫም የጥሎ ማለፍ ጨዋታ ትናንት ምሽትና ሌሊቱን ተካሂደዋል። ጠንካራ ብሔራዊ ቡድን ያላቸው ሀገራት ከውድድሩ ውጭ ሆነዋልና ጨዋታው እንዴት ይታያል? በእውነት እንደተመለከትኩት የጎልያድና የዳዊት ውጊያን የመሰለ ይሆናል። እንግዲህ ትልቁ ግዙፉ ጎልያድ ይወድቃል ተብሎ በጣም ትልቅ ግዙፍ የሆነ ሰው እንደነበርና ንጉስ ዳዊት ንጉስ ከመሆናቸው በጣም ቀጠን ያለ ያልታበለ እንዲያው ይሄን ያደርጋል ባልተጠበቀ ሁኔታ ጎልያድን ጣሉ ነው የሚለው ኦሪት መጽሐፍ። እንዴት አየው ታው
2: ኦሪት ኑረን እናየው ጥሩ ነበር ግን ታሪኩን
1: እና ምን አለ ለማንኛውም እንግዲህ እንደሆነ
2: አዎ እንግዲህ መቼም ያገናኘህበት መንገድ ጥሩ ነው። እንግዲህ ትልልቆች የሚጠበቁት ቀርተው የማይጠበቁት አለፉ ነው። ግን ብራዚል ራሱ የመውደቅ እድል ነበራት ትላንትና ከጃፓን ጋር ስትጫወት። አስቀድሞም ጎል የገባባትና በመጨረሻው ያው እንደምንም ብላ ጨዋታ ጥሩ ጨዋታ አላሳየችም ማለት ይቻላል ከብራዚል የሚጠበቀውና እንደምንም ብላ ብራዚል አለፈች 2-1 አሸንፋ። ለላው ብዙዎችን ያስገረመው የፓራጓይና ጀርመን ነው። በመለያ ቅጣት ምት በሪጎሪ 4-3 ያሸነፈችበት ሁኔታ ነው። እንደውም የፓራጓይ ፕሬዝዳንት ያንድ ቀን የደስታ ቀን ፌስቲቫል ይሁን ብለው አውጀዋል። በዚህ ምክንያት ፓራጓይ ወደ 16 ቡድን በማለፋና ሌላው ደግሞ በጣም የሚያስገርመው ደግሞ ርግጥ ሞሮኮ ከሚጠበቀው በላይ ያላት ጠንካራ ናት። ሆላንድ ግን የተሻሉ በአውሮፓ የሚጫወቱ ኮከቦችን ያዘች ናትና በተመሳሳይ ሁኔታ እንደ ጀርመን ሆላንድ ወይም ኔዘርላንድም 3-2 በሆነ በመለያ ምት መሸነፏ በሞሮኮ በጣም
0: ሪጎሪ ነው የሚሉት።
2: አዎ ሪጎሪ ወይም መለያ ምት ይሉታል።
0: እሺ
2: ፔንደል ይሉታል ደግሞ እዚህ። እና በጣም እንግዲህ ኳስ እንደዚህ ነው። ኳስ ጀርመን ግን ባለፉት አመታት በተመሳሳይ ሁኔታ ነው እንደዚህ የሚያጋጥማት። እንዲያውም በዚህ የ2026ቱ የዓለም ዋንጫ ውድድር ነው እንጂ ወደ 32 የገቡ ባለፉት አመታት አልገባችም ነበር። ከ2012 ጀምሮ ማለት ነው። ከ2012 ወደ 12 አመት በላይ ሆኗል። እና ይሄ የተሻለ ነው ሲባል ጥሩ ጨዋታ አላሳየችም። ፓራጓይ ይገባታል ነው የተባለ። በደንብ ተጫውታለች። ሌላ ዛሬ ምሽት ጨዋታው ይቀጥላል። 8 ሰዓት ላይ አይቮሪ ኮስት ወይም ኢኳዶር ከኖርዌይ ጋር ይጫውታሉ። ሌሊት 12 ሰዓት ላይ ፈረንሳይ ከስዊድን፣ ሌሊት 4 ሰዓት ላይ ሜክሲኮ ከኢኳዶር ጋር ይጫውታሉ። ነገ ምሽትም 7 ሰዓት ላይ እንግሊዝ ከኮንጎ እንዲሁም 11 ሰዓት ላይ ቤልጅየም ከሴኔጋል ጋር ይጫውታሉ። አሁን ወደ 16 የገቡት ካናዳ፣ ብራዚል፣ ፓራጓይ እና ሞሮኮ ናቸው። በ16 ውስጥ ሞሮኮና ካናዳ ይጫወታሉ አንዳቸው በሌላቸው። እንግዲህ ቀጣይ ደግሞ ያሉትን እንመለከታለን።
0: ወርቅነሸቴ በዚህ የስፖርት ትወጃለሽ? እንዴት ነው አንቺ?
1: እኔ በእርግጥ ሰጠኝ በሰፊው ስላየው ያው ልህ ብዙ የሚጨመር ነገር የለውም። ግን ትናንት አሁን ብራዚል የብራዚልና የጃፓን ጨዋታ አይተዋል ይሻያው? አንዳንዴ በእንደዚህ አይነት አጋጣሚ ለጃፓኖች ይገባቸው ነበር። ለጃፓን በጣም ይገባ ነበር። እናውቃለን ብራዚል ሲባል በእግር ኳስ ጨዋታ ሁሉ ማ ብራዚል ካለች እናያለን ጨዋታውን ነው የሚባል። ያው ብራዚል ባህላቸው ነው የእግር ኳስ ጨዋታ። እንዶ አይተን አይተን ሄዶ አንድ ለአንድ አልቋል እኮ ጨዋታው። ካለቀ በኋላ አጋጣሚ ነው አጋጣሚ የድል ጉዳይ ነው እንጂ ብራዚል የሚገባት ሆኖ ወይም ጎበዝ ሆና በታክቲክ በስልት ተጠቅማም አይደለም። አጋጣሚ ሆኖ ግን ያው ባለቀ ሰዓት ጨዋታው ካለቀ በኋላ 2-1 ተጠናቆ ጃፓኖች የልብ ልባቸው ነበር የተጫወቱ ግን አልቀናቸውም። እና ያናዳል አንዳንድ ጊዜ ባለቀ ሰዓት የድል ጉዳይ ሆኖ ደግሞ እንዲህ የድል ወደ አንዱ ሲዘም ጀርመንና ፓራጓይ እንዳልሆነው እንዳው እኔ ምንድን ነው ምለው ዘንድሮ ዋንጫ ምን አለ እንደው አፍሪካ በበላችሁና ወደ አፍሪካ ሄዶ አፍሪካዎች ደግሞ ብዙ እንትሮችን አይተናል። ፈረንሳይ ሴኔጋል ጋር ገጥሞ ሌሎች ሀገራት ያልተጠበቁ ቡድኖች እያለፉ ነው በዘንድሮ ጨዋታ። እና እንዳልከው የጎልያድና የንጉስ ዳዊት ታሪክ እንደው ያን ያህል ወደዛ እንትን ባንለውም ይሄ ከመንፈሳዊነት ጋር ስለሚያያዝ ነው። እንግዲህ በእግዚአብሔር አምነው ነው ንጉስ ዳዊት ጎልያድን የጣለውና እነዚህ ግን ይጫወታሉ ከልብ እየተጫወቱ ነው። ዞሮ ዞሮ ግን እንደው አፍሪካ ብትበላው ይህን ዋንጫ ጥሩ ነው እንላለን።
0: እሺ እስማማለሁ። እሺ ባልደረቦቼ አመሰግናለሁ።
2: ጥሩ
0: ወደ ቀጣዩ

0: የተከበራችሁ አድማጮቻችን አሁን ሳምንታዊ የጤና ፕሮግራም የምናቀርብበት ሰዓት ነው። ዶክተር ሰፈፈ በላይች እንግዲህ ሙያዊ ማብራሪያ ሊሰጡን መስመር ላይ ናቸው። ጤና ይስጥልን ዶክተር፣ እንደምን ዋል?
1: ጤና ይስጥልን አቶ ፈጠኝ፣ አቶ ሻያሁ፣ እንዲሁም ወርቅነሽ፣ እንዲሁም አድማጮቻችን እንደምንሰነበታችሁ?
0: እኛ ደህና ነን፣ እናመሰግናለን። የዛሬው ርዕሰ ጉዳይ ስለ ሴቶችና የልጃገረዶች ጤንነት ሁኔታ ነውና እስኪ መግለጫው በኋላ ጥያቄዎችን እናቅርብ። መጀመሪያ መግለጫው
1: ትክክል ነው። ዛሬ እንግዲህ የምንነጋገረው ስለ ሴቶችና የልጃገረዶች ጤንነቱ ሁኔታ ነው። ይህን ጉዳይ ለየት ባለ ትኩረት መመልከት እጅግ አስፈላጊ በመሆኑ ዛሬ ርዕስ እንዲሆን አድርገነዋል። ሴቶች ተፈጥሮ በሰጠቻቸው የተባረከ እድል ጸንሰው በመውለድ እና ወልደውን በማሳደግ ከፍተኛውን ተግባር የሚፈጽሙ የህብረተሰቡ ባለውለታዎች ናቸው። ይህም በመሆኑ የሴቶች ጤንነት ለአንድ ለራሳቸው ብቻ ሳይሆን ለጽንሳቸው እና ለልጆቻቸው እንዲሁም ከዚያም አልፎ ለቤተሰባቸው በሙሉ የሚታሰብ ጉዳይ ነው። የጤንነታቸውን እንክብካቤ በትኩረት መመልከት እና መረዳት እጅግ አስፈላጊ ነው። አሁንም የዛሬ ልጃገረዶችና የነገ እናቶች የሚሆኑት ልጃገረዶች ጤንነት በተመሳሳይ መልኩ መንከባከብን ይፈልጋል። የጤንነት እንክብካቤ ማለት ደግሞ ታሞ መታከም ብቻ ሳይሆን ይልቁንም በህመም ከመቸገር በፊት አስቀድሞ በመከላከል ስራ ላይ የማያቋርጥ ጤናማ የአኗኗር ስርዓትን መከተል ነው። ይህም ይሆን ዘንድ እጅግ ተገቢ እና አስፈላጊ የሆነውን የጤና ንቃተ ህሊና ወይም በጤና ትምህርት አማካኝነት የሚገኝ የጤና ንቃተ ህሊናን ማዳበር ያስፈልጋል። ስለዚህም ነው እንግዲህ ያተሰጠኝ ዛሬ ይህን የምንወያይበት። ከዚህ በፊትም ብልሆች እንደገለጡልን ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለው ትልቅ መርህ ተግባራዊ እንዲሆን ነው ሁላችንም መማማር ያለብን ለማለት ነው።
2: ዶክተር እንግዲህ ጥያቄዎች እናንሳ፣ እናመሰግናለን። የሴቶች ጤንነት እንግዲህ በጣም ልዩ ትኩረት ያስፈልገዋል ብለዋል እንግዲህ በመግለጫው በመግቢያው። ምን ማለት ነው ልዩ ትኩረት ሲባል?
1: ያው አሁንም ደግመን ነው የምንሄድበት። ሴቶች ዋናው ተልኳቸው ዋናው ተፈጥሯዊ ተልኳቸው ልጅ ጸንሶ ያንን 9 ወር አሳድጎ ማህፀን ውስጥ ከዚያ በኋላ ደግሞ ጨቅላውን ተቀብሎ ያንን ተንከባክቦ አሳድጎ እስከ መጨረሻው ድረስ ያለውን ከፍተኛ ኃላፊነት የያዙ በመሆናቸው በማርገዝና በመውለድ ሂደት ውስጥ በአካላቸው ውስጥ ብዙ አይነት ለውጦች፣ የፊዚዮሎጂ ለውጦች ስለሚካሄዱ አንዳንዶቹ ወደ ህመም ሊያመሩ እንዳይችሉ አስቀድሞ በሚደረጉ ጥንቃቄዎች እንክብካቤ በማድረግ እንሱንም በጤናማ ሁኔታ እንዲወለድ ለማድረግ እና ህጻናትንም በጤናማ ሁኔታ እንዲያድጉ ለማድረግ አስፈላጊ በመሆኑ የሴቶች ጤንነት እንዲሁ በመደበኛው ብቻ ሳይሆን በልዩ ትኩረት እንዲታይ አስፈላጊ ነው ማለት ነው።
0: ጥሩ። ሌላው ደግሞ ጤናማ የአኗኗር ስርዓት የሚባል አለና ምን ማለት ነው?
1: እንግዲህ በጤና አጠባበቅ ውስጥ በተለይም አሁን ወደ መጨረሻዎቹ በ50 ዓመታት ውስጥ የሚነገረው ጤንነትን ለመንከባከብ የሚያስችሉ ስርዓት አለ። ከእነዚህ ስርዓቶች ውስጥ ዋናውና ትክክለኛ ትኩረት የሚደረግበት የአመጋገብ ስርዓት ነው። ከዚህ ጋር አካልን ማንቀሳቀስና ማጠናከር፣ አቀዳሚ ምርመራዎችን ማድረግና የበሽታዎችን አቅጣጫ ማወቅ፣ ሕክምናንና ክትባቶችን በጥሩ ሁኔታ ወቅታቸውን ጠብቆ መፈጸም እና በጎ አስተሳሰብን በአእምሮ ውስጥ መፍጠር ጎጂ ልምዶችን ማለት እንደ ማጨስ፣ እንደ መጠጣት፣ አልኮል መጠጣት፣ ውፍረት፣ ያለ ጥንቃቄ መመገብ የመሳሰሉትን ነገሮች በማስወገድ ጤናማ የአኗኗር ስርዓትን መምራት እንችላለን ማለት ነው። ስለዚህ ጤናማ የአኗኗር ስርዓት ስንል ሁለገብ ነው። ብዙ ነገሮችን በአንድነት ያጠቃልላል።
2: ሌላው ዶክተር በሴቶች እንግዲህ ሴቶች ያው ጽንስ ልጅ ሲጸንሱ ሲወልዱ ሲያጠቡ ሲያሳድጉ በዚህ ሂደት ላይ በአካላቸው ውስጣዊ ይዞታ ላይ ብዙ ለውጦች ይደርሳሉ እና ይህ ከጤና አንጻር እንዴት ይታያል? የሚፈጥረው ተጽዕኖ ምንድን ነው? እንደው ይህን ይመልሱልንና በውስጥ ብቻ አይደለም በነገራችን ላይ በውጫዊ አካልም ለውጥ ይታያል ከወሊድ በኋላ።
1: ልክ ነው። ከወሊድ በኋላም በትክክል እንግዲህ በእርግዝና ጊዜ

0: ሰው በማሳደግ ሂደት ውስጥ እነዚህ ሁሉ ለውጦችን ለመፈጠራቸው መጠን ገና ከጅምሩ ከጽንሱ ጅምር ጀምሮ ይህን ችግር ሊያመጡ የሚችሉ ምልክቶችን በማየት በምርመራ በመለየት አስፈላጊውን እንክብካቤ ማድረግ አስፈላጊ ነው ማለት ነው። ከዚህም ጋር እንግዲህ ሌሎችም ጉዳዮች አሉ። ማለት ሴቶች ከሴቶች ሐኪሞች ጋር በጣም የቀረበ ታመው ሳይሆን ሳይታመሙ በፊት የቀረበ ውይይት፣ የቀረበ ምክክር፣ የቀረበ አስተያየትን የመቀበል ጉዳይ ሁሉ በትጋት ሊደረግበት የሚገባ ነው ማለት ነው።
1: ጥሩ። ሌላው በጣም አስፈላጊ የተባሉ ቅድመ ምርመራዎች እንዳሉ ይነገራል። እንደው ጥናት የተደረገባቸው ምርመራዎች ካሉ እስኪ ያብራሩልን። ምንድናቸው እነዚህ ቅድመ ምርመራዎችስ?
0: አዎ፣ እነዚህ ቅድመ ምርመራዎች እንግዲህ አሁን ትልቁ በወላድ ሴቶች ላይ የሚታየው አንዱ ትልቁ ችግር በእኛ ብቻ አይደለም፣ በዓለም ላይ ያለው ነው ማለት ነው፣ የነቀርሳ በሽታ ነው። ይሄ የነቀርሳ በሽታ በተለይ በሁለት የአካል ክፍሎች ላይ ይታያል። ዋናው በጡት ላይ ነው። ከዚያ ቀጥሎ ደግሞ በማህፀን ላይ ነው። አንዳንድ ጊዜ ደግሞ በትልቁ አንጀትም ላይ ሊደርስ ይችላል። እና ይህን በሽታ አስቀድሞ ለመከላከል በተለይ ዛሬ ባለንበት በጣም የሚያስደሰቱ ወቅት ማለት ነው የጡት ነቀርሳን ጠቋሚ የሆኑ የዘረመል ምርመራዎች ወይም የጄን ምርመራዎች ተገኝተዋል። ይህንንም ብዙ ጊዜ እንዲያውም በእንግሊዝኛ አጠራሩ BRCA የሚሉት አለ። ሁለት አይነት ነው። እንዲህ አይነቱ ምርመራ ቀደም ብሎ ቢደረግ እጅግ አስፈላጊ ነው። ለምን ቢባል በተደረገው ጥናት በእስራኤልም ሀገር ውስጥ በተደረገው ጥናት በነጮች እና በኢትዮጵያውያን ላይ ይሄ ጌን ይታያል። በመሰረቱ ጌኑ ለጥሩ ነገር የተፈጠረ ነው፣ ግን በሂደት ወዳልሆነ ለውጥ ያመራና ይህን የነቀርሳ በሽታ ሊፈጥር ይችላል ማለት ነው። እና አንዱ ትልቁ ይሄ BRCA የሚለው ምርመራ ነው። እንዲያውም በዚህ ላይ በአሁኑ ጊዜ ጤና ጥበቃ ሚኒስቴር ከጤና ቢሮዎች ጋር በመሆን አንድ ትልቅ ፕሮግራም የሴቶችን ጤንነትና ልጃገረዶችን ጤንነት በሚመለከት ከፍተኛ የጤና አጠባበቅ ይቅርታ የጤና አጠባበቅ ትምህርት ፕሮግራም ዘርግቷል። እና ይህንን በሰፊው እድሜያቸው እስከ 50 ዓመት ለሆኑ ሴቶችና ከ14 ዓመት እስከ 18 ዓመት ለሆኑ ልጃገረዶች ይህንን የጤና ትምህርት በሰፊው ለማከናወን ዝግጅት እየተደረገ ስለሆነ አድማጮቻችን በአየር ላይ የሚሰሙን ማለት ነው ይሄ እንደሚሆን አውቀው አካባቢያቸው ይህ ጥያቄ ሲደርስ ተሳታፊዎች እንዲሆኑ በዚሁ አጋጣሚ መጥራት እንፈልጋለን። ሌላው ፓፒሎማ የሚባል ቫይረስ አለ። የሴቶችን ማህፀን የሚያጠቃና ወደ ነቀርሳነት የሚለወጥ ይሄ ፓፒሎማ የቆየ የክትባት አገልግሎት አለው። ይሄንን በትክክል መውሰድ ያስፈልጋል። ሌላው ማሞግራፊያ የሚባል የጡትን ሁኔታ የሚመረምር ሂደት አለ። እንዲሁም ደግሞ የማህፀን ምርመራም የሚደረግ አለ። እነዚህ ምርመራዎች ቀዳሚና ቁልፍ ምርመራዎች ናቸው።
2: ጥሩ ነው። እንግዲህ የግንዛቤ ማስጨበጫ ነው እንጂ መቼም አሁን የምናደርገው ውይይት ሰፊ ነው በጣም። ግን ደግሞ ወደ አካባቢው በመሄድ እዚህን የምርመራ አገልግሎት ለማግኘት እንግዲህ ጥረት ቢያደርግ ጥሩ ነው። ማህበረሰባችን ማጠቃለያ ምን ይላሉ ዶክተር?
0: ልክ ነው፣ ጥረት ያስፈልጋል። ወይዘሮ ወርቅነሽ፣ እያንዳንዱ ሰው ለራሱ ጤንነት ባለቤት ነው እና እዚህ ሀገር ደግሞ ባለን እድል ሁኔታ ስናየው ብዙ የመማር እድል ስላለ ሰዎቻችን ታማ

0: ለመታከም ብቻ ሳይሆን ሳይታመሙ ለመከላከል የትምህርትን አስፈላጊነት መረዳት መገንዘብ እና ተግባራዊ ማድረግ ያስፈልጋል። እና ብዙ ጊዜ ደጋግመን የምንናገረው የቅድመ ዝግጅት ጥረት ማድረግ ከበሽታ ስቃይ ያድናል። ከበሽታ ከፍተኛ የመጨረሻ ጉዳትም ሊያድን ይችላል። እና ስለዚህ ሰዎቻችን በሰሙን ቁጥር እንዲነቁ እንዲደሰቱ ያስፈልጋል። የምንናገረው በሽታዎችን ለመከላከል ነው። የምንናገረው በሽታዎችን ታክሞ ለመዳን የሚያስችለውን እንቅስቃሴ ለማድረግ ነው። ስለዚህ በህብረተሰባችን ውስጥ እንዲህ አይነት ትልቅ እድል ስላለ በጥሩ ሁኔታ እንዲጠቀምበት ያስፈልጋል እንላለን። በጤና ብሪዎት ከፍተኛ የሆነ ጥረት ይደረጋል ከእናንተም ጋር ከሌሎችም አጋዥ ተሳታፊ አካላት ጋር ብዙ ስራዎች ሰርተናል እየሰራንም ነው። እና በተለይ አሁን ይሄ የሴቶችና የልጃገረዶች ጤንነት ሁኔታ በሰፊው እንቅስቃሴ ሊደረግበት ጅምር ስላለ በእናንተም በኩል አስፈላጊው ድጋፍ እንዲደረግ ማስታወቂያ እንዲደረግ እንፈልጋለን በማለት የዛሬውን ሁኔታ ለማጠቃለል እሞክራለሁ።
1: ጥሩ። ከጤና ብሪዎት የጤና አጠባበቅ ድርጅት ዶክተር ሰፈፈ በላይችህ እና አቶ አብርሃም መስፍን በጣም እናመሰግናለን። መልካም ቀን።
0: እኛም እናንተን በጣም እናመሰግናለን። መልካም ቀን ያርግልን። መልካም ጊዜ ይምጣልን።
2: መልካም ቀን። እናመሰግናለን ዶክተር ሰፈፈን። ፈቀጣይ አድማጭ ስልክ መስመራችን ላይ ወይዘሮ ክብካብ ቸኮል። ክብካብ ጤና ይስጥልን፣ እንደምን አለሽ?
3: ጤና ይስጥልን ወርቅነሽ፣ እንዲሁም የስራ ባልደረቦችን
2: እናመሰግናለን።
3: እናመሰግናለን
2: ሁላችንም ደርሶናል። አዎ እንግዲህ የበጋ ወራት እየደረሰ ነው። ረፍት እንግዲህ በበጋ ወራት ነው እዚህ ረፍት የሚሆነው። አንዳንድ ጊዜ እኛ ክረምት እንለዋለን፣ ክረምት ስለለመድን አይደል? እዛ ኢትዮጵያ የኢትዮጵያ ረፍት ክረምት ነው፣ እዚህ በጋ ነው። እና የበጋ ወራት እየጀመረ ነው። ልጆች ቤት ነው የሚውሉት በአብዛኛው። እንግዲህ የተለያየ ትምህርት እንቅስቃሴ የግል ሊኖር ይችላል። እንደው ግን እንዴት ነው ይህን ወቅት መቋቋም የሚቻለው?
3: አዎ በጣም ከባድ ነው። አሁን አሁን ሴቶችና እናቶችን ልጃገረዶችን ነበር ዶክተር ሰፈፈ እናመሰግናን ሲናገር ነበር። አሁን ደግሞ ህጻናት ላይ ደግሞ በጣም በእውነት ህጻናትን እና ወጣቶች ቢሮ በጣም በዚህ ማብራሪያ በእናንተ ጋር መነጋገር አለባቸው ብዬ ነው የማስበው። ከባድ ነው። ቤት ውስጥ ላሉ ህጻናትም ቢሆን ከ14 ዓመት ከ18 ያሉ ወጣት ልጆች ቢሆን አደጋ ነው ማለት በጣም ጥብቅ ክትትልና ቤተሰብ አብሮ መከታተል ያለበት ሰዓት ነው ብዬ ነው የማስበው። አንደኛ ቤት ውስጥ ህጻናቶች ሲቀመጡ ስልክ ብቻ ስለያዙ ዝም ብለን ማየት የለብንም። ያ ስልክ የሚያስከትለውን ነገር ማሰብ አለብን። ቴሌቪዥንም በር ዘግተውም ሲቀመጡ ምን እያዩ እንደሆነ ምን እያደረጉ እንደሆነ ያን ሁሉ ማየት አለብን። ልጆች ጋር ሲጫወቱ ስለምንድን ነው የሚጫወቱ? ልጆች ጋር የሚነጋገሩት ነገርስ? እሱን ሁሉ ማየት አለብን። እኛ ደግሞ ቤት ስላሉ አሁን እረፍት ነው ምንም አያሳስበንም ብለን አለማሰብ አንችልም። ከባድ ነው። እንደውም አሁን ነው በጣም ይሄ ረፍቱ ከባድ ነው በጣም እንደራሴ። ወጣቶችም አሁን መጣው ከፒኒሚያ መዛ መጣው የዚህ አሁን የመዘጋጃ ቤቶች ማዶኒች ምናምን ላንድ ወር ምናምን ሊኖር ይችላል። እዛ በኋላ ያለው እንደገና ክፍያ ያለው ሁሉም ቦታ ላይ በስፖርትም ዙሪያ ምስተዱ በዛም ምስተዱ ላንድ ወር ለአስር ቀን ለሀያ ቀን ክፍያው ብዙ ነው የሚጠይቁት። ያ ክፍያ ደግሞ ልጅ ከቤት ተቀምጦ ወይ ወላጅም እንደተፈለገው ሰዓት ላይ ሰሩ ይችላሉ። ኢኮኖሚው ጋር ደግሞ ይጋጫል። አይ በየሀገሩ ያለው መዘጋጃ ቤቶችም በጣም ትኩረት ሊሰጡ ይገባል። ትውልድ ስለሆነ አገር ተረካቢዎችም ስለሆኑ እነዚህ
1: እርግጥ በማዘጋጃ ቤቶች በመንግስት ደረጃ በጣም መነደፍ ያለባቸው ነገሮች አሉ። ቀይታናዎችም በቂ አይደሉም። ሰዓቱ ማጭር ነው እና እዛ በኋላ ልጆችን መያዝ የሚያስፈልግ ነው ቤት። እንደገና ደግሞ ብዙ ጊዜ ቤት ሲቆዩ ደግሞ የሚደበሩበት ሁኔታ አለ። ልጆችና ውጭ መውጣት ይፈልጋሉ። በአጠቃላይ ኃላፊነቱ ለወላጅ ነው የሚሆነው እና እዚህ ላይ ልጆች ደግሞ እንዳይጎዱ በበጋ ወራት ይወጣሉ፣ አንድ ላይ ይሰባሰባሉ። ብዙ ችግሮች አሉና እንዴት ነው መጣበቅ ያለብን?
3: እኛ ጋር ደግሞ አሁን ችግሩ ምንድን ነው? አሁን እነሱ ነጮች ጋር እኛ ብዙ ቤተሰብ ትረዳለህ፣ ማህበራዊ ኑሮ ብዙ ኢኮኖሚህን ያቆዛቁዛል። ነጮች ለዚህ ለበጋው ነው ሴቭ የሚያደርጉ ብድርም ከወሰዱ ለዚህ ነው። ልጆቻቸውን ይዘው የተለያዩ ሀገር ይሄዳሉ፣ ጤውላ ያደርጋሉ፣ መዝናኛ ቦታ ይሄዳሉ። ለምንድን ነው? በጣም ከባድ ነው። እኛ ጋር ደግሞ ስትመጣ ደግሞ የተወሰነው ካልሆነ ብዙ እንደዚህ ለልጄ ነገ በጋ ላይ እንዳይደብረው እዚህ ሌላ ሀገር እንዝናና ምናምን አይልም። ከባድ ነው እና
2: የተለመደ አይደለም እንጂ እኮ ያልከባሉ አይደለም እኮ። እንደውም እስራኤል ሀገር አሁን ያለው ሌላ ሆቴሎች የሚከፈለው ክፍያ ገንዘቡ ይበልጣል ውጭ ሀገር ከሚከፈለው ስታዩ፣ እንደዛ ነው እየተባለ ያለው።
3: አዎ። እና ደግሞ መዘጋጃ ቤቶች ወጣቱን የሚይዙበት ልጆችን እንደ ልጆች የሚይዙበት በጀት በዚህ ሰዓት ነው የሚያስፈልግ ብዬ ነው የማስበው። ፊልሞች፣ መዝናኛዎች፣ ኳስ እንደዚህ እንዲጫወቱ የተለያዩ ነገር በፍላጎታቸው ያለውን ነገር ራሱ አገር ጉብኝትም ራሱ በዚህ ሰዓት በኦፌሹ ቢያደርጉት ይሻላል።
2: ፔሎች ፕሮግራሞች ቢኖሩ
3: ምናምን በዚህ ሰዓት ቢጠቀሙበት በጣም ጥሩ ይመስለኛል። እዛዎች ግን ለደቂቃ አይደለም ለሰዓታት ልጆቻችን ምን እንደሚያደርጉ ምን አይተው ምን ለምደው እንደሚመጡ በጣም የሚያሳዝን። አሁን ደግሞ እያየነው ነው በአረቡ ክፍል እስራኤላውያን እርስ በራስ እየተጋደሉ ነገስ እኛ ቤት ላለመድረስ ምን ዋስትና ለብስ በራሳቸው እንደዚህ ሲሆን ነገስ ልጆቻችን ወጠው ነገ ከነሱ ጋር ሌላ ውስጥ ቢገቡ ያን ማሰብ አለብን። በጣም እንጃ የሆነ ስተትዮ መኪና ላይ ራሱ ወጣቶች ሰብሰብ ብሎ ታይና ውይ ያልሽ ምንሽ ነፍላ በቃ እንግዲህ ወፌሽ መጣ ይኸው ገና ከብታይ ጀምር ተሰባሰቡ በዚህ ልጆች ምናምን ብለው በጣም ስታዝናየዋት እና እነቷን ነው እኮ ምናምን እያልኩ ነበረ።
1: እዚ ላይ መቼም በፈረንጆች እንደምናየው አንዳንድ ቦታ ልጆችን የማዝናናት ልጆች ትልቅ ቦታ ይሰጣሉ፣ አብረው የማሳለፍ ሁኔታ አለ። ወደ ኬንዮን እንኳን ስንሄድ ኬንዮን ውስጥ አብዛኞች ልጆች ከወላጆቻቸው ጋር ሲዝናኑ እናያለን። በተቃራኒው የኛ ቁጥር ደግሞ ዝቅተኛ ነው እና ምናልባት አብረን የምናሳልፍበት እርግጥ ነው ወጪው ብዙ ነው፣ ልጆችን ይዞ ለመሄድ ወጪው ብዙ ነው ይገባናል። ግን አልፎ አልፎ ደግሞ ቀለል ባሉ ቦታዎች ማሳለፉ መውሰዱ
3: ቅድመ ዝግጅት አለማድረጋችን ነው። እኛ አሁን ብዙ ነገሮች ላይ እንከራከራለን፣ ብዙ እንጠቋቆማለን ምናምን። ግን እኛ ምን ላይ ነን ብለን ራሳችን ስናይ ደግሞ አንድም ሰው የጠቆም ነው ከሌ እንዲህ ነው እንዲህ ነው እያለ የምናወራው ነገር ራሳችን ግን ሶስት አራት ችግር አለን። ለልጁ ያንን ሰው አገር ልጅን ትውልድን እንድስ ምንድን ነገር ያደርጋል ያን ወላጅ ኃላፊነት ወስዶ የሀገር ሸክም እንዳይሆን ለወላጅ ችግር እንዳይሆን ያለ ልጅ እንኳን ዘ ለራሱ ነው ኢትዮጵያ ሄዶ ተዝናንቶ እንደው የሚመጣ
1: ተከድነ ይብሰል ነው
3: ባል ነው። ይሄ ነገር ቢታሰብ
1: መዝናኛ ቦታዎች ስናይ በእውነት
3: የተጋጨ ነው አስተያየት ስንሰጥ ትንሽ ከበድ የሚል ሀሳብ እየመጣ ስለሆን ይቅርታ አድማጮች።
2: አይ እውነት ነው የተናገርሽው። እና ምናልባት እንግዲህ ምንሽ በዚህ ቅሬታ የሚገባው ሰው ካለ ችግር ነው። ብዙ ሰው ግን ይደግፍሻል ብዬ ነው ማምነው።
3: ለልጆች አምጥተናቸዋል ከመጣናቸው ድረስ ግዴታችን መወጣት አለብን።
1: ቀላል አይደለም ልጆችን ማዝናናት፣ መውሰድ፣ መያዝ፣ ማሳደግ ከባድ ነው። ግን ደግሞ ዋጋም ቢያስከፍሉ ለእነሱ የምንልበት ጊዜ ነው። አሁን አንዳንድ ቦታ ላይ ልጆች መጥፎ ደረጃ ደርሰው ስናይ ያ ሁሉ የተደከመበት የተለፋበት በ18 በ19 በ20 ዓመታቸው መጥፎ ነገር ሲያጋጥማቸው ከማዘን ከአሁኑ የጎናቸው ብሎን ጥሩ ነው። በጣም ነው እናመሰግን ክብካብ መጨረሻ ማጠቃለያ
3: እንግዲህ ሀገራችን ሰላም ያርግልን። አማስ እንግዲህ ደግሞ ተነሳ እየተባ ነው። እስራኤል መቼም ረፍት የላትም በውጭም በውስጥም። እግዚአብሔር ጠላቶቿን ያብርድላት የውስጧንም ሰላም ያብዛላት። እኛም ሳያስተካክል አመካክሮ ሀገርን ለመበተን ከምንሮጥ ሀገራችን አንድ የሚያደርገን ሀሳብ አምጥተን ሀሳብ በሀሳብ እየተለዋወጥን ነገ ልጆቻችንና እኛ የተሻለ የምንኖርበትን እንትን ብንፈጥር ጥሩ ነው ብዬ ነው የማስበው። አመሰግናለሁ ግን ስለሰጣችሁ።
1: እናመሰግናለን። አንቺም ስለተሳተፍሽ በጣም ነው እናመሰግን። ሰላም ቀን።
2: መልካም ቀን።
1: እንግዲህ ወርቅነህ እሻየው ማጠናቀቃችን ነው። የቴክኒክ ባለሙያችን ኢላይ ቤንሻባት ነው። በፕሮግራማችን ለተሳተፉት በሙሉ ለዶክተር ሰፈፈም እንዲሁም ደግሞ ለክብካብ እናመሰግናለን። ለባልደረባችን እሻየው ለአድማጮቻችን
2: ሁሉንም እናመሰግናለን። ምሽት 7 ሰዓት ላይ እንደገና እንገናኛለን። አድማጮች መልካም ቀን።
1: መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሽ ቴትባብ በታሙስ ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 30 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ሰኔ 23 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን ነው ጀመረ። የቴክኒክ ባለሙያችን አሳፍ ሞስኮቪ ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ ሸቴነን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ የባህርና ኪነ ጥበብ ፕሮግራማችን ሰዓቱን ጠብቆ ይቀርባል። ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና ጠቅላይ ሚኒስትር ቢንያሚን ናታንያሁ እና የመከላከያ ሚኒስትር እስራኤል ካትዝ ዛሬ በደቡብ ሊባኖስ ጉብኝት አካሄዱ። ኪፓት ባርዜል የተባለውን የሮኬት መከላከያ አሻሽሎ በመስራት የተደረገውን ሙከራ የተሳካ መሆኑ ተገለጸ። የክኔሴት ቋሚ ኮሚቴ የኦሪት ትምህርት መሰረታዊ ሕግን በመጀመሪያ ዙር ድምፅ አሰጣጥ ዛሬ አጸደቀ። የአሜሪካና እስራኤል ግንኙነት በምንም ሁኔታ የማይበላሽ መሆኑን በእስራኤል የሚያገለግሉት የአሜሪካ አምባሳደር ማይክ አካቢ ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ እና የመከላከያ ሚኒስትር እስራኤል ካትዝ ዛሬ በደቡብ ሊባኖስ ጉብኝት አካሄዱ። ጠቅላይ ሚኒስትሩ በጉብኝታቸው ወቅት ከተዋጊ ወታደሮች ጋር ተገናኝተዋል። የሂዝቦላ ድርጅት ስጋት እስካለ ድረስ እስራኤል በደቡብ ሊባኖስ ትቆያለች፣ አካባቢውንም አትለቅም። እስራኤል ለሊባኖስ እውቅና ሰጥታለች፣ ሊባኖስም ለእስራኤል እውቅና ሰጥታለች። ሁለቱ ሀገራት ሰላም መፍጠር ይፈልጋሉ። ኢራንና ሂዝቦላ ከዚህ ምናላችሁ ወደ ሌላ ቦታ ሂዱ ብለዋል። ሁለቱ ባለስልጣናት በደቡብ ሊባኖስ ጉብኝት ያካሄዱት እስራኤል በከለለችው ሰላም ቀጠና አካባቢ መሆኑን ቃል አቀባያችን ጊሊ ኮይን ካደረሰችን ዘገባ መረዳት ችለናል። ኢራን በእስራኤል ላይ መዛቷን እንደቀጠለች ባለበት ጊዜና እስራኤል የተኩስ አቁም ስምምነትን ማክበር አለባት፣ እንዲሁም ደቡብ ሊባኖስን ለቃ መውጣት ይገባታል በማለት በማስጠንቀቅ ላይ በምትገኝበት ወቅት ነው የእስራኤል ከፍተኛ ባለስልጣናት ዛሬ በደቡብ ሊባኖስ ጉብኝት ያካሄዱት። የክኔሴት ቋሚ ኮሚቴ ኦሪት ትምህርት መሰረታዊ ሕግን በመጀመሪያ ዙር ድምፅ አሰጣጥ ዛሬ አጸደቀ። ሕጉ የኦሪት ትምህርት የይሁዲ ሕዝብና የእስራኤል ሀገር መሰረታዊ ቅርስ ነው ብሎ የሚገልጽ ሲሆን ብዙ አከራካሪ ሆኖም ቆይቷል። የኦሪት ትምህርት ሕግ የአሬዲ ማህበረሰብ ወጣቶችን ከብሔራዊ ውትድርና አገልግሎት ነጻ ለማድረግ የታሰበ ነው በሚል የሚቃወሟሉ፣ በጥምር መንግስቱ ውስጥም ሕጉን የሚቃወሟሉ። የክኔሴት ቋሚ ኮሚቴ ዛሬ ድምፅ በሰጠበት ወቅት 10 የክኔሴት አባላት ሲደግፉ 4 ተቃውመዋል። ቃል አቀባያችን ዴክላ ሀሮን ሻብራን ካደረሰችን ዘገባ መረዳት እንደቻል ነው ዛሬ በክኔሴት ቋሚ ኮሚቴ ያለፈው የኦሪት ትምህርት መሰረታዊ ህግ ነገ በክኔሴት ምልአተ ጉባኤ ይቀርባል ተብሎ ይጠበቃል። ህጉን ያቀረቡት የክኔሴት አባል ሞሸ ጋፍኒ እንዳሉት የኦሪት ትምህርት የይሁዲን ህዝብ ለብዙ ጊዜ ታሪኩን ጠብቆ እንዲቆይ ያደርጓል፣ አሁንም በይሁዳን ሀገር ተቀባይነት ሊኖረው ይገባል ብለዋል የክኔሴት አባል ሞሸ ጋፍኒ። ኪፓት ባርዜል የተባለውን የሮኬት መከላከያ መሳሪያ አሻሽሎ በመስራት የተደረገው ሙከራ የተሳካ መሆኑ ተገለጸ። የመከላከያ ሚኒስትር ጽህፈት ቤትና ራፋኤል የተሰኘው ፋብሪካ በጋራ እንደገለጹት ኪፓት ባርዜል የተባለው የአየር መቃወሚያም በማሻሻል ሮኬቶችን፣ ሚሳይሎችና ድሮኖችን ለመከላከል የተደረገው ሙከራ የተሳካ ነበር ብለዋል። እስራኤል በመካከለኛው ምስራቅም ሆነ ዓለም ዘንድ ጠንካራ አየር መከላከያ ካላቸው ሀገራት መካከል ግንባር ቀደም ብትሆንም ከኢራን ጋርም ሆነ ከሂዝቦላ ጋር በተካሄዱ ጦርነቶች ሮኬቶች፣ ድሮኖችና ሚሳይሎች ከራዳር ውጭ በመግባት የእስራኤልን አየር ክልል ጥሰው በመግባት ብዙ ጉዳት ማድረሳቸው ይታወሳል። እስራኤል የአየር መቃወሚያዎችን የበለጠ ለማሻሻል እየሰራች ሲሆን ከአሁን በፊት የነበሩት እንደ ኪፓት ባርዜል ሆነ በቅርቡ ስራ የጀመረውን ኦርኤታን ወይም ማጌን ኦር የተሰኘውን አየር መቃወሚያ ወደ ስራ ማስገባቷ ይታወሳል። ቀላል ድሮኖችን እያደረሱ ያለውን ጉዳትም ለመከላከል እየተሰራ መሆኑ ተገልጿል። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ጥቅምት 7 ቀን 2023 ዓ ም ሆስፒታሎች ቁስለኞችን በመቀበሉ ሂደት ውድቀት አሳይተዋል በማለት ዛሬ ሪፖርታቸው ገለጹ። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ማታኒዮ አንገልማን እንደገለጹት ጥቅምት 7 ቀን 2023 ዓ.ም ምረት ሐማስና ተባባሪዎቹ የሽብር ጥቃት ከፈጸሙ በኋላ ቁስለኞችን ወደ ሆስፒታል በመውሰዱ ሂደት ችግሮች ነበሩ። ከሚመለከታቸው ባለስልጣናት ጋርም ግንኙነት አልነበረም። የአምቡላንሶችና ሄሊኮፕተሮች ጥረት ተከስቷል። ቁስለኞችን መንከባከቢያ እንደ ቬስታ አይነት ቁሳቁስ ጥረት ነበር። የሽብር ጥቃቱ ከደረሰ በኋላ በመከላከያ ሰራዊትና የመጀመሪያ ሕክምና እርዳታ በሚሰጠው የማዳ ድርጅት መካከል የ8 ሰዓታት ቆይታ ነበር። ቁስለኞችን ወደ ሆስፒታል በማድረሱም ብዙ ጊዜ መጠበቅ ነበር ብሏል የመንግስት መስሪያ ቤቶች ዋና ተቆጣጣሪ በዛሬው ሪፖርታቸው። የመንግስት መስሪያ ቤቶች ዋና ተቆጣጣሪ በተጨማሪ እንደገለጹት የሆስፒታሎች ህክምና ክትትል ከፍተኛ ባለስልጣን ስብሰባ ያደረገው ከሰዓት በኋላ ሲሆን 500 የሚሆኑ ቁስለኞች ወደ ሶሮካ ሆስፒታል እና ብራዚላይ ሆስፒታል ከደረሱ በኋላ ነው። በሆስፒታሎች የነበረውን ጫና ለማቃለል ሲባል እስከ እኩለ ሌሊት ድረስ ወደ ሌሎች ሆስፒታሎች ተዛውረዋል ካለ በኋላ ሪፖርቱ ጥቅምት 7 ቀን 2023 ዓ.ም የሽብር ጥቃት ሲደርስ ቁስለኞችን ወደ ሆስፒታል በማድረሱ ውድቀቶች ቢኖሩም የጤና ጥበቃ ተቋማት ሰራተኞች፣ ማዳ ሆስፒታሎች፣ የደህንነት ጥበቃ አካላት፣ በጎ ፈቃደኞችና ዜጎች በአደጋው ውስጥ ሆነው ቁስለኞችን ለማገዝ ያደረጉት ርብርብ እጅግ በጣም የሚደነቅ መሆኑን የመንግስት መስሪያ ቤቶች ዋና ተቆጣጣሪ በዛሬ ሪፖርታቸው ገልጸዋል። የአሜሪካና እስራኤል ግንኙነት በምንም ሁኔታ የማይበላሽ መሆኑን በእስራኤል የሚያገለግሉት የአሜሪካ አምባሳደር ማይክ አካቢ ገለጹ። አምባሳደር አካቢ የአሜሪካን ነጻነት ቀን አከባበር በተመለከተ በእስራኤል በተዘጋጀ ፕሮግራም ላይ ተገኝተው ባሰሙት ንግግር የዋሽንግተንና ኢየሩሳሌም ግንኙነት እንደ ጋብቻ ነው፣ ከተለያዩ አንዳቸው ለሌላቸው የሚከፍሉት የልጅ ማሳደጊያ ገንዘብ አይኖራቸውም፣ በዚህ ምክንያትም የሁለቱ ሀገራት ግንኙነት ተጠብቆ ይኖራል። የአሜሪካ ቅርስ የተመሰረተው በይሁዳ መሰረቶች ላይ ስለሆነ ይህ ከተረሳ ትርፉ መውደቅ ይሆናል ብሏል አምባሳደር ማይክ አካቢ። ይህ በእንዲህ እንዳለ እስራኤልና አሜሪካ የብዙ ዓመታት ወዳጅነት ያላቸውና አንዱ ለሌላው ቀድሞ የሚገኝ ሀገራት ቢሆኑም በመሪዎች ምክንያት አንዳንዴ ግንኙነቱ የቀዘቀዘ ቢመስልም የሀገራቱ ግንኙነት ግን ብዙም ተጎድቶ አያውቁም። ስፖርት። በሶስት የሰሜን አሜሪካ ሀገራት የተዘጋጀው 23ኛ ዓለም ዋንጫ የጥሎ ማለፍ ጨዋታ ዛሬ ምሽትና ሌሊትም ተጠናክሮ ይካሄዳል። ዛሬ ምሽት 8 ሰዓት ላይ አይቮሪ ኮስት ወይም ኮትዲቯር ከኖርዌይ ጋር ትጫወታለች። ዛሬ እኩለ ሌሊት 12 ሰዓት ጀምሮ ፈረንሳይ ከስዊድን ጋር ይጫወታሉ። ሌሊት 4 ሰዓት ላይ ሜክሲኮ ከኢኳዶር ጋር ይጫወታሉ። ነገ ምሽት 7 ሰዓት ጀምሮ ደግሞ እንግሊዝ ከሪፐብሊክ ኮንጎ ጋር ይጫወታሉ። ነገ ምሽት 11 ሰዓት ጀምሮ ደግሞ ቤልጅየም ከሴኔጋል ጋር ጨዋታቸውን ያካሄዳሉ። ከእሁድ ዕለት ጀምሮ እስከ ትላንት ሌሊት ድረስ በተካሄዱ የጥሎ ማለፍ ጨዋታዎች 4 ሀገራት ወደ ቀጣይ ዙር አልፈዋል። 16 ሀገራት ወደሚሳተፉበት አልፈዋል። ካናዳ፣ ብራዚል፣ ሞሮኮ እና ኡራጓይ ናቸው ወደ ቀጣዩ ዙር ጨዋታ ያለፉት። ቀሪ 12 ቡድኖች ከዛሬ ምሽት ጀምሮ እስከ ቅዳሜ ድረስ በሚካሄዱ ጨዋታዎች ይታወቃሉ። የገንዘብ ምንዛሬ። እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ2 ሸቄል ከ98 ሳንቲም ሲመነዘር፣ አንድ ዩሮ ደግሞ በ3 ሸቄል ከ40 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ፣ በነገ ዕለት ሙቀቱ በመጠኑ ይቀንሳል ተብሎ የሚጠበቅ መሆኑን የአየር ንብረት ትንበያ ባለሙያዎች ያደረሱን ዘገባ ጠቁሟል። የነገ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴላቪቭና አካባቢዋ 29፣ በሃይፋና አካባቢዋ 28፣ በብኤርሸባና አካባቢዋ 33፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብሏል የዘርፉ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ አበቃም።
1: አመሰግናለሁ ስጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባዎችን የምናቀርብበት ሰዓት ነው። ወርቅነሽ እንዴት ነው? እንዴት አመሸሽ?
1: እግዚአብሔር ይመስገን ሰላም ነው
0: አለን። ያው እንግዲህ ጠዋት ማታም ኢራን፣ አሜሪካ፣ ሊባኖስ ሞንዲያል እንዳልን አለን።
1: ያው እንግዲህ ያለውን መቼስ ያለውን ነው የምንናገር።
0: አዎ፣ ሌላው እንግዲህ ዋናው ከምንነጋገርባቸው ርዕሰ ጉዳዮች መካከል አንደኛው በክኔሴቱ እንዲጸድቁ እየቀረቡ ያሉ ረቂቅ ህጎች አለ። እንደው ጽንሰ ሀሳባቸው በቅርቡ የሚካሄደውን የምርጫ ሁኔታ ተጽዕኖ ያሳድሩበት ይሆን?
1: በክኔሴቱ እንግዲህ እየቀረቡ ያሉ ጽንሰ ሀሳቦች ህግ ሆነው እንዲጸድቁ በአብዛኛው እንደዛ ነው የሚመስለው። የምርጫውን ጊዜ መዳረሱን ተከትሎ የሚቀርቡ ይመስላል። ክኔሴቱ ሳይበተን የመሻማት አይነት ነገር ነው እየታየ ያለውና ይሄ ደግሞ ከምርጫው በኋላ በተለይ ደግሞ አሁን ስልጣን ላይ ያለው ጥምር መንግስት እንደገና መንግስት ማቋቋም ቢችል በጥምር መንግስቱ ስር ያሉ ፓርቲዎች ናቸው አሁን በአብዛኛው እነሱ ያቀረቡ ጽንሰ ሀሳብ ነው እንዲጸድቅ ያለው ሩጫና ምናልባት በምርጫው ላይ ተጽዕኖ ሊፈጥር ይችላል። ምንድን ነው አሁን ይሄ የአረዲ ማህበረሰብ የሚያቀርቧቸው ጥያቄዎች በቀኑ ስርጭታችንም ተመልክተናቸዋል። ከዛም በፊት በተለይ የኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅ እስራኤል መሰረታዊ ህግ ይሁን ብለው ያቀረቡት ሀሳብ የክነሴቱ የህግ ጉዳይ ቋሚ ኮሚቴ እየተወያየበት ነበር። ቀን ላይ ስንወያይ እንግዲህ ኮሚቴው አጽድቆ በክነሴቱ ምልአተ ጉባኤ ለመጀመሪያ ዙር ድምፅ አሰጣጥ እንዲቀርብ አጽድቆታል። ከዛ እንግዲህ ከስርጭታችን በኋላ ይሄ ህግ ይጸድቃል ተብሎ ነው የሚጠበቀው። በአብዛኛው ሌሎችም አሉ እንዳልነው፣ በተለይ ጥምር መንግስቱ አባላት የሚያቀርቧቸው ህጎች የጠቅላይ ሚኒስትሩ የህግ አማካሪ የስራ ኃላፊነት ተደራራቢ ነው፣ ግን የተነጣጠለ እንዲሆን በተለይ በጠቅላይ ሚኒስትሩና በዙሪያቸው እንግዲህ በሚመለከታቸው አካላት እንደ ህግ ጠበቃ ሆኖና ደግሞ ያው እንደ ተቆጣጣሪ ሆኖ ስለሚሰሩ የተለያየ እንዲሆን፣ ይሄ ሚኒስትሮችም ሆነ ጠቅላይ ሚኒስትሩ ለስራ እንዲመቻቸው ነው የሚል አስተያየት እየቀረበ ነው ያለው። የፈለጉትን ውሳኔ ለመወሰን ውሳኔ በታሁን ብዙ ጊዜ ይሄ መንግስት ከተቋቋመ ጀምሮ እንደምናውቀው እንደው ጦርነት እየሆነ ጦርነቱ እያስቆመው ነው እንጂ መንግስት ውሳኔ ሲወስን የህግ አማካሪዋ አይቻልም ውሳኔ ትክክል አይደለም ብለው ያስቆሙታል። እና በመካከላቸው በጣም የተካረረ ነገር አለ መንግስት ከተቋቋመ ጀምሮ። ስለዚህ ኃላፊነቱ ቢከፋፈል እኮ ምናልባት ይሄ ተጽዕኖ ሊቀል ይችላል በሚል ኃላፊነቱ እንዲከፋፈል ይሄ ህግም እንዲጸድቅ ነው እየቀረበ ያለው። ሌሎችም አሉና በምርጫው ላይ ምናልባት ተጽዕኖ ይፈጥር ይሆናል። ሰጠኝ አንተስ እንዲታየዋለ?
0: እንግዲህ አንድ መሰረታዊ ህግ ሲባል ያው እስራኤል ህገ መንግስት ስለሌላት መሰረታዊ ህጎች ልክ እንደ ህገ መንግስቱ ያሉ የረቀቁ ሆነው ነው የሚያገለግሉትና አንድ ህግ ሲጸድቅ አሁን ለምሳሌ የኦሪት ትምህርት መሰረታዊ ህግ ይሁን ሲባል መቼም በአጠቃላይ ካሁን በፊትም ከህግ አንጻር እንዴት ይታያል፣ የህግ ባለሙያዎች ይተነትኑታል። የሚያልፍበት ኮሚቴ የሚያልፈው ሂደት አለ፣ ብዙ ጊዜ ይታያል። እዛ በኋላ ደግሞ ለሀገሪቱ ለህዝቡ ምን ጥቅም ያመጣል ነው። ኦሪትን መማር ሁሉም ሰው እየፈለገ የሚያደርገውም ነገር ነው እና በመልካም ጎኑ የሚታይ ቢሆንም ለሀገሪቱ መሰረታዊ ህግ ይሁን ሲባል ሁሉን ህብረተሰብ ያጠቃልላል ወይ? ለምሳሌ የአረብ እስራኤላውያን ሁሉ አሉ በግድ በኃይል የኦሪት ትምህርት ተማሩ ሊባል ነው መሰረታዊ ህግ ሲባል? እንግዲህ በትምህርቱ ዘርፍ ለሁሉም የሚሰጥ ከሆነና ብዙ ስብስብ ነገሮች አሉ። ግን ቅድም እንዳልሽው በምርጫው እየተቃረብነ ስለሆነ በምርጫው ዋዜማ ስለሆነ ያርግልህ ላርግልኝ አይነት ነገር ኃይላቸውን፣ ጓደኝነታቸውን፣ ትብብራቸውን ጠብቆ ለመሄድ የሚደረግ ጥረት ነው የሚመስለኝ። ቀስ ብሎ ግን ውጤቱ የሚታይ ይሆናል። አሁን ግን ወራት ቀርተው ህግ ማጽደቁ ጥድፊያ ላይ መሆኑ እንደ መንግስት ብንመሰረት እነዚህ ፓርቲዎች አብረውን እንዲሄዱ እንያዛቸው ከሚል እሳቤ የተነሳ ይመስላል።
1: አዎ እውነትህ ነው፣ እንደዛ ነው እንግዲህ የሚመስለው። እናያለን እንግዲህ በምርጫው ካሸነፍን ነው አንዱ የቅድመ ሁኔታ መሰረቱን ለማስተካከል ይመስላል። አዎ ምርጫውን ለማሸነፍ ደግሞ ይሄ አንዱ ተጽዕኖ የሚፈጥር ሀሳብም ነው። በእርግጥ ህጎችን ማጽደቁና እናያለን በሂደት
0: ዋጋም ሊያስከፍል ይችላል።
1: አዎ ዋጋም ያስከፍላል። ለምሳሌ ጠቅላይ ሚኒስትሩም ብዙዎች እኮ እየተቃወሙ ናቸው። አሁን የአረዲ ማህበረሰብ የሚያቀርቧቸውን ህጎች ሊቀበሏቸው ይችላሉ ተብሎ ስለሚጠበቅ ያው ተቃዋሚያቸው እየበዛ ነው።
0: ራሱ በሊኩድ ፓርቲ ዳንኤል ኡዝ ይህን ህግ እንደሚቃወም ነው የገለጹት።
1: የሊኩድ ፓርቲ አባላት አሉ፣ የጥምር መንግስቱ አባላት፣ የሌላ ፓርቲ አባላትም ሆኖ ጥምር መንግስቱን ያቋቋሙ የቀኝ ክንፍን የሚከተሉ አሉ። ጠቅላይ ሚኒስትሩን እየተቃወሙ እንዳናቸው ልክ ነህና ዋጋው በእርግጥም ዋጋ ያስከፍላል። እንግዲህ ሌላው ርዕሰ ጉዳይ ደግሞ በሊባኖስና በእስራኤል መካከል ያለው ሁኔታ ነው። እንግዲህ ሁለቱ ሀገራት ስምምነት ላይ ደርሰዋል። ስምምነቱ ለወደፊቱ ያው በሁለቱ ሀገራት መካከል የዲፕሎማሲ ግንኙነት ሊያስጀምር ይችላል የሚል ተስፋ ሰጭ ነው። ግን ይህ ስምምነት በጣም በውጥረት የተሞላ ነው። ዛቻም አለበት። ኢራን እየዛተች ነው። ስምምነቱ ሊጸና ይችላል ወይ? እንዲያው እንዴት ይታያል?
0: ይሄ እንደው ምንድን ነው በሀገርኛው አባባል ምንድን ነው የሚሉ የዛፍ ላይ እንቅልፍ አይነት ነገር ነው። ምክንያቱም ዛፉ ላይ ከተኛሽ ልትወድቄ ትችያለሽ። እንደዛ አይነት ነው። አሁን ሂዝቦላን የሚቆጣጠር አካል የሌለበት ሁኔታ፣ ኢራንን ከሩቅና የምትዘውረውን የሚቆጣጠር አካል በሌለበት ሁኔታ ሊባኖስና እስራኤል ተስማምተዋል መባሉ እኔ በጣም በጥርጣሬ የምናየውና አሁን ሀማስ ተጠናክሯል እንደሚባለው እንደገና ተጠናክረው እንዳይ መጡብን እስራኤል መከላከያ ሰራዊት በጣም ብዙ መስራት ያለበት ነው። አሁን ለምሳሌ ዛሬ ቅድም ከተመለከት ነው በዜና ጠቅላይ ሚኒስትር ናታንያሁና የመከላከያ ሚኒስትር እስራኤል ካጽ በደቡብ ሊባኖስ ጎብኝተዋል። አንለቅም ያንን አካባቢ ያሉበት ሁኔታ ጥሩ መስሎ ነው የሚታየው። ምክንያቱም እስራኤል ደህንነቷን በራሷ እጅ ለማስከበር ጥረት ካላደረገች አሁን ፕሬዚዳንት ትራምፕ በሚሄዱበት አካሄድ እንደው ከተጨባጩ ነገር የራቀ ነው መስሎ የሚታየው። ተጨባጩ ነገር በአካባቢያችን ጦርነት በጦርነት የሚያምኑ አካላት ያሉበት ነው። ሂዝቦላ አልስማማም አላውቅም ያለበትን ተስማምተናል እኛ እንደዚህ ብሎ ዋሽንግተን ላይ ያው አሜሪካ ቤተ መንግስቱ አካባቢ ሰላም ነው፣ ምንም ችግር የለም ተፈራርመው መጡ ማለት እዚህ ሰሜን እስራኤል ወይም ደቡብ እስራኤል ላይ ይሰራል ማለት አይደለም። እና እኔ በጥርጣሬ ነው የምናየው። ቆይተን በመሰረቱ ሲታይ ጥሩ ነው ሁለቱ ሀገራት፣ ግን ከጊዜ በኋላ የሚያመጣ ለውጥ ካልሆነ አሁን ለቅርብ ጊዜ ኢራን እያለች ሰላም ያመጣል ብዬ አላምንም። የምትጨምሪው ካለ
1: እዚህ ላይ ሰጠኝ። በጣም ብዙ አወዛጋቢ ነገር ነው የሚነሳው። ኢራን አሁንም ስምምነት ከተደረሰ በኋላ እስራኤል ምን እያደረገች ነው? ሊባኖስ ውስጥ ለቃት ውጣም እያለች ነው። ኢራን እንግዲህ ስንት ኪሎ ሜትር ተጉዛ ነው ሊባኖስን ልክ የራሱ አድርጋ ሊባኖስ እንዲናት በሊባኖስ ላይ ጥቃት እየደረሰ ነው፣ አጸፋ ምላሽ እንወስዳለን እያለች ነው። ምንድነው እንግዲህ ያው የሂዝቦላ ድርጅት እንዳይነካባት በእስራኤል ድንበር ኃይሏ እንድታሰልፍ ነው። ምናልባት ይህን ነገር ደግሞ ሊያስቆመው የሚችል የሀገሪቱን ባለቤት ሊባኖሳውያንን የሊባኖስን መንግስት በማቀፍ ሊሆን ይችላል። እና አሁን ባለው ሁኔታ ማይደረግ ከባድ ቢመስልም ሊባኖስ ሂዝቦላን ከተቃወሙ ኢራን የሚያገባሽን ለማገሩ የኛ ነው ካሉ የሊባኖስ መንግስትን እያጠናከሩ ምናልባት ኢራን ሊባኖስ ውስጥ እንድትንሰራፋ እንድትቋቋም የሊባኖስን የበላይነት ተጠብቆ እንዲኖር እያደረገች እስራኤል ጠላትነቷን ከምትቀጥል ኢራን የምትወጣበትን ሁኔታ ለማመቻቸት በሊባኖስና በእስራኤል መካከል የተደረሰው ስምምነት ምናልባት ከዚህ አንጻር እኔ ጥሩ ነው ብዬ ነው የማስበው። ጠቅላይ ሚኒስትሩና መከላከያ ሚኒስትሩ እንዳልከው ዛሬ ያው በአዋሳኝ ድንበር ባደረጉት ጉብኝት እውነት ነው ኢራን ምን ትሰራለች ሊባኖስ ውስጥ? ሊባኖስ ምንድን ናት ለኢራን? ኢራን ትውጣ ሊባኖስን ለቃ ብለዋል። እና እውነት እኮ ነው፣ በጣም አግባብ ያለው ጥያቄ እኮ ነው። ምንድን ነው ሎጂክ
0: ጥያቄውም እኮ አግባብ አለው። ማን ያስወጣት ነው አሁን?
1: ማን ያስወጣት? ምናልባት
0: ኢራንን ማን ያስወጣት? ሂዝቦላን ማን ይደምስሰው ነው አሁን? እኮ እስራኤል ሞከረች፣ እንዲያውም እስራኤል አልቻለችም። ሶሪያዎች ይሻላሉ ያሉበት ሁኔታ
1: ትራምፕ ብዙ ነገር ይላሉ። ልክ ነህ። ግን አሁን እዚህ ላይ የእስራኤል መከላከያ ሰራዊት አይችልም ለማለት ያስቸግራል። ያው ምናን ስለምናውቀው ግን ሊባኖስ ላይ ጉዳት አይደርስም ወይ ነው አሁን። የእስራኤል መከላከያ ሰራዊት ኃይሉን ቢጠቀም ሊባኖስ ላይ ሊባኖሳውያን ይጎዳሉ፣ ሊባኖስ መሰረተ ልማቶች ይጎዳሉ። ሊባኖስ ያው በፊት በነበረውም ጦርነት እንዳየ ነው ድልድዮች ሁሉ ነገር ያው ትከስራለች፣ እንዳልነበረች ነው የምትሆነው። ያ እንዳይሆን ያለ ማስጠበቅ ነው አሁን የአሜሪካ መንግስት በሊባኖስና በእስራኤል መካከል ስምምነት ይደረስና ሊባኖስ ራሷን ለማስጠበቅ ስትል እስራኤልን መደገፍ አለባት፣ አሜሪካ የምትለውን መስማት አለባት። ሌላው ደግሞ የሊባኖስ ትልቁ ስጋት እስራኤል መከላከያ ሰራዊት አሁን ደቡብ ሊባኖስን አካባቢ ይዞታል፣ እንዲህ እያለ መሬታችን ይወስዳል ነው ትልቁ ስጋትም። ሊባኖስ ውስጥ ትገባለች ነው እስራኤል የስምምነት ልኮ ተጽፏል። እስራኤል ሊባኖስ ውስጥ እንዳትገባ እስራኤልም ያው ሀሳቡ እንደሌላት እንግዲህ ከ14 አንቀጾች መካከል አንዱ ሄ ነው። እና ስጋትም አለ እንዲህ እያለች እስራኤል አካባቢውን ትቆጣጠራለች፣ ትወራለች የሚለው ከፍተኛ ስጋት ስላለ እንዲህ አይነት አይነት ነገሮችን ለማስቆም ነው እንደው ኢራን እና ኢዝቦላ ድርጅት ከወጡ ከሊባኖስ ለወደፊቱ ጥሩ ነገር ሊኖር ይችላል እንደው ጥሩን ነገር አስቦ በጥረት መስራቱ ምናልባት አንተ ካልከው አንጻር ብዙ ስጋት ቢኖርም
0: ሰላም ለማስፈን መጣሩ ጥሩ ነው ግን መካከለኛው ምስራቅ ውጥረት ያለበት ነው ነዳጅ ያላቸው ሀብታሞች ናቸው በቀላሉ ገንዘብ አግኝተው ሽብርተኞችን ማገዝ የሚችሉ ናቸው በጣም አጠራጣሪ በጣም ዛሬ የጧቱ ማታም አይደገምበት አካባቢ ስለሆነ በጣም በጥንቃቄ የሚታይ
1: ነው። ያስፈልጋል እንግዲህ እስራኤል መከላከያ ሰራዊት ደቡብ ሊባኖስ ውስጥ እስካለ ድረስ ሂዝቦላ ድርጅት ያው ትጥቁን እስኪፈታ ለእስራኤል ደህንነት በርግጥም ጥሩ ነው ግን እንዳልከው 24 ሰዓት ያለ እንቅልፍ መጠበቅ ያስፈልጋል ከባድ ነው።
0: እዛው እንግዲህ ደግሞ ወደ ሌላ ወርሰ ጉዳይ ስናልፍ በአሜሪካና በኢራን መካከለ ያለው ውጥረትና እንግዲህ ለመግባባት የሚደረገው ጥረት እንዴት ነው? አንዴ ቀዘቅዛል አንዴ ሞቃል አንዳቸው ባንዳ ቸው ላይ ይዝታሉ አሁን ያለበት ሁኔታ እንዴት
1: በአሜሪካና በኢራን መካከል ያለው እንትን እንዳልከው ነው በቃ እየወጣ እየወረደ ነው እንደማዕበል እንደንዴ በጣም ያው ማመርከባን እስከሚያሰምጥ ድረስ ምንስል ማዕበል ላይ ይደርሳሉ አንዳንዴ ደግሞ ወረድ ብለው ለነስማማ ነው ለነገናይ ነው በቀጥታ ያሉ ናቸው አሁን በኳታሪ ሁለቱ ሀገር ተወካዮች በቀጥታ ተገናኝተው ያያሉ ነው ተብሎ የነበረ በኢራን በኩል ሲያስተባብሉ አይተናል ውሸት ነው ያልነገናኝም ብለዋል በአሜሪካ በኩል ግን ያው የሉክ ቡድናቸው ልከው በቀጥታ እንደሚወያዩ ነበር ያሳወቁት የሁለቱ ሀገራት መካከለ በሁለቱ ሀገራት መካከለ ያለው ውጥረት እንደው ምናልባት በየቀኑ በመካከላቸው የሚፈጠረውን ግጭት ውጥረት አለመግባባት ወይም ደግሞ ለድርድር የሚያቀርቡትን ሐሳብ እንደው ያዩ መወያየት ይሻላል እንጂ ነገ እንዲሆናል ብሎ ለማሰብ አስቸጋሪ ነውና እንደው አንተ እንዲታይዋል
0: እንግዲህ አሜሪካ ጫና ካላደረገች ወታደራዊ ኃይሏን የበለጠ ከፍ አድርጋ ኢራንን ማስጨነቅ ካልቻለች ኢራናውያን እንዲያውም ተጠናክረው ነው የሚመጡ ጠላትነታቸው የባሰ ነው የሚሆንና በጣም አስቸጋሪ ሁኔታ ነው የሚፈጠሩ መስሎ የሚታይ ምክንያቱም አሁን የአሜሪካው ቀድሞ ውጭ ጉዳይ ሚኒስተር ጆን ኬሪ አሁን ምንድነው ያሉ ባለፈው ምንድነው ያሉ ኢራን አሁን በጦርነቱ የአሸናፊነት ስሜት እየተሰማት ነውና ይሄ አደገኛ ነው ያሉበት ሁኔታ አለና ይሄን በደንብ ማጤን የሚያስፈልገው አካባቢን ክትትል የሚያስፈልገው ነው ምክንያቱም ኢራናውያን በዚህ በመካከለኛው ምስራቅ በሚገኙ የጦር ሰፈሮች በአሜሪካ የጦር ሰፈሮች ከፍተኛ ጉዳት አድርሰዋል ያንን ደግሞ እነሱ እንደ ከፍተኛ ድል ነው የቆጠሩትና አሜሪካ በወታደራዊ ኃይል ኢራንን የማንኮትኮት አቅሟ ከፍ ካላለ ዙሮ ዙሮ የችግሩ ዳፋ ወደኛ ነው የሚሆንና ሊታሰብበት ይገባል ነው የምለው እንግዲህ እናየዋለን ምናልባት በስምምነት ዲፕሎማሲያዊ ግንኙነት ፈጥረው ሰላም ከሆኑ ሀገራቱ ለእኛም ጥሩ ነገር ይተርፋል ግን ኢራናውያን በዚህ ሁኔታ አያቶላ ኻሜኒ ተደምስሶ እሳቸው ልጅ ስልጣኑን ይዞ እንደው ሰላም ይመሰረታሉ የሚለው እምነት
1: ነው። ለእስራኤል እንኳን እንደው ምል ጦርነት ጥሩ አይደለም የጦርነቱ ጤት ዞሮ ዞሮ የሰው ደም ማፍሰስ ነው ጥሩ አይደለም ነው እንጂ ለእስራኤል እንኳን በጦርነቱ ቢለይለት ምናልባት ጥሩ ሊሆን ይችላል እስከ መጨረሻው ቢሄድበት ኢራን ውስጥ ለውጥ ማምጣት ይቻል ነበር እንጂ እንደው ነካክቶ እንዳልከው ከቀድሞ ስርዓት ቅሪት ጋር እንደገና ስምምነት ማድረጉ የት ያደርሳል? እውነት ነው ከባድ ነው። ጆን ኬሪ በነገራችን ላይ ዲሞክራቲክ ናቸው እሳቸው በሳቸው ዘመን ቢሆን በኢራን ላይ ጦርነት ማይከፈትም ነበር።
0: አይ ያሉት ስጋታቸው ነው።
1: ስጋት ግን አው ልክ ነህ። ኢራን ባለው አሁን ባለው ሁኔታ ትራምፕን እየናቁ ነው።
0: የቀኝ ክንፍ የግራ ክንፍ ወይም ደግሞ የኛው የሚለውን ተውና ስጋቶች ነው እንግዲህ አንዳንድ አካላት የሚመለከቱበት ሁኔታ አሁን ለምሳሌ እዚህ የቀድሞ ከፍተኛ ባለስልጣናትም ሆኑ በመከላከያ ሰራዊት ያገለግሉት ኢራን 300 ቢሊዮን ዶላር ካገኘች በገንዘቡ ብዙ ነገር ታደርጋለች ይላሉ። እውነት ነው።
1: ለካ አሁን ቁጭት ላይ ስለሆነች ወደ ጦር መሳሪያው ነው የምትሄድ ልትሄድ ትችላለች። ልክ ነህ እንግዲህ እንደምልከታው
0: ገንዘብ ካለ በሰማይ መንገድ አለ ነው
1: እንግዲህ ጥሩ። ለማንኛውም እስኪ 2026 ዓመተ ምህረት ያለ ማንጫ ጨዋታ እንዴት ነው ሂደቱ ምን ይመስላል? በጣም አሁን ጥሩ ነው ልብ ሰቃይ የሆነ ነው ወደ ከሩብ ፍጻሜ በፊት ያለው ፍጻሜ ላይ ነው ያሉት።
0: አሁን እንግዲህ የልብ ሰቃይ ብቻ ሳይሆን ያንዳንዱን ሰው ልብ ደግሞ የሚያቆም ነው።
1: አስቸጋሪ አው እነት እኮ ነው ያስቆመም ነው። አው
0: ብዙዎች የተሸነፉት በጣም ያዝናሉ፣ ያሸነፉት በደስታ ይፈነጥዛሉ። እግር ኳስ እንደዚህ ነው የተጠበቀው ቅርቷል ተጠበቀው ድል የሚያመጣበት ነው እንግዲህ በፊትም በመጀመሪያም አካባቢ ብለናል አንዳንድ ጊዜ የተናቁ ቡድኖች ያሸንፋሉ ያለበትን ሁኔታ አይተናልና አሁንም የታዩት እንደዛ ነው እናም ጠንካራ ቡድኖች ለምሳሌ ዛሬ ምሽት እንኳን አይቮሪ ኮስት ወይም ደግሞ ኮትዲቫር ብለው የሚጠራት ከኖርዌይ ጋር ሳም ነው ከ30 ደቂቃ በኋላ ጨዋታቸውን ያካሂዳሉ
1: ፋሽን ሀብሏታል ደግሞ በኢብራይስት
0: ይሄ እንግዲህ በጣም በከፍተኛ ሁኔታ እየተጠበቀ ነው አፍሪካን የወከለችው አይቮሪ ኮስት እንግዲህ ከአውሮፓ ወኪሏ ጋር ነው አሁን የኤሲያ ወኪል የለም በዚህ ጃፓን ነበረች ጃፓንም ተባረረች
1: በሚያሳዝን ሁኔታ
0: እንግዲህ በዚህ ያለው ሁኔታ ይቀጥላል ሌሊት 12 ሰዓት ደግሞ ፈረንሳይ ከስዊድን ይጫወታሉ ሌሊት 4 ሰዓት ደግሞ ሜክሲኮ ከኢኳዶር በተለይ ሜክሲኮ አዘጋጅ ሀገር ስለሆነች ኢኳዶር ደግሞ ጠንካራ ብሔራዊ ቡድን ነው ያላት ይጠበቃል ያው ጨዋታዎች ይቀጥላሉ ብዙ አሳዛኝ ነገሮች
1: አሉ ፈረንሳዩም የሚጠበቅ ጨዋታ ነው የሚታይ ይመስለኛል ብዙ ሰው ያለ እንቅልፍ
0: ለም ፈረንሳይ ታሸንፋለች እየተባለ ከፍተኛ ቦታ የተሰጣት ነው ስዊድኖች ደግሞ እንግዲህ ጠንክረው ከተጫወቱ ኮከቦችም ያሉበት ነው እንደ ኤምባፔ ያሉት ተጫዋቾች አሉ ነው ፈረንሳዮች ጥሩ ጥሩ ተጫዋቾች አሉ ደምበሌ እንግዲህ ጥሩ ውጤት ያመጣሉ ብለን እንጠብቃለን ግን ስዊድኖችም ጎበዝ ስለሆኑ የቡድን ጨዋታ ስለሚችሉ እንግዲህ ከጨዋታው በኋላ ምን ነው ይሆናል
1: ጨዋታ ነጥብ እየተሰጠው ማለት ቢሆን ጥሩ ነበር አንዳንድ እንደለሆነ ጃፓኖች ትናንት መባረር አዎ ግን በጎል አብዛኛው ልክነ በጎል የሚታያል እና
0: ጥሎ ማለፍ ማለት እንግዲህ አንድነን ያው
1: ግድ ነው ይሄ ነገር አዎ
0: ጥሎ ማለፍ ወደ 3 ድል ከተሰጠ በሶስት ጊዜ ማጣሪያ ጨዋታ ያለፉ ቡድኖች ሁለት ሁለቱ ያው ቀጥታ አለፉ እዛ ጥሩ ነጥብ ያለው ተብሎ ሶስተኛ ሆኖ 32 ሆኑ መቀነስ ግድ ስለሆነ ጥሎ ማለፍ ነው አሁንም በቀጣይም ደግሞ እንደዛው ጥሎ ማለፍ ነው የሚሆን ያው ሩብ ፍጻሜ ግማሽ ፍጻሜ የሚባል አንዱን ጥሎ የሚያልፍበት ነው እንግዲህ ጥሩ ለተጫወተ መልካም እድል ነው ምንል
1: እንግዲህ ያው መልካም እድል
0: ጻፋር ገን ደግሞ ነገን መለከተው
1: በጣም ጥሩ ጥሩ ወደ ሚቀጥለው ዝግጅት እንለፍ ወደ ሳምንታዊ ፕሮግራማችን
0: ጥሩ ነው

0: ጤና ይስጥልን ክብራትና ክብራን የባህልና ኪነ ጥበብ ፕሮግራም ተከታታዮቻችን እንደምሰነበታችሁ። እነሆ ሳምንታዊ የባህልና ኪነ ጥበብ ፕሮግራማችን ማቅረብ ጀምረናል። በዛሬው የባህልና ኪነ ጥበብ ፕሮግራማችን የጋበዝናት ድምጻዊት እንቡጥ ፍሳን ነው። ሷም ዚ ስቱዲዮአችን ትገኛለች። እንቡጥ እንደምናለሽ?
1: እግዚአብሔር ይመስገን ሰጠኝ። እንደምናለህ?
0: እኔ ደህና ነኝ። እናመሰግናለን።
1: እኔም በጣም ነው የማመሰግነው አክብራችሁ ስለጠራችሁኝ፣ እጅግ አመሰግናለሁ።
0: በጣም ነው እናመሰግን። እስኪ እንግዲህ ስቱዲዮአችን አይተሻል፣ ለመጀመሪያ ጊዜ ነው በስቱዲዮ ስንገናኝ። እንዴት ነው? እንዴት አየሽው?
1: አዎ በእውነት የመጀመሪያ ጊዜ ነው። ለዚህም ነው ምስጋና ያቀረብኩት። በጣም ነው የሚያምር፣ በጣም ነው ደስ የሚል። እውነት እያንዳንዶችም እዚህ እየመጡ ቃለ ምልልስ ቢያደርጉ ደስ ይለኛል። ከምር ነው የምልህ፣ ያልጠበቅኩት ነገር ነው ያየሁት።
0: በጣም ጥሩ፣ እናመሰግናለን። እንግዲህ የተለያዩ ጥያቄዎች አሉን። ከአሁን በፊት እርግጥ በስልክ ቃለ ምልልሶችን አድርገናል፣ እንግዲህ በአካል ብዙ አልተገናኘንም ነበር። እንቡጥ ፍሳ ማናት ለሚሉን እስኪ ራስሽን አስተዋውቂልን።
1: እሺ፣ ያው በማህበራዊ ሚዲያም እንደሚታወቀው እንቡጥ ነኝ። እንቡጥ ፍስሀ በሚል ነው በደንብ የምታወቀው። እንቡጥ ማለት ያው የሙዚቃ ሰው ነኝ። በጣም ሙዚቃ ወዳለው። በጣም በደስታዬም በሀዘኔም ጊዜ ሙዚቃ ነው ለእኔ እንደ መድኃኒት። ሐኪም ብዬ የምጠራው ነገር ቢኖር ሙዚቃ ነው። እና ከጀመርኩም ያው ትንሽ ቆይቻለሁ። እስኪ በሚቀጥሉ ጥያቄዎች እያየሁ።
0: ጥሩ ነው። ትንሽ ቆየት ብያለሁ ብለሽናል። መቼ ነው ኪነ ጥበቡን የተቀላቀልሽው? በሙዚቃው ተሰጦስ እንዳለሽ የተገነዘብሽ?
1: ተሰጦ እንዳለኝ የተገነዘብኩት ገና ህፃን እያለሁ ነው። እውነት ለመናገር ከሟን ህፃናት ወደ አንደኛ ክፍል ሁለተኛ ሶስተኛ ስዛወር ልጆቹ ነን የምንዘፍነው ዘፈን አለ በሰፈር በትምህርት ቤት እና የእንቡጥ ድምፅ እንቡጢጣ የሚሉኛሉ። የእንቡጢጣ ድምፅ እኮ አንደኛ ነው፣ እንደዚህ እያልኩ ነው ያደግኩት። ቆንጆ ድምፅ እንዳለ እየተነገረ ማለት ነው። ከዛም ወደዚህ ሀገር መጣሁኝ። ወደ ጓደኞች ምናምን አገኘሁ። ያው በየቦታው ጓደኛ የመፍራት ችግር የለብኝም። በጣም ከሰዎች ጋር በጣም ልዩ የሆነ እንትን አለኝ እና ወደን አርቲስት ዘመነ፣ ወደን አርቲስት አባተ፣ ወደን አርቲስት አበባ ደረሱኝ። ከዛ እንግዲህ ያለ ደግሞ የሚቀጥል ይኖራል በሂደት።
0: ጥሩ ነው። በስንት እድሜሽ ነው መዝፈን የጀመርሽ?
1: ከዚህ መጥቼ ፒኒሚያ ነበርኩኝ አዳር ትምህርት ቤት። ከዛ ያሉ ልጆች ድምፅ እንዳለኝ ሲረዱ ከኔ በፊት የመጡ ነበሩና ከዛ ከነ አርቲስት ዘመነ ጋር ከነ አርቲስት አበታ ጋር አገናኙኝ። እረፍት ስወጣ በተለይ አርቲስት አባተ በሪሁን በጣም ከልጅነት ጀምሮ በሙዚቃ ያሳደገኝ ሰው ነው ብል ሌሎችም አሉ። ግን በረፍት ሰዓቴ ቤቱ ድረስ እየሄድኩኝ ነበር። በተለይ ያስቴርን ነው እሷ ያስቴር ድምፅን ያላት ብለው ያምናሉ ብዙዎች። እና ቅጥቅጥ አድርጎ በደንብ ከዚህ ያደረሰኝ
0: አባተ በመስገን አለበት።
1: በጣም ሌሎችም አሉ በእርግጥ። እኔ እና አርቲስት አበ መለሰ አርቲስት ዘመነ መለሰ ባለውለታዎቼ ናቸው በሙዚቃው ዓለም። በጣም በጣም ትልቅ ቦታ አለኝ ለነሱ።
0: እንግዲህ ቅድም ሙዚቃ ህይወቴ ነው ብለሻል እና ሐኪምሽ ነው እንዳልሽን፣ እንደው ያለ ሙዚቃ ትውያለሽ ወይ? ሳትዘፍኝ ሳታንጎራጉሪ የምትውይበት ቀን አለ?
1: የለም፣ ሳላንጎራጉር የምውልበት ቀን የለም። ከዛ በላይ ደግሞ መድረክ እፈልጋለሁ። ማለት ለእኔ ሕክምና ነው ብያለሁ እና ሳልዘፍን የሆነ እረፍት ስወጣ ወይም በሀገሪቱ ጉዳይ ምክንያት ሙዚቃ ካቋረጥን በጣም ነርበስ ሆናለሁ እስከ መታመም ድረስ። መድረክ ሳገኝ በቃ ብዙ ማትነግራቸው ነገሮች ይኖራሉ እያንዳንዱ የሰው ልጅ እና ብታወራውም የማይወጣልህ። የኔ ግን በሙዚቃ ነው የሚወጣ ውስጤ ያለው ነገር በሙሉ መድረክ ላይ ሁሉ ነገር ፈውስ አገኛለሁ። ለዛ ነው እንደ ሕክምና ነው ለእኔ ያልኩት።
0: ጥሩ ነው።
1: ለዛ ነው
0: እንቡጥ እንግዲህ ቅድም ያስቴርን ነው የበለጠ ስጫወት ደስ የሚላቸው ሰዎች ብለሽናል እና ከአሁን በፊት ምን እንዳየውሽ ያስቴር በጣም ይመችሻል እና እስኪ አንዱን ያስቴርን ተጫዋችልን።
1: እሺ እንግዲህ ያው ብዙዎች የሚወዷታለች በተደጋጋሚም እችን ነው ተጫዋችልን የሚሉኝ እሱን ሞክራለሁኝ።
0: ጥሩ።

0: በጣም ደስ ይላል። በጣም ጥሩ ነው።
1: አመሰግናለሁ።
0: በቃትሽን እኔ የተለያዩ መድረኮች ማይቸሻለሁ። በስልክም ስንነጋገር በጣም ቆንጆ ነው። እንዲህ ያልሽ እንግዲህ ገፍተሻል እስካሁን። ለምንድን ነው እስካሁን የራስሽ የሆነ ዜማ የሌለሽ የሚሉ ሰዎች አሉና አለ ወይ?
1: እሺ፣ እውነት ይሄ ጥያቄ በጣም የብዙዎች ነው። እኔም እንደ እዳ ነው እየተሰማኝ ያለው። እባክሽ አንድ የሚሉኝ ብዙ ናቸው። ቢያንስ አንድ በነጻ ሁሉ እንስራልሽ ያሉ የሀገር ሙዚቃ የሚልኩልኝ ያሉ፣ ክሊፑንም በነጻ እንስራ የሚሉኝ ያሉ። እውነት ለመናገር እንደ ሸክም ነው የሆነብኝ ለእኔ። ግን በዚህ አጋጣሚ ሙዚቃ አለኝ፣ ሰርቻለሁ። ችግሩ ምንድን ነው? 100% የሚያስደስተኝ ነገር እስካሁን አላገኘሁም። ይውጣ ብዬ ልፈቅድ የቻልኩት ሙዚቃ የለም። ምንም ቢሆን የሚያረካኝ ነገር የለም። በጣም ትልልቅ ታዋቂ የተባሉ ሙዚቀኞች ነው ሙዚቃ የሚልኩልኝ ምናምን፣ ግን እስካሁን በጣም የሚያረካኝ ነገር ስለሌለ ላለማውጣት ተገድጃለሁ። የተሰሩም አሉ በእርግጥ። እስኪ አንድ ቀን ግን ይሳካል፣ እኔ ቃል ገብቻለሁ።
0: ይሳካል። ምናልባት አንድ ሁለት ብትሞክሪ ቀለል የሚልበት ሁኔታ ሊኖር ይችላል የሚል እምነት አለኝ። ይህን የመሰለ ድምጽ እያለሽ መሰለ ተሰጦ ያለ በራሴ ስራ ለመምጣትሽ ደግሞ እንግዲህ የብዙዎች ጥያቄም ለዛ ነው የሚሆን ይመስለኝ።
1: ትክክል ነው። አንድ ቀን ይመጣል
0: ይመጣል። እዚህ ሀገር ያው የቴክኖሎጂውም ሁኔታ አለ፣ መድረክ የማግኘቱም ሁኔታ ያ ያስፈራ ሲሆን፣ ወይስ እንደው በስራዎች ብቻ ባለመርካት ነው?
1: በስራው ባለመርካት ብቻ ነው። በጣም ተጨንቀው ተጠበው ነው የሚሰሩልኝ። ግን እኔ በቃ 100% ይሄ ነው ብዬ የረካሁበት ነገር የለም እስካሁን። የአገር ማት ነው በነገራችን ላይ በሚገርም ሁኔታ። ግን በቃ
0: ይሳካል።
1: አዎ
0: ይመጣል።
1: አንድ ቀን የሚያረካኝ አገኛለሁ ብዬ ገምታለሁ። እንግዲህ
0: ያው የራስሽን ስራ ሰርተሽ ለአድማጭ ለተመልካች ባታቀርቢም በሌሎች ስራዎች ትታወቂያለሽ። ግን እዚህ ሀገር አሁን በተለይ ደግሞ በእስራኤል ሀገር ቤተ እስራኤላውያን ድምፃውያን ተገቢውን ቦታ አግኝተዋል ብለሽ ታስቢያለሽ ወይ? ተገቢው መድረክስ ታገኛላችሁ ወይ? እንዴት ነው እስካሁን ካለሽ ልምድና እውቀት እስኪ?
1: እውነት ለመናገር እስራኤል ሀገር የሙዚቃ ኢንዱስትሪው በጣም የሚያሳዝን ነው በእውነት። ምንም አንደኛ እኛን የሚረዳና የሚያግዝ ተቋም የለም። ይሄም በጣም ትልቅ ችግር ነው። ከኑሮ አንጻር፣ ከስራው አንጻር፣ ከሁኔታዎች አንጻር በጣም ከባድ ነው። ግን የሆነ ተቋም እንኳን ቢኖር እኛንም ሰፖርት የሚያደርግ ብዙ አሉ። ድምጽ ያላቸው ልጆች ቤት ቁጭ አሉ ነው የማውቃቸው። መድረክ መስራት የማይፈልጉ እንደኛ ግን የራሳቸውን ስራ የሚሰሩ ግን የሆነ የሚያግዝ ተቋም ስለሌለ ብቻ ሁሉ ነገር ደብዝዞ ነው የሚታይ። ሁሌም እንደ ደበዘዘ ነው። ይሄ ሁሉም ያውቀዋል። እና በዚህ ላይ በጣም ቅር ይለኛል። አንድ እስራኤል ሀገር ወጣ ያለ የሆነ ነገር እንኳን የሚታይበት ሁኔታ አይደለም ያለውና እዚህ ላይ ትንሽ ቅሬታ አለኝ።
0: እኔም እንደዚህ እንዳንቺ ድምፃውያንን ቃለ ምልልስ ስናደርግ ከተገነዘብኩት ነገር ብዙ መድረክ እንደማይሰጣችሁ ነው። አሁን ለምሳሌ ኢትዮጵያ ብዙ ድምፃውያን ይመጣሉ ለስራ፣ እነሱ ጋር ስራውን የማግኘት አብራችሁ መሳተፍ እንኳን ብዙ እድል የለም። ለምንድን ነው
1: የለም? በሚገርም ሁኔታ እንዲሁም የሆነ ትዝታ ቀሰቀስክብኝ። ሚኒሊክ የሚባል ቦታ እየሰራን ከዛ ዘፋኞች በወር አንዴ ይመጡ ነበር እና እኔ ሌላ ቦታ ነበር የምሰራው። ከዛ የሚሰሩ ግልጆች ነበሩ። ልክ እነዛ ከኢትዮጵያ ሲመጡ የቤቱ ዘፋኞች በዛን ቀን አይቀርቡም። እጅግ በጣም የሚያሳዝነኝ ነበርና እኔ ወደዛ ስራ እንድሰራ ስጠየቅ ግን ምንድን ያልኳቸው ከኢትዮጵያ ዘፋኝ ሲመጣ ሴትም ሆነ ወንድ አብሬ ነው የምሰራ። በዚህ ውልም እናድርግ ከሆነ እናድርግ፣ ካልሆነ አልቀመጥም ቤት። እኔም ከማንም የሚያንስ ብቃት አይደለም ያለኝ፣ እኩል ነኝ። መድረክ ስራ ከሚመጣው ዘፋኝ ሁሉ እኩል ነኝ ብዬ ማምን ሰው ነው። ለራሴ እንግዲህ ሰው የሚለውን ባላቅ፣ በዚህ ውል ገብተን ከኢትዮጵያ ሲመጡ አብሬ የሰራሁበት ሁኔታ አለ። ሴቶችም ወንዶችም ዘፋኝ ሲመጡና እኛም ራሳችን ወደኋላ እንትን ማለት የለብንም፣ ባሉን መሄድ የለብንም። እዚህ ላይ የራሳችን ጥንካሬ ማሳየት አለብንና
0: ተደራጅታችሁ ደግሞ ብትንቀሳቀሱ ምናልባት እድሉን የማግኘት ሁኔታ ይኖራል። እዚህ ሀገር ያላችሁ በርካታ አርቲስቶች አላችሁ።
1: በእርግጥ አሁን በዛ ልክ ነው እየተንቀሳቀስን ያለ ነው። እንዲሁም አርብ ጦርነቱ ከመጀመሩ በፊት በደንብ እየተገናኘን ልምምዶችን ስናደርግ ቆይተናል። እግዚአብሔር ይመስገን ኦርጋኒስቶች አሉ፣ ክራር፣ ማሲንቆ፣ እያንዳንዱ መሳሪያ ባለሙያ ያለው እዚህ ሀገር በጣም በሚገርም ሁኔታና እንዲሁም አንድ ቀን ሙሉ ባንዶ እዚህ ትጋብዙናላችሁ ብዬ ገምታለሁ።
0: አይደለም በጋራ
1: አዎ አንድ ቀን እንጋበዛለን።
0: አዎ እንግዲህ ተነጋግረናል፣ አንድ ቀን እንመጣለን ብላችኋል። እስከዛ እየጠበቅን ነው።
1: እሺ፣ ደስ ይለኛል።
0: ጥሩ። የበለጠ እንቡጥ እንደው አንቺ የምትሳቢው ባህላዊ ሙዚቃ ነው ወይስ ዘመናዊው ላይ ነው የበለጠ ትኩረት ሰጥተሽ የምትጫወቸው?
1: እኔ ዘመናዊ ሙዚቃ ላይ ነኝ። በጣም የሚስበኝም የምችለውም ዘመናዊ ሙዚቃ ላይ ነኝ። ባህላዊ ደሞ አሉ እህት ወንድሞች በደንብ የሚሰሩ
0: ካስቴር ባሻገር ብዙ ድምጻያንን አድናቂ ልትሆኚ ትቻለሽ ብዙ ድምጻያን እንደው ካስቴር ውጪ የነማንን ስራ ትሰሪያለሽ
1: ካስቴር ውጪ የና በባላቀውን የነ ሄለን በርሄን አመልማለን አሉ ከወንዶችም ጫወታለሁ የሚገርመው የነ ብዙአየው ደምሴን ጫወታለሁ ማዲንጎን እንደዚህ አይነት አርቲስቶችን ዘፋኞችን ወዳለሁኝ
0: በጣም ጥሩ
1: አስቴር እንዳለችው ነው ማለት ነው
0: ጥሩ አስቴር ያው አንደኛ
1: ነች ኮመን ነው ቋሚ ነው
0: ጥሩ እስኪ ደግሞ አንድ ዜማ ተጫወችልን
1: አንድ ዜማ ሆነ ጫወት መፈልገው የማን እንደሆነ ተቃል ሰጠኝ ሁሌ ትንሽ ኢሞሽናል ያደርገኝ ይችላል ግን በሞት የተለየችን አርቲስት ሳባ አለችና በተለይ አንድ ሙዚቃ አላት በክለብ ደረጃ እንደሰራው እንነጋገር ነበር ሁሌ በስልክ ማለት ነውና አንዳንድ ቦታ ላይ ቡጥዬ እንደዚህ ነው ያለች ተስተካክለይ ነበር ለመስራት ዝግጅት ላይ ነበርኩ የሚገርመውና እኔ በሁሉ ልብ ውስጥ ነው ያለች እስካሁን ምትራሳም አይደለችም እንተም እንደምታውቀው የሷን በመጥራት ደስ ይለኛል ለማስተዋወሻነት አው
0: ሳባ እንግዲህ ሁላችን ነበረች ብዙ የመስራት አቅም ነበራት ብዙ እንዳንችን እኔ ጋም ብዙ እናወራ ነበርና በዚህ አጋጣሚ እኔ በጣም ትልቅ እህቴን ነው ያጣሁኝ ምልሽ መካሪ ነበረች ብዙ ነገር በስራም ቢሆን በተለያዩ ነገሮች እናወራ ነበር እንዳንች ጋር እንደምንነጋገረው ከሌሎችም ጋርና ሁላችንም አሳዝኖናል ሳባዬን ይሁን እንግዲህ ነፍሷን ይማር
1: አሜን አሜን
0: እስቲ እንግዲህ የሷን ዘመን
1: አለምድም አለምድም አለምድም

0: የሚደነቅ ነው። እንዲህ ነው ሰርተው ያለፉ ሰዎችን ሁላችንም እንግዲህ ማስታወስ አለብን፣ መርሳት መዘንጋት የለብንም። በጣም ነው እናመሰግነው እንቡት። እንግዲህ ቃለ ምልልሳችን በዚህ አላበቃም። የዛሬው የመጀመሪያ ክፍል ነው። ቀጣዩን በመጪው ሳምንት እናቀርባለን። ለዛሬው በጣም እናመሰግናለን እዚህ መጥተሽ ከስቱዲዮአችን የሙዚቃ ህይወትሽን ስላካፈልሽን በጣም ነው እናመሰግነው። ሳምንት ደግሞ ቀሪ ነገሮችን እናወራለን፣ እንነጋገርበታለን። ለዛሬው በጣም አመሰግናለሁ።
1: እሺ ሰጠኝ፣ በጣም ነው ማመሰግን። እኔም ይሄን ከመሰለ ቦታ አክብራችሁ ጠራችሁኝ፣ እኔም አክብሬ መጣሁ። በጣም ደስ ነው ያለኝ ያየሁት ነገር ሁሉ በጣም ያስደስታል። ሌሎችም እየመጡ እዚች ጋር አንተ ጋር ቃለ ምልልስ እንዲያደርጉ ጥሪ እያደረኩላቸው ነው ለስራ ባልደረቦቼ። አመሰግናለሁኝ።
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከአቶ አስምሬ ታረቀኝ ጋር እንወያያለን። ስልክ መስመራችን ላይ ይገኛል አቶ አስምሬ። አቶ አስምሬ ጤና ይስጥልን፣ እንደምን አመሸ?
3: ጤና ይስጥልኝ፣ እንደምን ሰላም አላችሁልኝ?
2: ሰላም ነን እግዚአብሔር ይመስገን።
3: ይሰማላድን አሁን ወደዛ ሁኛለሁ።
2: ጥሩ፣ ያው እንሰማሃለን ለጊዜው። ያው ጥሩ ነው ያለው ሁኔታ። እንዴት ነው ዛሬ ሀሳብ አለኝ ብለህ ስለደወልክልን ነው የተቀበልን። ምንድን ነው ሀሳብህ? በምን ዙሪያ ነው?
3: አሁን ጥሩ ነው ሀሳቡ። መቼም እንግዲህ አንዳንድ በሃይማኖትም ወገኖቻችን በቀሩትም አንድነት እግዚአብሔርን ይጠቅማል በሚለው ላይ ስለዛ ነው። በመጀመሪያ በቅድሚያ ደረጃ ለእናንተ ለሬዲዮ ፕሮግራም አስተላለፎች እግዚአብሔር ይጠብቃችሁ፣ በሰላም ያኖራችሁ። በሁለተኛ ደረጃ ደግሞ ወታደሮቻቸው ለእናት ሀገራቸው የሞቱትን ሁሉንም ለሙሉ ጌታ ዳነም ከሁሉ ጋር ለእናት ሀገር ያለፉትን ወታደሮች የሞቱትን ነፍስ ይማር ላሉት ደግሞ እግዚአብሔር ኃይልን ሰጥቶ ሰላም ቀን ይስጠን እላለሁኝ። እና ከዚህ እና ነፍስ ይማር ሀገሩ ሰላም ያርገው ይቅር በለን። እና ከዚህ መሀል ሰው ሃይማኖት የሚባል ነገር አለ። ሃይማኖት በግድ በጉልበት አይደለም። ሃይማኖት በራስ ነው የምትጠበቅ። ሃይማኖት የጠብቃት ባለቤቱ ራሱ በፍላጎት እንጂ አገር የጋራ ናትኝ፣ ሃይማኖት ደግሞ የግል ናትኝ። አገር ለሁሉ ነው የሚሆን፣ ሃይማኖትም ደግሞ ሁሉ ነው። በሀገራችን በኢትዮጵያ እያለነ ሁሉም እየተጋባ እስላሙም ክርስቲያን ያገባል፣ እስራኤሉም ክርስቲያን ይጋባል። ሁሉ እያለ ይህ አይነት የለም ነበረ። አሁን ለምሳሌ እኔ እግዚአብሔር ይመስገን እንጂ እናቴ ወልዳ ስሞት ያሳደገችኝ ክርስቲያን ናት። እናቴ ወዲያው ወልዳ ስሞት እናሳደገችኝ ክርስቲያን ናት እና ለነፍስ ላሳደገችኝ። አሁን ደግሞ ለነፍስ መንገድ በመንገድ ለቀሩት ላሉት ከዚህ እኛ ይሄ ሃይማኖታችን ተበላሽ ምን የሚለው ላይ ሃይማኖት አይበላሽም። ሰው ነው፣ ዓለም ተሰርቷል የሚያልፋል ይላል። ሰው ነው እያለፈ የሚሄድ እንጂ የኦሪት ቃል አትሻርም። በምንም ታምር ኦሪት አትሻርም። ቅድምም ህዝብ ይህን ያህል ሲጨፈጨፍም በጀርመን በኢትዮጵያም በሁሉም ሲያልቅ ሃይማኖቲቱ አትናወጥም። ሰው ነው የሚያልቅ እንጂ ሃይማኖት አትቀየርም። ግና ሰው እንደ ሃይማኖት እንደፈለገው ሆኖ ቢኖር ፈለገው ሆኖ ሰው ማንሳት ሰው መበጠል እንደዚህ አለ ማለት ይሄ ለእኛ ጥሩ አይመጣም። ለቀሩት ወገኖቻችን
0: ትንሽ ግልጽ
3: በአንድ ላይ ተደራጅተን
0: ትንሽ ግልጽ ለማድረግ ምናልባት አንዳንድ ሰዎች አሁን ከቅርብ ጊዜ ወዲህ እያነሷቸው ያሉ ጥያቄዎች አሉ። እኛ ወደዚች ሀገር ስንመጣ ይዘን የፈለግንበትን እንዴት እንደመጣ እናውቃለን እና ያንን ባህላችን እምነታችን ይዘን ነው መቀጠል ያለብን። እዚህ ከመጣን በኋላ የይሁዳንን መሰረት ከመከተል ወይም ይዘን የመጣነውን ማስቀጠል ከፈለግን በኋላ ወደ ሌላ መሄድ የለብን የሚሉ ሰዎች አሉ። አሁን ደግሞ አቶ አስምሬ እንደሚሉን ደግሞ ሁሉም የየራሱን አክብሮ ይኖር ነው እና የእርስዎን ሀሳብ ትንሽ ገለጽ ያድርጉት።
3: ያው እኔ ምን እኮ በጉልበት ሃይማኖት እኮ አይሆንም። ሲፈለግ የፈለገው ነው። ምሳሌ ያሳደገች ክርስቲያን ናትኝ አይደል? በእነሱን አደግኩኝ፣ በእነሱ ጥሩ ኖርኩኝ። ዳሩ ዳረች ቋለች ፈንታነች አየረ ትባላለች። ወላጅ እናቴ ስራና ታኮታደሰ ትባላለች። ወልዳ በወሊድ የሞተችው ከዛ በሶስት ቀሞት ጋር ሳደገች ክርስቲያን ናት። ከዛ ሳድጋ ድራ እስራኤል ነው የዳረችኝ። እንደገና እኔ ከምልሽ የሄድኩኝ ከእነሱ ገለጉ በበረሃው ደረስኩኝ። ከዛ አዩ በጣም አዘነ። እህቴ ልጅ ማለት ነው እንግዲህ የሃይማኖት ልጅ ነው። አዘነና ሀይባ ሶር ይባላል። ያሳደገችኝ ነብሷን

0: ዘሯን አረገረ ገነት ያግባው እሷን ደግሞ ገነት ያግባልኝ ዘሯን ያለምልመው። አሁን መስሪያ ላይ ስን እንዳይዛዘንና አጓስምረ እንግዲህ አንተና እኔ ከመስሪያ መለያየት አለ አንተ አልኩት። እኔ ግን እናታችሁ ሚታችሁ ነው እሷን ይማረው ጥሩ አድርጋ አሳድጋ ከመጀመሪያው ከኦሪቱ የመጀመሪያ ኦሪት እኮ ነው ከኦሪቱ አደሳይን ተምሬ ሁሉን ነገር አድርጌያለሁ። እንግዲህ በዚህ መገናኘት የለ ብዬንም በዛ እነሱም መመለታ ጥሩ አድርጎ አሳድጎ የዳሩ ይነሱ ናቸው። እና ከዛሬ እኛ ከዚህ አንድ ሰው ከፈለገው መኖር ሰው ማንሳት መስቀል በጉሩብ ይህን ስድብ እግዚአብሔር ስድብ አይወድም። የሰው ልጅ ክብር ነው መጀመሪያ ክብር። ከእናት አባት ከና ክብረ ወንድም አክብረ ሁሉን አክብረ በሰላም ቆዩ ምመጣውን ሰዓት አጠቁ ወዮላችሁ ሳረካሳችሁ በሰው አዋራዳችሁንም እግዚአብሔር ሰው ክቡር ነው ማክበር ነው። እኛ በእኛ የተከባበርን እንደሆን ለቀሪዎች ከሰው አገር ላሉት መንገድ አንድነት ፈጥረን ላሉት መንገድ ፈጥሮ ለእነሱ መታገር ሲገባነ ከዚህ ዛሬውን ባለቤቴው እሷ ተዚህ ናለች እህቶቿ በመንገድ ላይ ያሉ አሁን ልጆቼ ወደ አምስት ናቸው ወታደሮች ያሉ እና ይሄ በዚህና በዚህ አስበች አሁን እሷ ይብሽታለች። ምንድነው መስሪያ ቤት ቀደም ቁጥር ተመቀበልን አሁን የለም የለም እየተባለ ከዚህኛ በእኛ ስንተራመስ ለቀሪዎች ያሳዝናልኝ። እና ይሄ ለምንድን ነው እኛ በእኛ መመካከል ቀስ ብሎ መነጋገር ሲገባ ይሄ መዘለፍ ይሄ መዘለፍ ነው? ስድብ እግዚአብሔር አይወድም። እና አንድ ሰው የፈለገውን በአገሩ ላይ ይኖራል አይደል? በአገር ቤት ጋር ስንኖር እስላሙ ክርስቲያኑም እስራኤሉም አማራውም በአንድ ላይ ውትድርና ይዘምታል ባለው ሃይማኖት ባርኮ በሱ አብሮ በአንድ ላይ የሚኖረው በአንድ ላይ ነው። ይሄ እንግዲህ ከሄደ ከፈለገ አገሪቱ ጥሩ ናት ችነን አገር አመስግነን የአዛ ሃይማኖት የፈለገ ይፈልግ ያልፈለገ ሰው ማንሳት እግዚአብሔር አይወድም ብዬ ነው። እና
1: አቶ ስምሬ ሰው ማንሳት የምትለው በእርግጥ ሰው ማንሳት መጣል በግል ዛቻ ምኑ ምኑ ይሄ እውነት ነው አስፈላጊ አይደለም። እንደ ወደ ሃይማኖት ሲመጣ ግን ወደ ሃይማኖቱ ሲመጣ ግን እንዳልከው አሁን አንተን እናትህ ከወለዱ በኋላ እንግዲህ ከዚህ ዓለም ሲያልፉ በሕፃንነትህ የሌላ ሃይማኖት ተከታይ የነፍሴ ብለው አሳድገው ለዚህ አበቁኝ ለቁም ነገር እኔ ግን ያው እምነቴ እንደጠበቅኩ ወደዚህ አገር ገባሁ ብለሃል። አሁን እነዛ ሰዎች እኮ ክርስቲያን ሁን የእኛን ሃይማኖት ተቀበል ብለው ሌላ ነገር ማድረግ ይችሉ ነበር፣ ግን ይህን አላደረጉም። ይሄ ደግሞ በሃይማኖት መካከል ያለውን መከባበር የሚያሳይ ነው። ሊመሰገኑ እንደ ምሳሌ የሚጠሩ ሰዎች ናቸው። በአውሮፓ አሁን በናዚ ጭፍጨፋ ጊዜ እኮ ይሁዲዎችን እየደበቁ ያስቀሩ ከሞት ያዳኑ የሌላ እምነት ተከታዮች አሉ። እምነቱ መከባበሩ እኮ በጣም አስፈላጊ ነው። እስራኤል ሀገርም ኢየሩሳሌም አሁን የሶስቱ እምነት የክርስትና የይሁዲና የእስልምና እምነት ማዕከል ናት። የእስራኤል መንግስት ሁሉንም አስከብሮ እኩል ጠብቆ ነው ያለው። መከባበሩ በጣም ጥሩ ነው። ችግሩ ግን ሰጠኝ ቅድም እንዳለ ይሁዲ ነኝ ብሎ ከመጡ በኋላ ከዚህ ደግሞ አይ ግባሁም አዚህ በኋላ ምን አረጋለሁ ወደ ሌላ እምነት እሄዳለሁ ሲባል እዛ በተለይ መንገድ ላይ ላሉ ሰዎች መንገድ ላይ የሞቱ መቀበሪያ እያጡ ላሉ ሰዎች ችግር እየፈጠረ ነው፣ እንዳይመጡ እያደረገ ነው። የሚስትህን ባለቤቶች እንዳነሳው የሚስትህን ቤተሰቦች እሱ ችግር እየተፈጠረ ነው። እና ለምን ይሆናል ነው የሚሉ አሁን ይሄን የሚቃወሙ ሰዎች እንጂ ሌላውን ሃይማኖት ለማጣጣል አይደለም በጭራሽ። ሁሉም ሃይማኖት ተከባብሮ መኖር አለበት። እንግዲህ የሌላውን ካላከበርክ እኮ የራስህን የእኛን አያከብርም ሌላው ሰውም። መከባበሩ ወሳኝ ነው። እንደው በግል ያለውን ውስጥ ለውስጥ ያለውን ችግር እንዴት ይፈታ ነው እና ምን ቢሆን ይሻላል ትላለህ?
0: ይሄ እኮ ምለው ቀስ ብሎ በመመካከር ነው እንጂ በዚህ አይደለም። አሁን እዚህ ሀገር መጠን ትንሽ ጠገብ ብለናል። ልጅ ከኮ ከአባቱ ቤት አይበላም። በአንድ በኩል እኛ ጦብቶች ነው አባቱ ሌላ ቀዞ እንደ ስላም ሳይበራ ውሎ ይሄዳል። እኛ በጣም አስቸግረን ለእግዚአብሔር በጣም አስቸግረናል እኮ እንዴት አባቱ ታልበላ። እግዚአብሔር እኮ ከኦሪት እኮ ከልጆች የመረጨ የእስራኤል ልጆች ብሩክ ቅዱስ ናቸው። ከእስራኤል ከእንሰሳ ሰውነት ልክ የሌለውን ባርኮ እንዲሆን ባርክ ቅድሻቸዋለሁ። ለእስራኤል ልጆች ምሳይት በግለ እነሱ አውርጄላቸዋለሁ። የእስራኤል ልጆች የማይነቅስ እንዲበሉ እንዲያጌጡ ባርክ ቅድሻቸዋለሁ። የእስራኤል ልጆች ካሳ ቅርፍቅ ያለውን ይዞ ባርክ ቅድሻቸዋለሁ። የእስራኤል ልጆች እንኳን እጃቸው የነካው ከሱራ ዘፍጥረ ኦሪት እጃቸውን ከወንዳ ጋር የተረገጡ ብሩክ ላይ ባረከው እግዚአብሔር እስራኤል ልጅ ነው። እና ይሄ አሁን እኛ እኮ ጥጋባለን። ልጅም እኮ ታባቱ አይበላም እኮ ከሌላ ከመድ እኛ ከዚህ መጀመሪያ ጠራ ብለን አንተ ዳቲ አንተ ቄሳ እንባባል አንድ ላይ ሆነን ሸከፍ ብለን ብንል ከሌላው ሳንል ይሄንን ነው መቅጣት ያለብን። ተውሽጥኛ ነው ጥሩ መሆን ያለብን ነው። እኛ ተውሽ ጥሩ አይደለንም መጀመሪያ።
2: ጥሩ እንግዲህ መሰዳደቡ መወቃቀሱ አልከው ነገር ያሉት ነገር የሚቀርበት ሁኔታ መተቻቸት ይቻላል። መሰዳደብና የተለየ ነገር መናገሩ ጥሩ አይደለም ግን ደግሞ
0: አንድም ይሄን እግዚአብሔር ወድም ሲል
2: በምን ኖርበት ሀገር ያለው ሁኔታ ነው ምሉ በሌላ በኩል ደግሞ ዲሞክራሲያዊ ሀገር ስለሆነች ሰው ይፈልገውን ይመን የሚልም ሁኔታ ስላለ በአንዳንድ በኩል ደግሞ እኔ እንደዚህ ነው መሆን የሚል አካልን ማንም ሊያስቆመው አይችልም ነገር ግን እንዳልከው ለመመካከር በመነጋገር ችግሮችን መፍታት ይቻላል ባልን እምነትን መጠበቁን ደግሞ ለትውልድም ጥሩ ነው
0: ዋናው እንግዲህ እሱ መካተጠበቀ ይጠበቃል ሁሉም አሁን እምነት እኮ ሃይማኖት ዋና የኦሪጅናል ሃይማኖት ተጠበቅነ ያውን ስተኛ ማመሰግነው እግዚአብሔር የፈጠርከ ዘሬ መጀመሪያው ዘሬ አውሪቱ ስለተፈጠርኩኝ የተፈጠርከ ማታ ዘሬ ጥሩ በያመስግኘ ያሳደከ ቦታ ጥሩ አዙረ ደግሞ እግዚአብሔር ከኦሪቱ ከቅድስ መደስ ከየነ ጌታን ማመሰግነው እንደዚህ ከበር ያልነ እየተነጋገርነ በሰላም በደስታ እኛ ውስጥ ተስማምተን አንድ ላይ ሆነን ያን እንደሆነ ለቀሩትን እግዚአብሔር እዛ ላይ ኑሮ ይስቀኝት ዛሬ ሆነ ባለቤት የዳግም ታስቋር በሽታ በዚህ በወታደሮች ታስባለች በዛ በቶቻ ተምገዳሉ በራሃዱ እዛ በዚህ በሐሳብ ላይ ሁሉ በሽተኛ ሆነ ወልዳ
1: አቶ አስመሬ ሰዓታችን ያለቀ ነው እንዳልነው ነው እንግዲህ ሰው መቼም ያምነው እኮ ልብ ውስጥ ያለውን ማየት ማወቅ አይቻልም ልብ ውስጥ የሚያምነው ነገር አለ ያንዳንዱ ሰው ሊኖር ይችላል እንደው ግን ሌላውን በሚጎዳ መልኩ ሆም ብሎ ይልኝ ብሎ ሌላውን ለጉዳት ማጋለጡ ትንሽ ያው አግባብ አይደለም ነው እንጂ እንደተባለው ልብ ውስጥ ያለውን እምነት ማንንም ሊያውቅ አይችልም የማንንም
2: አዎ ጥሩ እንግዲህ
0: ሆም በጉልበት ሃይማኖት እኮ ነፍስ ህይወትናት እኮ ተፈልጋባት ገኝም እና ሃይማኖት እንግዲህ የፈልጋት ያከበራት ያክብር ያለከበረ እንዳክብሩ ሆኖ ይኑር ቀስ አድርጎ መምከር ማቅረብ
1: ጥሩ መከባበሩ ጥሩ ነው
0: ወስድም
1: አዎ እንደዚህ ያስፈልግም
0: ይወጣው ነው
2: ጥሩ አጥስመ እናመሰግናለን አለ ጊዜ ገደበን እናመሰግናለን
1: ስላለቀ ነው እናመሰግናለን በጣም እንግዲህ መከባበር ጥሩ ነው ህግ ያለበት ሀገር ስለሆነ ወደ ሌላ አቅጣጫ መሄዱ ማያስፈልግም ሆነተም እናመሰግናለን ስርጭታችን ተጠናቀቀ የቴክኒክ ባለሙያችን አሳፍ ሞስኮቪች ነበር እናመሰግናለን ሰጠኝ እንግዲህ ነገጧት ከአድማጮች ጋር
2: ነው አዎ ነገጧ 6 ሰዓት ለገናኛለን በደናደሩ
1: መልካም ሌሊት